መደመማቸውን አልሸሸጉም። ለዚህ አይነቱ አስደናቂ ብቃት ሁላችንም ራሳችንን ዝቅ ማድረግ አለብን። በታሪክ እንደዚህ አይነት ፍጻሜ አይቻለውም። ጉዳቱ ቢያጋጥማትም ኖሮ ግን ከዚህ በላይ የላቀ ታሪክ ትሰራ ነበር ብለዋል። ስፖርት ተንታኞችም የትዕግስት ድል በሳይንስ ሳይሆን በጭንቅላት ጥንካሬ የተገኘ ተአምር ነው ሲል አወድሰውታል። በትንታኔዎች መሰረት የዘንድሮ ፉክክር በትዕግስት አሰፋና በኬንያዋ የረዥም ርቀት ንግስት አግነስ ኒጌንቺ መካከል የሚደረግ ፍልሚያ ነው። አግነስ የዓለም የግማሽ ማራቶን ክብረ ወሰን ብትሰብርም የትዕግስት የጉዳት ውስጥ ጀግንነትና የለንደን ታሪክ ግን ስለ ልቦናዊ ብልጫ ይሰጣታል ተብሏል። አሁን የቀረው የአድናቂዎች ድምፅ ነው። እስከ ጥቅምት 7 2019 ዓ.ም ድረስ ክፍት በሚሆነው የህዝብ ምርጫ በዓለም አትሌቲክስ የፌስቡክ ኢንስታግራም ገጾች ላይ የትዕግስት ምስል ላይክ እና ሼር በማድረግ እንዲሁም በድረገጽ ፋን ቮት ሰርቨሪ ላይ በቀጥታ በመምረጥ ድምፅ መሆን ይቻላል። የኢትዮጵያ ህዝብ ጀግናውን ወደ ክብር ማማው ለመስቀል በአንድነት ድምፅ መስጠት ይኖርበታልም ተብሏል። ወደ አህጉራዊ መረጃዎቻችን ስናልፍ በቅድሚያም አፍሪካን እንመለከታለን። ኢብራሂም ትራኦሬ በቡርኪና ፋሶ የእግር ኳስ ኃላፊነቱን መውሰድ እንደሚፈልጉ እየተገለጸ ይገኛል። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ የፊፋ ማዕቀብ ሊጣልበት ቢችልም መንግስታቸው አሁንም በአገሪቱ የእግር ኳስ ጉዳዮች ውስጥ ጣልቃ እንደሚገባ ተናግረዋል። ትራኦሬ ጣልቃ ገብነቱ በተሻለ አደረጃጀት፣ መሰረተ ልማት፣ የተጫዋቾች ድጋፍና እግር ኳስ እንዲዳብር የተሻለ ሁኔታዎችን በመፍጠር ላይ ያተኩራል ማለታቸው ነው በርከት ያሉ መረጃዎች እያመላከቱ የሚገኙት። ወደ ውጭ መረጃዎቻችን ስናልፍ በቅድሚያ የምንመለከተው ሊዮኔል አንድሬስ ሜሲን ይሆናል። ትናንትና አርጀንቲና ቤኒን ባስተናገደችበት ጨዋታ የዓለም ኮከቡ ሊዮኔል አንድሬስ ሜሲ በአርጀንቲና ብሔራዊ ቡድን ማሊያ የመጨረሻ ጨዋታውን አድርጓል። ትናንትና በአርጀንቲና ብሔራዊ ቡድን ማሊያ የመጨረሻ ጨዋታውን ያደረገው ሊዮኔል አንድሬስ ሜሲን በሜዳው እጅግ በጣም አስደናቂ የሚባል የሽኝት መርሃ ግብር ነው የተደረገለት። በዚህ ጨዋታ አርጀንቲና ቤኒንን 3-0 ስታሸነፍ ሊዮኔል አንድሬስ ሜሲ ግብ ማስቆጠር የቻለ ሲሆን ሁለት አሲስቶችንም ማስመዝገብ ችሏል። በስቴዲየም ውስጥ እጅግ በጣም አስደናቂ በሚባል ሁኔታ አርጀንቲናውያን ኮከባቸውንና ንጉሳቸውን መሸኘት የቻሉ ሲሆን በተለይም በጨዋታው 10ኛው ደቂቃ ላይ ጨዋታው ቆሞ ንጉሳቸውን በተለየ መልኩ አክብረዋል። ከጨዋታው መጀመር አስቀድሞ እንደነ አንሄል ዲማሪያና እንደነ ሉዊስ ሱዋሬዝ፣ ኔይማር አይነት ተጫዋቾች ለሊዮኔል ሜሲ መልካም ምኞታቸውን የገለጹ ሲሆን እንደዚሁ ከቦነስ አይረስ ዩኒቨርሲቲም ሊዮኔል አንድሬስ ሜሲ የክብር ዶክትሬት ተበርክቶለታል። ሊዮኔል አንድሬስ ሜሲ የክብር ዶክትሬቱ የተበረከተለት ለአርጀንቲናና ለዓለም እግር ኳስ ላበረከተው አስተዋጽኦም ነው። ከስቴዲየሙ ጨዋታ መጀመር አስቀድሞም በሮዛሪዮ በሄሊኮፕተሮች የሊዮኔል ሜሲ ማሊያዎች እንደዚሁ ሲብለበለቡ ተስተውሏል። በሜዳ ውስጥም ከሜዳ ውጭም ለሊዮኔል ሜሲ እጅግ በጣም ድንቅ አክብሮት በትላንትናው ዕለት ተመልክተናል። ሊዮኔል ሜሲ ትላንትና በአርጀንቲና ብሔራዊ ቡድን ማሊያ 208ኛ ጨዋታውን ማድረግ የቻለ ሲሆን እንደዚሁ ትላንትና 136ኛ ግቡን ማስቆጠር ችሏል። በአርጀንቲና ማሊያም 67ኛ አሲስቱን ትላንትና ማስመዝገብ የቻለው ኮከቡ ሊዮኔል አንድሬስ ሜሲ ትላንትና ለመጨረሻ ጊዜ በአርጀንቲና ብሔራዊ ቡድን ጨዋታውን ማድረግ ችሏል። ትላንትና የቀድሞ የአርጀንቲና ብሔራዊ ቡድን ተጫዋቾችን ጨምሮ ራሳቸው አሁን ላይ የሚገኙ ተጫዋቾች በክብር ለዚህ ተጫዋች ሽኝት አድርገውለታል። ሊዮኔል ሜሲም በትላንትናው ዕለት ሊዮኔል ሜሲም ይህንን ማሊያ ከማመስገን ውጭ የምሰራው ነገር የለም። ለ20 ዓመታት በጣም አስቸጋሪ በሆኑ ጊዜያትም ቢሆን መታገልን፣ መልፋትን፣ ሁሉን ቻይ መሆንንና ሁልጊዜም እዚህ መሆንን አላቆምኩም። ካሁን በኋላ ከአርጀንቲና ብሔራዊ ቡድን ጋር ወደዚህ አለመምጣት በጣም ከባድ ህመም ይሆናል። እውነቱን ለመናገር ህይወቴ ሙሉ እዚህ መሆን እፈልጋለሁ። ጡረታ የመውጣበት ጊዜ አሁን ይመስለኛል። የመጨረሻው የዓለም ዋንጫ በጣም ብዙ ነገር ነበር ያለፍኩበት። ህልሜና የመላው የሀገሪቱን ህልም የማሳካበት ነበር። ከ2022 በኋላ የዓለም ሻምፒዮን መሆን፣ ለአርጀንቲና መጫወት፣ የዓለም ሻምፒዮና መሆን ህልማችን ነበር። ለአርጀንቲና መጫወት እጅግ በጣም ውብ ነገር ነው። አንድ ነገር መናገር እፈልጋለሁ። ባለፈው የዓለም ዋንጫ እሱን ለማሸነፍ ተቃርበናል እና ብዙ ሰዎች ስለ እኛ ቢናገሩ ምንም እንግዳ ነገር አልተከሰተም። በዓለም ዋንጫው ከእንግሊዝ ጋር ባደረግነው ጨዋታ ሁሉን ነገር ሰጥተናል። ብዙ ነገር አስፈልጎናል ሲል ተናግሯል። ሊዮኔል ሜሲ አክሎም እውነታው ግን የ2026 የዓለም ዋንጫ ብዙ ነገር አስወግዶብናል። በቂ ነበርን፣ ግን እንደ ሁልጊዜው እስከ መጨረሻው ድረስ ተዋግተናል። 2026 የዓለም ዋንጫ ከሁሉም የቡድን አጋሮች ጋር ተዋግተናል። ነገር ግን ይህ የዓለም ዋንጫ ብቻ ሳይሆን በመጨረሻ ያሸነፍነው የ2022 ዘመን ጭምርም ነበር ሲል ነው ይህ ተጫዋች ሀሳቡን የሰጠው። እነዚያ የቡድን አጋሮች በሙሉ ከ2022 በፊትም ለዚህ ዋንጫ እንደታገሉ በፍጹም አትጠራጥረው ሲል ይህ ተጫዋች ተናግሯል። ሊዮኔል ሜሲ በዚህ ቡድን ውስጥ ላሉ የቡድን አጋሮቼ ምስጋና ይግባና የልጅነቴን ህልሜን እንድፈጽም አድርገውኛል። የዓለም ሻምፒዮን እንድሆን አድርገውኛል። ሜዳውንና ህይወቴን ከሜዳው ውጭ ከሁሉም የቡድን አጋሮች ጋር መካፈል ትልቅ ክብር ነበር። ከማንኛውም ቡድን ጋር መወደ
ማስተዳደር እንደምንችል እናውቅ ያወቀ ነበር ወደ ሜዳ እንገባ የነበረው ምክንያቱም ከጎን ያሉት ሁሉም በሜዳ ላይ

0: ለመዋጋት ፍቃደኛ እንደሆኑ ስለማውቅ ነው ለነግራቸው የምፈልገው ብዙ ነገሮች በርግጠኝነት አረሳለሁ ግን ይህ ለኔ በጣም አስቸጋሪ ጊዜ ነው እዚህ መጫወትን በጣም እናፍቃለሁ በመላው አርጀንቲና በሚገኙ በርካታ ከተሞች የመጫወት እድል አግኝቼ ነበርና ሁሉ ጊዜ አስደናቂ የሆነ ፍቅር አገኘ ነበር በእነዚህ ሁሉ አመታት የትም ብሄድ ስቴዲየሙ ሁሉ ጊዜ በአርጀንቲናውያን የተሞላ በመሆኑ አመስጋኝ ነኝ ጫዋታው ምንም ይሁን ምን እዚያ ለመገኘት ከፍተኛ ጥረት አድርጓል ያ ምን ያህል ከባድ እንደሆነ እናውቃለን በአለም ዙሪያ በሀገራችን ውስጥ እየተጫወትን እንዳለን እንዲሰማን አድርጋችኋል እዚህ በዚህ ስቴዲየም ውስጥ በእግር ኳስ ህይወቴ ውስጥ ካሉ እጅግ አስደሳች ቀናት አንዱ አጋጥሞኛል የ2022ቱን የዓለም ዋንጫ ካሸነፍን በኋላ የመጀመሪያውን ጨዋታ ልናደርግ ወደ አርጀንቲና ስንመለስ በዚያ ቀን ያጋጠመኝ ነገር በህይወቴ ውስጥ ካሉ እጅግ ውብ ጊዜያት አንዱ ነበር እጅግ አስደናቂ ነበር አሁንም የዚያን ቀን ቪዲዮዎች እመለከታለሁ እናም ስሜታዊ ሆናለሁ ዛሬ የአርጀንቲና ብሔራዊ ቡድን ደህና ሆኖ እያልኩ በማየው ውስጥ እጅግ አሳዛኝ ቀንን ማሳለፍ አለብኝ ሁላችሁንም ናፍቄያችኋለሁ አሁን እኔ ሌላው ደጋፊ ሆናለሁ ከእናንተ ጋር በዚያ በኩል እነዚህን ሁሉ ሰዎችና ቀጣዩ የሚመጣውንም ሁሉ እደግፋለሁ ሁሉ ጊዜ አንድነን አንድ ላይ ተሰባስበን አንድ ሆነን ስንቆይ ከማንም የበለጠ ጠንካራ እንሆናለን አስቸጋሪ ጊዜያት ይመጣሉ ባለፉት ጥቂት አመታት ያሳካነው ነገር የተለመደ አይደለም በእነዚህ አስቸጋሪ ጊዜያት እንደ ደጋፊ ከመቼውም ጊዜ በበለጠ መደገፍ አለብን ትላልቅ ነገሮችን ለማሳካት ጠንካራና የተባበረ ቡድን ያስፈልገናል ሲል ሊዮኔል አንድሬስ ሜሲ ተናግሯል በአለም ዙሪያ የአርጀንቲና ብሔራዊ ቡድን ውድቀትን ማየት የሚፈልጉ ብዙ ሰዎች አሉ አንድ ሆነን መቆየት አለብንና ያንን እርካታ መስጠት የለብንም ከመቼውም ጊዜ በበለጠ እየተናገርኩ ያለሁት እውነቱን ለመናገር ከዚህ ቦታ መውጣት ስለማልፈልግ ነው ሁላችሁንም እወዳችኋለሁ እና እናፍቃችኋለሁ አርጀንቲናዊ ስለሆንኩኝ እግዚአብሔርን አመስግናለሁ አርጀንቲናዊ በመሆኔ ያንን ህልም ከእናንተ ጋር በማሳካቴ በጣም እኮራለሁ ሲል ትላንትና ሊዮኔል አንድሬስ ሜሲ ተናግሯል ሌሊቱን በተደረገው በዚህ ጨዋታ አርጀንቲናውያንም በተለየ መልኩ ኮከባቸውን ሊዮኔል አንድሬስ ሜሲን አክብረዋል ወደ ሌላው የውጭ መረጃችን ስናልፍ ትላንትና የኔሽንስ ሊግ ጨዋታዎች ተደርጓል ከነኚህ ጨዋታዎች መካከል ክሮሺያ ከስፔን ያደረጉት ጨዋታ በጉጉት ከተጠበቁ ጨዋታዎች መካከል አንደኛው ነው ትላንትና ስፔን ክሮሺያን 1-0 በሆነ ውጤት ማሸነፍ ችላለች በ17ኛው ደቂቃ ኢቫን ፔሪሲች ክሮሺያን ቀዳሚ ማድረግ ቢችልም ሚካኤል ሜሬኖ ባከታትሎ ባስቆጠራቸው ሁለት ግቦች ጨዋታውን ስፔን ድል ማድረግ ችላለች በዚህ ጨዋታ ኢቫን ፔሪሲች በሁለት ቢጫ ካርድ በ79ኛው ደቂቃ ከሜዳም ወጥቷል ስፔን ሁሉንም አራት ጨዋታዎችንም ማሸነፍ ችላለች እንደዚሁ ትላንትና ጨዋታውን ያደረገችው የእንግሊዝ ብሔራዊ ቡድን ቼክ ሪፐብሊክን 3-0 በሆነ ውጤት ማሸነፍ ችሏል ኮፋል በ27ኛው ደቂቃ በራሱ መረብ ላይ ግብ ያስቆጠረ ሲሆን ሃሪኬን በ40ና በ57ኛው ደቂቃ አከታትሎ ባስቆጠራቸው ሁለት ግቦች ታገዘው ሶስቷን አፍስቶች እንደዚሁ ቼክ ሪፐብሊክን 3-0 በሆነ ውጤት ድል ማድረግ ችሏል ይህንን ተከትሎ እንግሊዝ ምድቧን ሁለተኛ መሆን ችላለች ስፔን ምድቧን በበላይነት ስትመራ እንግሊዝ በሁለተኝነት ትከተላለች ስፔን በ12 ነጥብ ነው የምትመራው እንግሊዝ በ9 ነጥብ ስትከተል ክሮሺያ በ3 ነጥብ ሶስተኛ ደረጃ ላይ ትቀምጣለች ቼክ ሪፐብሊክ ያለምንም ነጥብ አራተኛ ደረጃ ላይ ትገኛለች ትናንትና በተደረጉ ሌሎች ጨዋታዎች ስዊዘርላንድ እንደዚሁ ሰሜን መቄዶኒያን 3-0 ያሸነፈች ሲሆን ቡልጋሪያ ሉክዘምበርግን 2-0 በሆነ ውጤት ድል ማድረግ ችሏል እንደዚሁ ቤላሩስ ፊንላንድን 1-0 ማሸነፍ ሲችሉ አልባኒያ ሳን ማሪኖን 2-1 በሆነ ውጤት ድል ማድረግ ችሏል ኤስቶኒያ ከአይስላንድ ያደረጉት ጨዋታ 0-0 በሆነ አቻ ውጤት የተጠናቀቀ ሲሆን ስሎቫኒያ ስኮትላንድን 2-1 በሆነ ውጤት ድል ማድረግ ችሏል እንደዚሁ ስሎቫኪያ ሞልዶቫን 4-0 በሆነ ውጤት ድል ማድረግ ሲችሉ ካዛኪስታን ከፋሮ አይስላንድ ያደረጉ ጨዋታ 2-2 በሆነ አቻ ውጤት ተጠናቋል ወደ ሌላኛው መረጃችን ስናልፍ ክርስቲያኖ ሮናልዶን እንመለከታለን ክርስቲያኖ ሮናልዶ ከአሰልጣኝ ሆርጌ ጆሱስ ጋር ስለተፈጠረው ነገር ያለውን ሁኔታ የሚያብራራ መግለጫ በትናንትናው ዕለት አውጥቷል ሮናልዶ ከ2026 የዓለም ዋንጫ በኋላ ከብሔራዊ ቡድኑ ለመልቀቅ አግጄ ነበር ነገር ግን የፌዴሬሽኑ ፕሬዝዳንት እንደገና ውሳኔን እንደመረመር ጠየቀኝ ኤፍኤው እንደሚፈልገኝም ነገረኝ በኋላ ላይ ስለ ሆርጌ ጆሱስ ያለኝን አስተያየት ሲጠይቀኝ እሱ ትክክለኛ ምርጫ እንደሆነም ነገርኩት ስንገናኝ አሰልጣኙ በእኔ ላይ እንደሚተማመን ነግሮኛል እና እንዴት እንደሚጠቀምብኝም ግልጽ የሆነ እቅድ አቀረበልኝ ያንን እቅድም ተቀበልኩትና ውሳኔዎቹንም አልጠየቅኩትም ከኖርዌይ ጨዋታ በፊት መጀመሪያ ላይ ለመጫወት ቀጠሮ አልያዝም ነበር አሰልጣኙ በኋላ ላይ ለ30 ደቂቃዎች ለመጫወት ዝግጁ እንደሆንኩ ጠየቀኝ እኔም አሁ ብዬ መለስኩለት ከረፍት በኋላ እያሟሟኩ የደቂቃዎቹን ማለፍ ተመለከትኩ በጭራሽ አልጠራኝም ቃሉንም አፍርሶብኛል ወይንም ቃሉን አጥፎብኛል ተበሳጭቼ ደጋፊዎቹን ለማክበር አልሄድኩም ያ የኔ ስተት ነበር እና ሙሉ ኃላፊነቱን ወስዳለሁ እኛን ለመደገፍ እና እኔን ለማየት ለተጓዙ ሁሉ ይቅርታ እንጠይቃለሁ ከ48 ሰዓታት በኋላ አሰልጣኙ እኔና ፕሬዝዳንቱ ሲማዮ ኮቲኖ ተነጋገረን የተከሰተውን አምኖ በይፋ ለመጫወት እንዳልጠየቅኩት እቅዱ የሱ እንደሆነና አስነስቶኝ እንደማሟቅ እንዳደረገኝ ስህተት እንደሆነ እንደሚያስረዳም ቃል ገባ ነገር ግን በጋዜጣዊ መግለጫ ላይ ያ አልሆንም ቃላቶቹንና አመለካከቱ ከግል ውይይታችን ፈጽሞ የተለዩ ነበረ ቃላቱን ያፈ ያፈረሰው ለሁለተኛ ጊዜም ነበር ለዚህ ነው የስልጣና ካምፑን ለመልቀቅ ያወሰንኩት እንዲሁ ለብዱና ጋሮቼን ይቅርታ ጠይቃለሁ ምክንያቱም የተከሰተው ምንም ይሁን ምን መተዋል ነበርብኝም ለዚህ ውሳኔም ኃላፊነቱ ሙሉ በሙሉ የኔ ነው ከፖርቱጋል ጋር ለ25 አመታት ይያል በማንኛውም አሰልጣኝ የቴክኒክ ወይም የስልት ውሳኔዎች ውስጥ ጣልቃ ገብቻለሁ ቀም የጠየቅኩትን እቀበላለሁ ነገር ግን አንድ ሰው ቃሉን ደጋግሞ ሲያጥፍ ቦታዬ እዛ እንዳልሆነ ይስማኛል ድርጊቴ ውጤት ሊኖር እንደሚገባ ተረድቻለሁ እኔ ካፒቴን ነኝ ስለዚህ ከፍ ባለ ደረጃ ላይ መቆም አለብኝና ፌዴሬሽኑ የሚወስነውን ማንኛውንም ቅጣት እቀበላለሁ ሲል ክርስቲያኖ ሮናልዶ በመግለጫው ላይ ተናግሯል ክርስቲያኖ ሮናልዶ አሁንም ለቤራይ ብሩኖ ግልጋሎት መስጠት እንደሚፈልግ በዚህ መግለጫ ላይ ተናግሯል ለእንግሊዛዊ ጋዜጠኛ ፕሪስ ሞርጋን ኮል ፓልመር በጫና ምክንያት ከእንግሊዝ ቤራይ ብሩኖ ከወጣ በኋላ የሰላቶች ሰንዝሮበታል እሱ እንደ ጠርሙስ ይመስለኛል ለኔ ግልጽ የሆነ ድንቅ ችሎታውን በከፍተኛ ሁኔታ ያበላሽ ያለ ተጫዋች ነው ለሀገሩ ቁርጠኛነት የጎደለው ተጫዋችም ይመስላል ለሀገሩ 100% የማይሰጥ ተጫዋች ምን ይጠቅማል ወይም ቆም ብሎ ማሰብ አለበት ሲል ነው የጋዜጠኛ በዚህ ተጫዋች ላይ የሰላቶችቱን የሰነዘረው የእንግሊዝ ብሔራዊ ቡድን በ2026 የዓለም ዋንጫ ላይ ካልተገባ ተጫዋች ጋር ተጫውታለች ተብሏል ፊፋም ውድድሩ ከመካሄዱ በፊት ጉዳዩን ያውቅ እንደነበር ነው የተገለጸው የዲሞክራቲክ ኮንጎ ግብ ጠባቂው ሊዮኔል ሚምፓሲ ዓለም አቀፉ ክለብ ከፈረንሳይ ብሔራዊ ቡድን ወደ ዲሞክራቲክ ኮንጎ ለመቀየር የሚያስፈልጉት ሰነዶች አልተጠናቀቁም ነበር ነው የተባለው ፊፋ ከናይጄሪያዊ አቤቱታ በኋላ ምርመራ ከጀመረ በኋላ ችግሩን አረጋግጧል ነገር ግን አሁንም ኤምባሲ በዲሞክራቲክ ኮንጎ የምጭርሻ ዓለም ዋንጫ ማጣሪያና ቦርዱ ላይ እንዲጫወት ፍቃድ ሰጥቷል የሚሉ መረጃዎች በስፋት እየወጡ ይገኛሉ ይህንን ፍቃድ የሰጠው ፊፋ እንደሆነ ነው በርከት ያሉ መረጃዎች እያመላከቱ የሚገኙት የቀድሞ የሊቨርፑል ተከላካይ ጄሚ ካራገር ማንቸስተር ሲቲ ጥፋተኛ ሆነው ከተገኙ ከትላልቅ ኮከቦቻቸው እንዲለያዩ ለማስገደድ እስከ 5 ዓመታት መቀጣት እንዳለባቸው ተናግረዋል ቅጣቱ ለብዙ ዓመታት ከ3 እስከ 5 ዓመታት መሆን አለበት ብያስባለሁ ከዚያም ተጫዋቾች ይለቃሉ አንድ የውድድር ዘመን ብቻ ከሆነ ጥቂት ተጫዋቾች ይለቃሉ ነገር ግን አንዳንዶች ለአንድ ዓመት ይህንን መቋቋም እችላለሁ ይላሉ ያ ያለ ፕሪሚየር ሊግ ገንዘብ እነዚያን ደሞዞች እንዴት መክፈል ይችላሉ የሚለው ሌላው ጥያቄ ነው ያለ ሲሆን ካራገር የሲቲ ያውኑ ባለሀብቶች ክለቡን መልቀቅ እንዳለባቸው እንደሚያምንም ተናግሯል ካራገር አክሮም ሲቲ ጥፋተኛ ሆኖ ከተገኘ የቅጣት ተግባራዊ መሆን አለበት ሲል ተናግሯል ሌላኛው መርቻችን ስፔናዊ ተጫዋች ዳኒ ካርቫለን ይመለከታል የስፔናዊ ተጫዋች ከሪያል ማድሪድ ጋር ከተለያየ በኋላ አሁን ላይ እንግዲህ የተጫዋች ሄታፌን ለመቀላቀል ከስምነት ላይ መድረሱ ንብርከት ያሉ መርጃዎች እያመላከቱ የሚገኙት ዳኒ ካርቫለ ባለፉት ዓመታት በሪያል ማድሪድ አስደናቂ ቆይታን ካደረገ በኋላ አሁን ላይ ሪያል ማድሪድን ከለቀቀ በኋላ እንግዲህ የተጫዋች ሄታፌን ለመቀላቀል ከስምነት ላይ መድረሱ ንብርከት ያሉ መርጃዎች እያመላከቱ የሚገኙት ታዴ ለክፍላ እንዲያስኳቸው ስፖርታዊ መርጃዎች እኚህን ይመስላሉ በክፍል 2 በሌሎች ስፖርታዊ መርጃዎች ዳግም እንገናኝ ይሆናል ስለነበረን ቆይታ አንተን ማርማጮችን መጀጋርጌ አመሰግናለሁ
1: እኛም እናመሰግናለን አቤል ከብራትና ክብሯን ስንመለስ የተለያዩ መረጃዎችን የምነግራቸው ይሆናል የጽንስ ማቋረጥን ተከትለው የሚከሰት የእናቶች ሞት ቀንሷል መባሉን ሰምተናል በአርባ ምንጭ የማግዶ እንጨት በመቁረጥ ተከሰው ታስረው የነበሩ እናቶች ከአርባ ቀናት እስር በኋላ ከእስር መለቀቃቸው ተነግሯል የተሰረቀ ባጃጅን በታትነው ለሽያጭ ለማዘጋጀት ሲንቀሳቀሱ የነበሩ 5 ግለሰቦች በቁጥጥር ስር መዋላቸውንም ሰምተናል ሌላው ከውጭ የምንመለከተው ጉዳይ ኬንያ የመጀመሪያው የኢቦላ በሽታ በሀገሯ መገኘቱን ማረጋገጧ ተሰምቷል የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በሱዳን ሰላማዊ ሰዎች ላይ የተፈጸሙ ያሉ ጥቃቶችን ማውገዙም ተነግረዋል ሐማስ ለጥቅምት 7 መታሰቢያ ጥቃቶችን እያዘጋጀ መሆኑን የእስራኤል መከላከያ ሚኒስትር መግለጹም ተሰምቷል እነዚህና ሌሎች መረጃዎችን ይዘን የምንመለስ ይሆናል አብራችሁን ቆዩ
2: የምስራች የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ ይመንዝሩ ተጨማሪ ጉርሻ ያግኙ በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን በዳብሽን በሪሃ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄ የተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለት የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያ ወደሚገኝ ሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንዝሩ፣ ተጨማሪ 10 ብር ጉርሻውን ያግኙ። ሲንቄ ባንክ በአንድነት ወደ ስኬት።
3: ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር ተንቀሳቃሽና ግሪድ ላይ ተለጣፊ ኤሌክትሪክ መኪና ቻርጀሮችን የመብራት ቆጣሪው በሚችለው ከ6 እስከ 32 አምፔር 5 አማራጮች ያሉት በተጨማሪም 22 ኪሎዋት ኤሲ ፈጣን ቻርጀር አቅርበናል። በጋራዥ ስፔር ፓርት መሸጫና በዲኮር ቤቶች ስተርሊንግ ኦሪጅናል የ2000 ዋስትና ያለው ኤሌክትሪክ መኪና ቻርጀር ፕሮ ይጠይቁ። አድራሻችን ጦር ኃይሎች ኩዊን ሱፐርማርኬት ነው። ኩማዲያ ፊት ለፊት ሰጥለ ሃይማኖት ሆስፒታል ፊት ለፊት ግሎባል ኢንሹራንስ ህንጻ አንደኛ ፎቅ ላይ። ለበለጠ መረጃ በስልክ ቁጥሮቻችን በ0940200000 ወይም በ0988881111 በተጨማሪም በ0911220555 ላይ ይደውሉ። ከዘመን ጋር ዘማኙ ህይወትን አቅላይ ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር
4: በ18 ወራት ብቻ በቦሌ አዲስ አበባ ተአምር ሰርተናል። ባለ 21 ወለል ህንጻ በ18 ወራት ብቻ ገንብተን ከነካርታው ለደንበኞቻችን አስረክበናል። ይህን ተአምር አሁንም በአዲስ አበባ 2 ልንደግም። እዛው በአዲስ አበባ 1 ሳይት ፊት ለፊት ሌላ አዲስ ምዕራፍ ጀምረናል። በተመሳሳይ ቦታ በተመሳሳይ ጥራት በአስደናቂ ግንባታ ፍጥነት ይህ አዲሱ ሳይት ግንባታው ተጀምሯል። በዚህም እንደተወደደ ተደገመ ልዩ ሽያጭና ጉብኝት ኤክስፖ ከመስከረም 29 እስከ ጥቅምት 2 ለ3 ቀናት ብቻ የሚቆይ ከልዩ ቅናሽ ጋር አዘጋጅተናል። ቦታውም እዛው ቦሌ አዲስ አበባ 1 ሳይት ሲሆን ለበለጠ መረጃ 0951 51 51 74 በመደወል ተጨማሪ መረጃ ማግኘት ይችላሉ። ዲሞ ሪል ስቴት ቅንጦት ይገባውታል።
5: ከክረምቱ ጭጋግ ወጥተን ወደ ብሩህ የአዲስ አበባ ወራት የምንሸጋገርበት በአንድነት መንፈስና በፍቅር በጋራ የምናሳልፈው አዲስ ተስፋ በረከትና ጸጋ ወደ ቤታችን የሚገባበት ለምለሙን ሳር ይዘን በጋራ በሆራ ዳርቻ የምንሰባሰብበት እንደ ጥንት ባህልና ወጋችን ትውፊታችን ተጠብቆ በአባ ገዳዎቻችንና አባ መልካዎቻችን ምርቃት በሃደ ስንቄዎቻችን መልካም ምኞት የሚደምቀው ታላቁ በዓላችን ኢሬቻ መልካ እንኳን አደረሳችሁ። በዓሉ የምስጋና የፍቅርና የበረከት ይሁንልዎ። መልካም የኢሬቻ በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
6: ክፍላክ ቁጥር ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክ ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ደቅደቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥር ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
7: አበባዎቹ ወደ ንቦቹ ቀርበዋል፣ ማሩ ደግሞ ወደ እናንተ ተጠግቷል። የነብ ኢንተርናሽናል ባንክ ሂሳብን ለመክፈት ወደ ቅርንጫፎቻችን መምጣት ሳይጠበቅብዎት ባሉበት ቦታ ሆነው የእጅ ስልክዎንና የፋይዳ መታወቂያዎን ብቻ በመጠቀም ሂሳቡን በቅጽበት ከፍተው ገንዘቦን በቀላሉ ማንቀሳቀስ ይችላሉ። ቆይ ግን አሁን እኔን እየሰሙ የስልክዎን ፓስወርድ ከፍተው የንብ ተራ ኦንላይን መተግበሪያን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የፋይዳ መታወቂያ ቁጥሮን ተጠቅመው የአገልግሎታችን ተጠቃሚ ለምን አይሆንም? እስከ መቼ? እስከ መቼ አለብሽ? እስኪ ኑርብን። ለአዲስ የንብ ተራ ተመዝጋቢዎች ደግሞ የደብተር ማሟሟቂያ በ100 ብር ፈገግታን የምንቀበሉት። ዝምን ብለን ለምቾቶ ያለን ትጋት እንደ ሰላ ይቀጥላል። ንብ ኢንተርናሽናል ባንክ ይሰራዋል ከልብ እንደነው።
8: ናርቆ ሐሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖርም ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ንግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977606060 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ።
9: የክረምቱ ጭጋግና ዝናብ ተገፎ ምድር ባደይ ስትደምቅ እጆቻችን ለምለም ሳር ጨብጠው ልባችን በምስጋና ተሞልቶ ወደ ሆራ እንጓዛለን። ኢሬቻ የጥንካሬያችንና የክብራችን መገለጫ ነው እያል በፍቅር በአንድነት ዜማ ለሥራ ከመነሳሳው የበልጎኔ እስከለም ለመዋዝመራ ካነስተኛ ንግድ ሥራ እስከትላልቅ ኢንቨስትመንቶች የነገው ጉዟችሁ በአዲስ ተስፋ በቦና ለምለም እንዲቀጥል ገዳ ባንክ የስኬታችሁ ታማኝ አጋር በመሆን በገዳ ዲጂታል ሌንዲንግ አስተማማኝ አገልግሎቶችን ይዞላችሁ ቀርቧል። ኳል ለሬቻ ባል በሰላም አደረሳችሁ። ገዳ ባንክ ያዲሱ ትውልድ ባንክ።
10: ዋው! የዛሬው የምግብ ጣዕም ልዩ ነው። ሚስጥሩ? አዎ፣ ሚስጥሩማ የምግባች የጣዕም ከፍታ ጊፍቲ ሶያ። ጊፍቲ ሶያ ጥራትን ሲመርጡ ጣዕምን ያስቀድማሉ። ከፍተኛ የፕሮቲን ይዘት ያለው፣ ከኮሌስትሮልና ከእንስሳት ተዋጽኦ ነጻ፣ ጤና ብቻ፣ ከንጹህ ተፈጥሯዊ አኩሪ አተር የተዘጋጀ፣ ፍጹም በተመጣጣኝ ዋጋ፣ ለሕፃናት ለዋቂ ተስማሚ ጊፍቲ ሶያ። ቃሊቲ ከግምሩክ ፊት ለፊትና መርካቶ መገኛችን ነው። በ0970-02-9002 ሃሎ ይበሉን። ጊፍቲ ሶያ ጤና ብቻ። አዬ
11: ጊፍቲ ሶያ።
12: ዋው!
13: ከክረምቱ ጭጋግ ወጥተን ወደ ብሩህ የአዲስ አበባ ወራት የምንሸጋገርበት በአንድነት መንፈስና በፍቅር በጋራ የምናሳልፈው አዲስ ተስፋ በረከትና ጸጋ ወደ ቤታችን የሚገባበት ለምለሙን ሳር ይዘን በጋራ በሆራ ዳርቻ የምንሰዋሰብበት እንደ ጥንት ባህልና ወጋችን ትውፊታችን ተጠብቆ በአባ ገዳዎቻችንና አባ መልካዎቻችን ምርቃት በአደ ስንቄዎቻችን መልካም ምኞት የሚደምቀው ታላቁ በዓላችን ኢሬቻ መልካ እንኳን አደረሳችሁ። በዓሉ የምስጋና የፍቅርና የበረከት ይሁንልዎ። መልካም የኢሬቻ በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።

የዓለም የጥጥ ቀን በየዓመቱ ጥቅምት 7 የሚከበር ሲሆን የተባበሩት መንግስታት ዓለም አቀፍ ቀን ሆኖም ይከበራል። እለቱ ጥጥ በተለይም በዝቅተኛ ደረጃ ላይ ያሉ የገጠር አካባቢዎች ላሉ ሚሊዮኖች ሰዎችም የገቢና የኑሮ መሰረት መሆኑን ለማስታወስም ለማሳወቅ የሚከበር ሲሆን ጥጥ በጥጥ ተክል ዘር ዙሪያ የሚያድግ ነጭና ለስላሳ ፋይበር ነው። በዋነኝነትም ሴሉሎስን ይይዛል። ጥጥ በሞቃታማ በከፊል ሞቃታማ አካባቢዎች በብዛት ይበቅላል። ድርቅንና የአየር ንብረት ለውጦችን በተወሰነ ደረጃ መቋቋም ቢችልም በቂ ዝናብ፣ ፀሐይና ረጅም የበረዶ ነጻ ወቅትም ባለበት አካባቢ በተሻለ ሁኔታ ያድጋል። ጥጥ በልብስና በጨርቃጨርቅ ማምረቻ በስፋት ይጠቀማል። ለስላሳ የአየር የሚያስገባ ጠንካራና ለቆዳ ተስማሚ ጨርቅ ለማምረትም በጣም ተመራጭ ጥሬ ዕቃ ነው።

ከዚህ በተጨማሪም የጥጥ ፋይበር፣ የቡና ማጣሪያ፣ የጥጥ ወረቀት፣ የአሳ ማጥመጃ መረብ ድንኳንና ሌሎች ምርቶችን ለማምረት የሚጠቅማል። ከተክሉ ሌሎች ክፍሎችም የእንስሳት መኖ፣ የመዋቢያና የምግብ ዘይት እንዲሁም ባዮ ፊውል ሊመረትም ይችላል። ጥጥ በዓለም ኢኮኖሚ ውስጥ ትልቅ ሚና ያለው ምርት ሲሆን ከ100 ሚሊዮን በላይ ቤተሰቦችም በ75 ሀገሮች ውስጥ በጥጥ ምርት ላይ በቀጥታም ሆነ በተዘዋዋሪ የኑሮ መሰረታቸውን ያደርጋሉ። በአንዳንድ የአፍሪካ ያላደጉ ሀገሮች ጥጥ ዋነኛ የገቢ ምንጭ ነው። ቤኒን፣ ቡርኪና ፋሶ፣ ቻድና ማሊ በጥጥ ምርት የሚታወቁ ሀገሮች ሲሆኑ በጋራ ኮተን ፎር ተብለውም ይጠራሉ። የዓለም ጥጥ ቀን እንዲከበር ሀሳቡ በ2019 ያቀረቡት ከሰሃራ በታች አፍሪካ የሚገኙ ጥጥ አምራች ሀገሮች ናቸው። ቤኒን፣ ቡርኪና ፋሶ፣ ቻድ፣ ኮት ዲቫርና ማሊ በዚህ ጥረትም ተሳትፏል። በኋላም የተባበሩት መንግስታት ድጋፍን አግኝቶ እንደ አውሮፓውያን አቆጣጠር ነሐሴ 30 ቀን 2021 የተባበሩት መንግስታት ጥቅምት 7ን የዓለም የጥጥ ቀን እንዲሆን ወሰነ።

0: place
1: የለቱ አና ለማጥጥ በኢኮኖሚ ለማት ንህነትን በመቀነስና በአለም አቀፍ ንግድ ያለው ሚና ማሳየት ነው። በተለይም በታዳጊ ሀገሮች የሚገኙ አነስተኛ የጥጥ አምራቾች ምርታቸው ወደ ገበያ ለማድረስ ተገቢውን ዋጋ ለማግኘት የሚያጋጥማቸው ችግር በማሳየት የተሻለ ድጋፍ እንዲያገኙ ጥሪ ያቀርባል። በየአመቱ የዓለም የጥጥ ቀን ሲከበር የጥጥ ኢንዱስትሪው ለህዝብ ለማስተዋወቅ አምራቾችን ስኬት ለማሳየትና በተለይም አነስተኛ ገበሬዎችን ለመደገፍ የተለያዩ ዝግጅቶች ይካሄዳሉ። በአጠቃላይ የዓለም የጥጥ ቀን ስለ ጥጥ የማስተዋወስ ቀን አይደለም። ጥጥ በአንድ ተክል የሚገኝ ምርት ብቻ ሳይሆን ለሚሊዮኖች ሰዎችም የሥራ የገቢና የኑሮ መሰረት መሆኑን የሚያሳይ ዓለም አቀፍ የገንዘብ ቀን ነው።

0: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን የምናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
1: እስከና ቤት ከፍቼ ባከፋ ተሰጥቶ ወደ ገንዘብ ቀይራለሁ።
0: ይሄን አውርጄው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ ወቅት ምን ያህል ውን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላቸዋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር አመት። አንበሳ ባንክ እንጀምረው።
2: ደረሰ የሚናፈቀው ቀን ደረሰ። የሚድሮክ ሳምንት ደረሰ። በብዙ ዘርፎች የሚንቀሳቀስ በርካታ ኢትዮጵያውያንን በስራ የሚያሳትፍ ለሀገር እድገት በተለያዩ ዘርፎች አስተዋጽኦ ያደረገ ሚድሮክ ኢንቨስትመንት ግሩፕ። ብዙ ሰዎች፣ ብዙ ስራዎች፣ ዘርፈ ብዙ አቅም፣ አንድ ትልቅ ቤተሰብ። ሁላችንም በሚድሮክ ውስጥ አለ። ሁላችንም ቤተሰብ ነን። የጋራ ጥረት፣ የጋራ ድል፣ የሀገር ስኬት። የሚድሮክ ሳምንት ተናፋቂ ቀን። አንድ ታሪክ፣ አንድ ቤተሰብ፣ አንድ የወደፊት ራዕይ። ከትላንት ትዝታ እስከ ዛሬ ስራ፣ ከዛሬ ስራ እስከ ነገ ተስፋ። የሚድሮክ ሳምንት ታሪኩን ከሩቅ አትመልከቱና አብረን እንመልከት። ከጥቅምት 2 እስከ 7 ቀኑን ሙሉ በመስቀል አደባባይ ይምጡ፣ ይጎብኙ፣ በተመጣጣኝ ዋጋ ይሸምቱ። የሚድሮክ ሳምንት የሁላችንም የደስታ ቀን። ሚድሮክ ለሀገር።
3: ከክረምቱ ጭጋግ ወጥተን ወደ ብሩህ የአደይ አበባ ወራት የምንሸጋገርበት በአንድነት መንፈስና በፍቅር በጋራ የምናሳልፈው አዲስ ተስፋ በረከትና ጸጋ ወደ ቤታችን የሚገባበት ለምለሙን ሳር ይዘን በጋራ በሆራ ዳርቻ የምንሰባሰብበት እንደ ጥንት ባህልና ወጋችን ትውፊታችን ተጠብቆ በአባ ገዳዎቻችንና አባ መልካዎቻችን ምርቃት በአደ ስንቄዎቻችን መልካም ምኞት የሚደምቀው ታላቁ በዓላችን ኢሬቻ መልካ እንኳን አደረሳችሁ። በዓሉ የምስጋና የፍቅርና የበረከት ይሁንልዎ። መልካም የኢሬቻ በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።

0: የያዙትን ለማግዘፍ ምቹ የቁጠባ መንገዳችንን አቅርበን ኑሮውን ዲቃና እንደ ወዳጅ ተጨንቀን ከጎኖ ከተገኘን ባንክ ብቻ ያስብለናል። እንዲህ ጅማሮትን አድንቀን ከልቦ ቀርበን ንግዶን ለማሳደግ ከገንዘብ ባለፈ ጊዜያችንን ሐሳባችንን አለፍ ሲል ውሏችንን ከሰጠን ባንክ ብቻ ያስብለናል። ጊዜ ገንዘብ በሆነበት ዓለም ጊዜውን አትርፈን እፎይታን አላብሰን በሄዱበት ሁሉ ካለን ከጠበቁት አልፈን ከተገኘን ባንክ ብቻ ያስብለናል።
1: ብቻ
0: እንዲህ ያቀዱትን ወደ መሬት አውርደን ህልሞን እንዲራመድ አድርገን እስከ መጨረሻ አብረኖት ከተጓዝን ባንክ ብቻ ያስብለናል።
2: አረ
0: ማህበረሰባችን ጎን ቆመን አንድ ላይ ተጋግዘን በበጎ አድራጎት ተሰማርተን አለኝታ ከሆንስ ባንክ ብቻ ያስብለናል። ከባንክ ባሻገር እንጂ አማራ ባንክ ከባንክ ባሻገር።
3: ቤላ ቤላ
4: ቤላ ስፖርትስ የእንግሊዝ ፕሪምየር ሊግ፣ የስፔን ላሊጋ፣ የአውሮፓ ቻምፒየንስ ሊግ በሜዳና ከሜዳ ውጭ የሚለበሱ ምርጥ ምርጥ ኦሪጂናል ማሊያዎች ከቤላ ስፖርት።
5: ዋው! ምን አይነት ማሊያዎች ናቸው! የዘንድሮቹ ደግሞ ይለያሉ። ስቶሮቹን ገብኝቻቸዋለሁ። በጣም ነው የሚገርሙት። የሁሉም ማሊያዎች አስደማሚ ናቸው። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ሲቲ፣ ቼልሲ፣ ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ፣ ቱታዎቹ ለአልባሳቶቹ ይደንቃሉ። ኦሪጂናልነታቸው እጅግ ድንቅ ናቸው።
3: ያምራል ያምራል፣ እንደ ጽሑፉ የቤላ ደጃፍ ቤላ ቤላ
5: ይደንቃል።
4: ይምጡ ቁጥር አንድ ከአውለት ጤና ጣቢያ ወደ ኮኮሎ በሚወስደው መንገድ 100 ሜትር ላይ፣ ቁጥር ሁለት ከቦሌ ትምህርት ቤት ፊት ለፊት ሽልም ታወር ፍርስት ፍሎር፣ ቁጥር ሶስት ጋዜቦ ከሰናአ ሬስቶራንት ፊት ለፊት በ0942216474 ሃሎ ይበሉ። ላ ምርጥ የስፖርት አልባሳት መገና
6: በ18 ወራት ብቻ በቦሌ አዲስ አበባ ተአምር ሰርተናል። ባለ 21 ወለል ህንፃ በ18 ወራት ብቻ ገንብተን ከነ ካርታው ለደንበኞቻችን አስረክበናል። ይህን ተአምር አሁንም በአዲስ አበባ 2 ልንደግም፣ እዛው በአዲስ አበባ 1 ሳይት ፊት ለፊት ሌላ አዲስ ምዕራፍ ጀምረናል። በተመሳሳይ ቦታ፣ በተመሳሳይ ጥራት፣ በአስደናቂ ግንባታ ፍጥነት ይህ አዲሱ ሳይት ግንባታው ተጀምሯል። በዚህም እንደተወደደ ተደገመ ልዩ የሽያጭና ጉብኝት ኤክስፖ ከመስከረም 29 እስከ ጥቅምት 2 ለ3 ቀናት ብቻ የሚቆይ ከልዩ ቅናሽ ጋር አዘጋጅተናል። ቦታውም እዛው ቦሌ አዲስ አበባ 1 ሳይት ሲሆን ለበለጠ መረጃ 0951 51 51 74 በመደወል ተጨማሪ መረጃ ማግኘት ይችላሉ። ዴሞ ሪል ስቴት ቅንጦት ይገባውታል።
7: ከክረምቱ ጭጋግ ወጥተን ወደ ብሩህ የአዲስ አበባ ወራት የምንሸጋገርበት በአንድነት መንፈስና በፍቅር በጋራ የምናሳልፈው አዲስ ተስፋ በረከትና ጸጋ ወደ ቤታችን የሚገባበት ለምለሙን ሳር ይዘን በጋራ በሆራ ዳርቻ የምንሰባሰብበት እንደ ጥንት ባህልና ወጋችን ትውፊታችን ተጠብቆ በአባ ገዳዎቻችንና አባ መልካዎቻችን ምርቃት በአደ ስንቄዎቻችን መልካም ምኞት የሚደምቀው ታላቁ በዓላችን ኢሬቻ መልካ እንኳን አደረሳችሁ። በዓሉ የምስጋና የፍቅርና የበረከት ይሁንልዎ። መልካም የኢሬቻ በዓል። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
8: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
9: እድግ በልልኝ የኔ ልጅ።
10: አንተ የት ጠፍተህ ነው ግን?
9: አሁን ገባሁ፣ በጣም ነው የናፈቅኝ።
8: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም

0: የተከበራችሁ አድማጮቻችን የመስከረም 27 2019 ለተረቡዕ ብስራት ማለዳችንን በመከታተል ላይ ትገኛላችሁ። አሁን ወደ አንድ ጥንቅር እናልፋለን። ከጥንቅሩ በፊት ግን የተወሰኑ መረጃዎችን እንንገራችሁ። ከመረጃዎቹ ጋር ታደለ መብራቱም ነኝ። የጽንስ ማቋረጥን ተከትሎ የሚከሰት የእናቶች ሞት ቀንሷል ተባለ። ከደህንነት ውጪ ከሚደረግ የጽንስ ማቋረጥ ጋር ተያይዞ የሚከሰት የእናቶች ሞት መቀነሱን የጤና ሚኒስቴር አስታውቋል። በሁሉም የጤና ተቋማት የቤተሰብ ቅድ አገልግሎት መሰጠት ቢኖርበትም አገልግሎቱን እየሰጡ ያሉ ተቋማት ከ60 በመቶ እንደማይበልጡ ተገልጿል። በጤና ሚኒስትር የስኔ ተዋሊዶ የቤተሰብ ቅድና የአፍላ ወጣቶች ጤና ባለሙያ አቶ በሪሁን ሰብጋዲስ ከብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት ይህ አሃዝ በጤና ሚኒስትር የሲስተም ሪፖርት የተመዘገበ መረጃ ነው። የሚኒስትሩ ዋነኛ ትኩረት የቤተሰብ ቅድን በማስፋት ያልታቀደ እርግዝናን መከላከል ነው ተብሏል። እርግዝና ከተፈጠረ በኋላ ግን በኢትዮጵያ ሕግና በጤና ሚኒስቴር መመሪያ የተደነገጉ መስፈርቶችን ባሟላ ሁኔታ ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት ሊሰጥ እንደሚችል ተጠቁሟል። እርግዝናው ከመድፈር ጋር በተገናኘ ወይም በቅርብ ቤተሰብ የተፈጠረ ከሆነና የእናትየዋን ሕይወት አደጋ ላይ ከጣለ አገልግሎቱ በሕጉ መሰረት ሊሰጥ ይችላል። በመድፈር የተፈጠረ እርግዝናን አስመልክቶ የሴቷ ቃል እንዲወሰድና ተጨማሪ ማስረጃ እንደማይጠየቅ በመመሪያው መደንገጉን ባለሙያው ገልጸዋል። በተጨማሪም ደህንነቱ የተጠበቀ ጽንስ አገልግሎትን ለመስጠት ለጤና ተቋማት ግብአቶችን የማሟላትና ባለሙያዎችን በቂ ስልጠና እንዲያገኙ እየተደረገ መሆኑን አቶ በሪሁን ሰብጋዲስ ጨምረው ለብስራት ሬዲዮ ተናግረዋል። ዘገባው የባልደረባችን ስምሃር አለባቸው ነው። በአርባ ምንጭ የማገዶ እንጨት በመቁረጥ ተከሰው ታስረው የነበሩ እናቶች ከአርባ ቀናት እስር በዋስ ተለቀቁም። አርባ ምንጭ ከተማ ከተከለከለ የመንግስት ደን ውስጥ በማገዶነት የሚውል እንጨት ቆርጠዋል በሚል ጥፋተኛ ተብለው ከአንድ ዓመት በላይ የእስር ውሳኔ ተላልፎባቸው የነበሩ 8 እናቶች ከአርባ ቀናት በኋላ በዋስ ከእስር ውጪ መሆናቸው ተረጋገጠ። እንደ መረጃዎቹ ገለጻ የአርባ ምንጭ ከተማ ከፍተኛ ፍርድ ቤት የይግባኝ ባዮችን አቤቱታ ከተመለከተ በኋላ ግለሰቦቹ እያንዳንዳቸው የ40,000 ብር ዋስ በማስያዝ ከእስር እንዲፈቱ ብይን ሰጥተዋል። ግለሰቦቹ ጥፋተኛ ተብለው አንድ ዓመት ከስድስት ወር እስራትና 10,000 ብር የገንዘብ መቀጮ ተወስኖባቸው የነበረ ቢሆንም የህግ ባለሙያው አቶ ቡንካሾ ሃንጌና ሌሎች የህግ አማካሪዎች ባደረጉት ተከታታይ ሙያዊ ድጋፍ አቤቱታ ጉዳዩ በከፍተኛ ፍርድ ቤት ታይቶ በዋስ የመፍታት መብታቸው እንዲከበር ተደርገዋል። ይህ ውሳኔ በህብረተሰቡ ዘንድ ከፍተኛ ትኩረት አግኝቶ የነበረ ሲሆን የህግ ባለሙያዎቹ ላደረጉት የበጎ አድራጎት ሙያዊ ድጋፍ አድናቆት ተችሯቸዋል። ወደ ውጭ መረጃዎች ስናልፍ ኬንያ የመጀመሪያው የኢቦላ በሽታ በሀገሯ መገኘቱን ማረጋገጫ ሰጠች። ከዲሞክራቲክ ሪፐብሊክ ኮንጎ መነሻውን አድርገው የተጓዘው ታካሚ በናይሮቢ ህይወቱ አልፏል። ኬንያ የመጀመሪያውን የኢቦላ ቫይረስ ተጠቂ ማረጋገጧን የጤና ሚኒስትሩ አደን ዳውሌ አስታውቋል። ህይወቱ ያለፈው ኬንያዊ ዜጋ ላለፉት 7 ዓመታት በዲሞክራቲክ ሪፐብሊክ ኮንጎ ኑሮውን ያደረገ ሲሆን ወደ ኬንያ ከመመለሱ ከአንድ ወር አስቀድሞ በህመም ተይዞ ነበር። ታካሚ በጤና ተቋማት ሕክምናን ከተከታተለ በኋላ በየብስ ትራንስፖርት ወደ ጎረቤት ሀገር ኡጋንዳ ገብቶ ተጉዟል። ከዛም ከኡጋንዳ በጃምቦ ጄትስ አውሮፕላን ተሳፍሮ በአውሮፓውያን አቆጣጠር ጥቅምት 3 ቀን ከቀኑ 7 ሰዓት ከ10 ደቂቃ ላይ ናይሮቢ ከሚገኘው ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ደርሷል። በአውሮፕላን ማረፊያው የተለመደውን የህዝብ ጤና ምርመራ ካደረገ በኋላ ዘመድ አዝማዶቹና ጓደኞቹ በቀጥታ ከኤርፖርት ወደ ናይሮቢ ሆስፒታል ወሰዱት። ወዲያውኑ በለይቶ ማቆያ እንዲገባ የተደረገ ሲሆን በሆስፒታል ቆይታው በቡንቡጊዮ የኢቦላ ዝርያ መያዙ ተረጋግጦ ህይወቱ አልፏል። የጤና ባለስልጣናት ወረርሽኙ እንዳይስፋፋ ለመከላከል ፈጣን እርምጃዎችን የወሰዱ ሲሆን ከሟቹ ጋር ንክኪ ነበራቸው የተባሉ የቤተሰብ አባላትና የጤና ሰራተኞችን ጨምሮ 28 ግለሰቦች ተለይተዋል። በኮንጎ በኡጋንዳና በናይሮቢ የተደረገው የታካሚው የአውሮፕላን በረራ እንዲሁም ከቤተሰብና ከህክምና ባለሙያዎች ጋር የነበረው ንክኪ አሁን ላይ በመንግስት የክትትል ሰንሰለት ውስጥ ተካቷል። ኢቦላ በበሽታው ከተያዘ ሰው ሰውነት ውስጥ ከሚወጡ ፈሳሾች ወይም በበሽታው ከተበከሉ ነገሮች ጋር ቀጥተኛ ንክኪ በሚፈጠርበት ወቅት የሚተላለፍ አደገኛ በሽታ በመሆኑ የጤና ባለስልጣናት የኢቦላን ስርጭት ለመቆጣጠር የተለዩትን ግለሰቦች በቅርበት እየተከታተሉ ይገኛሉ። ዘገባው የትዕግስት ላቀው ነው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በሱዳን ሰላማዊ ሰዎች ላይ እየተፈጸሙ ያሉ ጥቃቶችን አወገዘ። ምክር ቤቱ በሱዳን ሰላማዊ ሰዎች ላይ እየተፈጸሙ ያሉ የድሮንና ሌሎች ጥቃቶችን በማውገዝ በሀገሪቱ ላለው ቀውስ ምንም አይነት ወታደራዊ መፍትሄ እንደሌለ አስጠንቅቋል። መግለጫው የወጣው የዓለም የምግብ ፕሮግራም በሰሜን ኮርዶፋን የምግብ አቅርቦት ጭኖ በነበረ የጭነት መኪና ላይ በተፈጸመ የአየር ጥቃት የአንድ ሰው ህይወት ማለፉን ባስታወቀበት ወቅት ነው። በጀኔቫ በተካሄደው ስብሰባ 47 አባላት ያሉት ምክር ቤቱ ለሱዳን ያዋቀረውን ገለልተኛ ዓለም አቀፍ የእውነት አጣሪ ተልእኮ የስራ ጊዜ ለማራዘም የቀረበውን የውሳኔ ሀሳብ በ28 ድጋፍና በ10 የተቃውሞ ድምፅ አጽድቋል። ሱዳን ምክር ቤቱ ያቀረበችውን ቅሬታ ከግምት ውስጥ በማስገባት አለመቻሉን በመግለጽ አባል ሀገራቱ ይህን እርምጃ ውድቅ እንዲያደርጉ ታሳስባለች። እንደ አውሮፓውያን አቆጣጠር በሚያዝያ 2023 በሱዳን ጦርና በከፊል ወታደራዊ ፈጥኖ ደራሽ ኃይል መካከል የተጀመረው ጦርነት የአስር ሺዎችን ህይወት የቀጠፈ ሲሆን ከ13 ሚሊዮን በላይ ሰዎችን ደግሞ አፈናቅሏል። የተባበሩት መንግስታት ድርጅት መረጃዎች እንደሚያሳዩት በዚህ ዓመት የመጀመሪያዎቹ 5 ወራት ውስጥ ብቻ በድሮን ጥቃቶች ከ1100 በላይ ሰዎች ተገድለዋል። ሐማስ ለጥቅምት 7ቱ መታሰቢያ ጥቃቶችን እያዘጋጀ መሆኑን የእስራኤል መከላከያ ሚኒስትር ገለጹ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ረቡዕ ዕለት ከሚውለው የሐማስ ጥቅምት 7 የ2023 ጥቃት መታሰቢያ ቀን በፊት ጦሩን በከፍተኛ የተጠንቀቅ ደረጃ ላይ ማቆማቸውን ገልጸው በማንኛውም የእስራኤል ኃይል ላይ ጉዳት የሚደርስ ከሆነ በጋዛ የሚገኙ የፍልስጤማውያን ከባድ ዋጋ እንደሚከፍሉ አስጠንቀዋል። የካትዝ ጽህፈት ቤት እንዳስታወቀው ትዕዛዙ የተላለፈው በዕለቱ ሐማስ በጋዛ በሚገኙ ኃይሎቻችን ላይ ጥቃቶችና የሽብር ተግባራት ለመፈጸም ያለውን እቅድ የሚያሳዩ የስለላ መረጃዎችን ግምት ውስጥ በማስገባት ነው ብለዋል። በኃይሎቻችን ላይ ጉዳት የሚደርስ ከሆነ ከባድ ዋጋ የሚከፍሉት ሐማስና የጋዛ ነዋሪዎች ይሆናሉ ሲሉ መግለጫው አክሎ አስታውቋል። ክቡራትና ክቡራን ቀጥለናል። አብራችሁን ስላላችሁ ከልብ እናመሰግናለን። አሁን ወደ አንድ በስፋት ወደምንመለከተው ጥንቅር የምናልፍ ነው የሚሆነው። ይህንን ጥንቅር ስሙልኝ እያላችሁ የሚገኘው የሰዓቱ የክብር አገራችን የሆነው ስንቄ ባንክ ነው። ስንቄ ባንክን ከልብ እናመሰግናለን። ስንቄ ባንክ መልእክቱን ወደ እናንተ እያደረሰ ይገኛል። ስንቄ ባንክ ከ622 በላይ በሆኑ ቅርንጫፎች የተለያዩ የባንክ አገልግሎቶችን ወደ እናንተ እያደረሰ ይገኛል። በፈጣን እድገት ላይ የሚገኘው ስንቄ ባንክ ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ ልዩ መስተንግዶ ጋር ወደ እናንተ እየቀረበ ይገኛል። እናንተ በፈጣን እድገትና ታማኝነቱ ከሚታወቀው ስንቄ ባንክ ጋር አብራችሁ በመስራት የሁለንት ላይ ለውጥና የነገ ስኬታችሁን ዋስትናችሁን ጨብጡ እያለ ይገኛል። ስንቄ ባንክን ከልብ እናመሰግናለን። ቀጣዩ በስፋት የምንመለከተው ጥንቅራችን የልጅነት ትራውማ ነው። የልጅነት ትራውማ ማለት የልጅነት ያልሻረ ቁስል ነው። የልጅነት ያልሻረ ቁስል ብዙ መዘዞችን ይዞ ይመጣል። ይህንን በተመለከተ ባልደረባችን ቤዛ የታራጌ ጥንቅሩን ታቀርብልናለች። ጥንቅሩን ተከታትለን እንመለሳለን። አብራችሁን ቆዩ።
1: የምስራች! የውጭ ሀገር ገንዘቦን በስንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽን፣ በሪሃ፣ በኢትዮ ዳሽ ወይም በስንቄ ባንክ ስዊፍት አድራሻ ስንቄ ታ የተላከሉትን የውጭ ሀገር ገንዘብ በስንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያው ወደሚገኝ ስንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንዝሩ፣ ተጨማሪ 10 ብር ጉርሻውን ያግኙ። ስንቄ ባንክ በአንድነት ወደ ስኬት።

0: ልጅነት ከዓለም ጩኸት በፊት የነበረ ንጹህ ዘመን ነው ማለት ብንጀምር ብዙዎቻችን እንስማማለን። ልጅነት ሰው ዓለምን በሙሉ ሳያውቃት ደስተኛ መሆን የሚችልበት እድሜ፣ ነገሮችን እንደ ትልቅ ሳይታዩ አንድ ኳስ፣ አንድ ጨዋታ፣ አንድ ጣፋጭ ነገር ወይንም ከእናትና ከአባት ጋር የተሞላ አንድ ምሽት ብቻ ልብን ሊያስደስት የሚችልበት እጅግ ድንቅ ዘመን ነው። ልጅ እያለን የዓለምን ክፉና ደግ በሙሉ አናውቅም። ሰውን ስለ ሀብቱ፣ ስለ ስልጣኑ፣ ስለ ዝናውም አንመዝንም። የሚያስቀን ሰው ጥሩ ሰው ነው፣ የሚያቅፈን ደግሞ ዓለማችን ነው። እንዲያውም በልጅነት የምንፈልገው ብዙ ጊዜ ትልቅ ነገር አይደለም፣ እንደተወደድን መሰማት ብቻ ነው። እናም ልጅነት የሚያምረው በዚህ ንጹህ አለማወቅ ውስጥ ነው። ግን ይህ አለማወቅ ልጆችን ከዓለም ሁሉ መለየት ማለት አይደለም። ልጅ ዓለምን በቀስታ እንዲያውቅ መርዳት ነው። ክፉንና ደጉን መለየት እንዲማር ማስተማር ነው። ምክንያቱም ልጅ የሚያየውን ብቻ አይመለከትም፣ የሚሰማውንም ይሸከማል። በቤት ውስጥ የሚሰማው ጩኸት፣ የሚያየው ጥቃት፣ የሚደጋገምበት ስድብ፣ የሚያጋጥመው ችላ መባል ወይንም በእድሜው ላይ የማይመጥን ክፉ ይዘት በአእምሮ ውስጥ አሻራን ሊተው ይችላል። አንዳንድ ጊዜ ልጆች የሚያሳዩት ትክክል ያልሆነ ባህሪ የልጆች ተፈጥሯዊ ባህሪያቸው ሳይሆን የሚኖርበት አካባቢ ምላሽ ሊሆንም ይችላል። ይህ ደግሞ አድጎ አሁን ወደምናነሳው ታሪክ ሊያንደረድረን ይችል ይሆናል። አዲስ አበባ ተወልዶ ያደገው ቶማስ ለወላጆቹ የመጨረሻና በሴቶች መካከል በስለት የተገኘ ብቸኛ ወንድ ነው። ቢሆንም ብቸኛ ወንድና የስለት ልጅ እንደመሆኑ ቀብጦ የሚፈልገው ተሟልቶለት አላደገም። ምክንያቱ ደግሞ በቤተሰቡ መካከል አሳዛኝ የወንጀል ክስተት ተፈጥሮ ነው። ገና የሶስተኛ ክፍል ተማሪ እያለ በስስት የሚያዩት የነበሩት እናትና አባቱ በውርስ ጉዳይ በግፍ በአንድ ቀን ሲገደሉ ይመለከታል። በእንቅርት ላይ ጆሮ ደግፍ እንዲሉ የቲሞቹ የቶማስ ቤተሰብ ለመከራ ይዳረጋሉ። በሐዘንና መሰል ውጣ ውረድ ቶማስ በስለት እንደተገኘ ልጅ ሳይሆን ሳይመቸው ተንገላቶ ማደግ አይቀርምና ያድጋል። በዚህ ሁሉ ውስጥ ግን አልፎ በቴክኒክና ሙያ ኮሌጅ ገብቶ በኮንስትራክሽን ዘርፍ ዲፕሎማውን የተማረው ቶማስ በሙያው ይቀጠራል። ነገር ግን አስተዳደጉ ያሳደገበት ተጽዕኖ የሆነ አይነት ሰው እንዲሆን አድርጎት ነበር። እርሱም ደግሞ ዝምተኛና ተናዳጅ፣ ትዕግስት የሌለው ነው። ይህ ባህሪው ደግሞ በስራው አንድ ቦታ ላይ እንዲቆይ አላስቻለውም። አንድ ቀን ከአሰሪው ጋር እንደተለመደው ጸብ ይፈጠራል። ታዲያ በዚህ ጸብ መካከል ራሱን አረጋግቶ የሚፈልገውን ሀሳብ ማስረዳት ያልቻለው ቶማስ ይበልጡኑ ንዴቱ እየጨመረበት ይሄዳል። ወደ ድብድብ ሲያመራ ገላጋዮች ገብተው ሲያገላግሉት፣ ከዛ ግቢ ለቆ በመንገድ ላይ ለጥቂት ደቂቃዎች በእግሩ መንቀሳቀስ ይጀምራል። ግን እንደጠበቅነው መንገድ ጸብን ያበርዳል እንደሚባለው አልሆነም። ይበልጡኑ ጸቡን እያብሰለሰለ ድንገት ወደ ግራ ዞር ሲል አንድ የስለት መሸጫ ሱቅ ይመለከታል። በዚያም ያናደደውን አለቃውን ሕይወት ለመቅጠፍ በማሰብ ከሱቁ አንድ ስለት ገዝቶ ይወጣል። ነገር ግን ልክ እሱ እንዳለመው አለቃውን ለመግደል ሳይሳካለት ይቀራል። በዚህ ከፍተኛ ንዴት ውስጥ የገባው ቶማስ በዚሁ ስሜት ውስጥ እንዳለ ወደ ቤቱ ሲጓዝ ትራንስፖርት ውስጥ ለምን ገፋኸኝ በሚል ቀላል ጸብ የሰው ህይወት አጥፍቶ 14 ዓመት እስር ተፈርዶበታል።
1: ቶማስ ያደረገው ድርጊት መነሻው ከአስተዳደግ ጋር የተያያዘ ነው ብዬ ነው የማስበው።
2: ብልተኝነቱ ዋና ምንጭ ብዬ የማስበው ያሳለፈው አስከፊ የልጅነት ህይወትና አስተዳደጉ ነው ብዬ ነው የማስበው። እንደ ቶማስ በሶስት ዓመቱ ወላጆቹ በግፍ ሲገደሉ አይቷል። ስነ ልቦናው ደግሞ ትልቅ ጠባሳ ጥሎበታል ብዬ ነው የማስበው። ያንን በዚያ ላይ እህቶቹን ለማኖር የገባበት የህይወት ውጣ ውረድ አለ። የድጋፍና የፍቅር ማጣትና ቁጣውንና ፍርሃቱን አብዝቶታል ብዬ ነው እንደኔ የማስበው።
3: ቶማስ ያደረገው ነገር ከአስተዳደግ ጋርም ከግልፍተኝነትም ጋርም ተያይዞ የሚመጣ ይመስለኛል። ምክንያቱም አንድ ህጻን ልጅ ከቤተሰቦቹ ጋር ሲያድግ የዶሜስቲክ ቫዮለንስ እና ግጭቶችን እያየ የሚያድግ ከሆነ ለወደፊት ህይወቱ ግጭትን እንደ አንድ መፍትሄ ሰጪ መሳሪያ አድርጎ ሊቆጥረው ይችላል። ስለዚህ እያንዳንዱ እርምጃዎቹን የሚወስደው በፊት ካያቸው ከሰማቸውና በቤተሰቦቹ ካስተዋላቸው ነገሮች አንስቶ ይመስለኛል።
0: ይህንን መሰሉን ክስተት የስነ ልቦና ባለሙያዎች እንዲህ ያብራሩታል። ለመሆኑ ቶማስ በልጅነቱ የደረሰበት ነገር ምን አይነት ትራውማ ወይንም የስነ ልቦና ጉዳት ነው? ባህሪው ከልጅነቱ መታከምና መዳንስ ይችል ነበር?
4: ያፌት ከፈለኝ ይባላለሁ። በአብሮት ስፔሻላይዝድ ሳይኮሎጂ ማዕከል ካውንስሊንግ ሳይኮሎጂስት ነኝ። ቶማስ ከታች ከልጅነቱ ጀምሮ ያለውን እድገትና ሂደቶች፣ ያጋጠሙት ክስተቶች፣ ምን አይነት የስነ ልቦናዊ ጫናዎች አሳደሩበት የሚለውን ስንመረምር የመጀመሪያው ክስተት የወላጆቹን በአንድ ቀን እናትና አባቱን በግድያ ማጣቱ ከፍተኛ የሆነ በሁለት መስፈርቶች ልናያቸው የምንችሉ ክስተቶች አጋጥመውታል። አንደኛው አኪዩት ኢሞሽናል ሎስ ወይም በጣም ቅስፈታ የሆነ ስሜታዊ ጫና ውስጥ እንዲገባ አድርጎታል። ሁለተኛው ደግሞ ደህንነት የሚለውን ስሜት ወይም ሴንስ ኦፍ ሴፍቲ ሁልጊዜ አሉልኝ፣ በተለይ ደግሞ ልጆች በዛ እድሜ ላይ ወላጆች ሁሉንም ነገር እንደሚያውቁ እና ሁሉንም ነገር ሊያልፉ እንደሚችሉ እንደ ጀግኖቻቸው አድርገው የሚያዩበት እድሜ ስለሆነ ያ በአንድ ጊዜ በሚቋረጥበት ወቅት ሴንስ ኦፍ ሴፍቲ እና የደህንነት ስሜቱ ላይ ከፍተኛ ጫና ያሳድራል። አኪዩት ኢሞሽናል ሎስ እና ሴንስ ኦፍ ሴፍቲ መፈጠሩ ደግሞ ቀስ እያለ እየጎተተ ወደ ስሜትን የመቆጣጠር ችግሮች ወደሚባል አይነት እክል እየከተተ እና እያደገ የመምጣት ነገሮች ይታያል።
0: ግን የስነ ልቦና ጉዳት ወይንም በእንግሊዘኛ ስሙ ትራውማ ብለን የምንጠራው በራሱ ምንድን ነው?
4: ትራውማ ስንል አንድ ግለሰብ በህይወት ዘመኑ ውስጥ ሊያጋጥመው የሚችል እጅግ ከባድ ክስተት ካጋጠመው በኋላ ያ ክስተትም አካላዊ ሊሆን ይችላል፣ ስነ ልቦናዊ ሊሆን ይችላል፣ ስሜታዊ፣ አጠቃላይ ሁለንተናዊ ላይ ከፍተኛ የሆነ ጫና የሚያሳድር ነገር ካጋጠመው በኋላ ከዛ ነገር ጋር ያለው ምላሽ እና ከዛ ክስተት ጋር ያለፈበት ሂደት ነው የሚያሳየው። ያ ማለት ሁሉም ያጋጠሙ ከባድ ነገሮች በህይወታችን ትራውማ ናቸው ማለት አይደለም። ነገር ግን ከዛ ክስተት ወጥተን ከዛ ሁናቴ ካለፈ በኋላ ህይወታችን ላይ የሚፈጥረውን ጫና በመመልከት በባለሙያዎች መሰረት የሚሰጥ ግምገማ ነው።
0: ልጆችና አእምሯቸውን እንዴት ነው ከዚህ መጠበቅስ የሚቻለው?
4: እንግዲህ ልጅን የሚያሳድገው እናት አባት ወይ ቤተሰብ ብቻ ሳይሆን አንድ ልጅ ሲያድግ ወይም ልጅን የማሳደግ ኃላፊነት ያለበት ማህበረሰቡ ነው። በማህበረሰብ ውስጥ ነው የሚያድገው። ስለዚህ የሁሉም ኃላፊነት እንደሆነ በደንብ ልንገነዘብ ይገባል። አንደኛው ደህንነታቸውን እና ፍቅር የሚያገኙበትን አካባቢ ልናመቻችላቸው ይገባል። ለምሳሌ ልጆች በአካባቢያቸው አደጋ ቢከሰት እንኳን ከጎን ደጀን ወይም ድጋፍ ወይም ጥበቃ እንደሚደረግላቸው በተግባር ማየት አለባቸው። ለምሳሌ ከቤተሰብ ግጭት ራሱ አሁን እንደ አደጋ ልናየው እንችላለን። አይምሯቸው ያንን ግጭቶች፣ አለመግባባቶችን እንደ አደጋ ስለሚያየው ከሱ አይነት ነገሮች የጸዱ አካባቢዎች በማህበረሰባችን ውስጥም እንዲህ አይነት አለመግባባቶችን እንዲያዩ አይፈለግም።
0: አንዳንድ ቁስሎች በሰውነት ላይ አይታዩም፣ ደም አያፈሱም፣ ፋሻም አያስፈልጋቸውም። ነገር ግን አመታትን ተሻግረው ከልጅነት እስከ አዋቂነት ይጓዛሉ። አንድ ቃል፣ አንድ ጩኸት፣ አንድ መተው፣ የወላጅ ፍቅር መጉደል፣ በቤት ውስጥ የሚደጋገም ግጭት፣ መጎሳቆል፣ ጉልበተኝነት፣ በዚያን ጊዜ ልጁ ምናልባትም ምንም አይደለም ብሎ ዝም ሊል ይችላል። ቀን ቀንን ሲወልድ፣ ወር አመትን ሲተካ፣ ዘመን ከዘመን ሲሻገር ግን ያ ዝምታ በሌላ ቋንቋ መናገር ሊጀምር ይችላል።
5: የምስራች! የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽን፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄታ የተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያ ወደሚገኝ የሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንስሩ፣ ተጨማሪ 10 ብር ጉርሻውን ያግኙ። ሲንቄ ባንክ፣ በአንድነት ወደ ስኬት።
6: ናርቆ ሐሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖርም ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ንግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሲኤምሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977606060 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ።

0: ይሄማ ድሮ ነበረ። ዘንድሮማ እድሜ ለንባክ ሎሚ ተራ ዘመኖና ቀልጥፎ ንብ ተራ ሆኖ ከች ብሏል። በአገልግሎት አይነቱም የደንበኞቹ ኩራት ለመሆን በቅቷል። ንብ ተራ ኦንላይን በታታሪዋ ንብ ጥላ ስር ከያዛቸው አገልግሎቶች መካከል የኪራይ አለፈ አላለፈም እንግልትን ከስሩ ነቅሎ ለህንፃ ባለቤቶች፣ ለተከራዮችና ለህንፃ አስተዳዳሪዎች ንብ ተራ ህንፃ አስተዳደር ሁነኛ እፎይታ ሆኗል። ንብ ተራ ስኳላም ወላጆች የትምህርት ቤት ክፍያም ባሉበት ሆነው ከፍለው የልጆቻቸውን የዘወትር እንቅስቃሴ እንዲቆጣጠሩ ከማስቻሉ በተጨማሪ ለመምህራኖችም የተማሪዎቹን ውጤት መዝግቦና መዝኖ ኦንላይን ለማስተማርና የትምህርት መርጃ መሳሪያዎችን ለመለዋወጥ የሚያስችል ሁነኛ መፍትሄ ሆኗል። ንብ ተራ አስኳላ ጊዜውንና ጤናውን ብቻ ሳይሆን የኪስውንም ውሃ ልክ የሚጠብቅ ንብ ተራ ይሰራዋል። ከልብ እንደ ንብ ንብ ኢንተርናሽናል ባንክ።
1: እንኳን ለ2019 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ ያካበተው የበርካታ ዓመታት ልምድ ዘመኑ ካፈራቸው ማተሚያ ማሽኖችና ከቀልጣፋ የአሰራር ስርዓት ጋር አዋህዶ አዳዲስና የላቁ አገልግሎቶችን ይዞ ለእርስዎ ቀርበዋል። በመደበኛ ህትመት መጻሕፍት፣ መጽሔቶች፣ ጋዜጦችና ሌሎች መደበኛ ህትመቶች፣ በሚስጥራዊ ህትመት ኪዋር ኮድ የተካተተባቸው ደረሰኞች፣ ቼኮች፣ ሎተሪዎች፣ የዩኒቨርሲቲ ዲግሪዎችና ሌሎች ሚስጥራዊ ይዘት ያላቸው ሰነዶች። በሀገራችን እያደገ የመጣውን የህትመት ፍላጎት መሰረት በማድረግ የተጀመረ የሌብል ህትመት ኮሌጃችን በህትመት ቴክኖሎጂ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ እና በህትመት ዋጋ ትመና በቀንና በማታ መርሃ ግብር እንዲሁም በአጫጭር ስልጠናዎች ተማሪዎችን በመቀበል ላይ ይገኛል። ለተማሪዎች የሚሆን አጋዥ መጽሐፍትን፣ ልዩ ልዩ የጽህፈት መሳሪያዎችን በጥራትና በብዛት በድርጅቱ መሸጫ ሱቆች በጅምላና በችርቻሮ ያገኛሉ። አድራሻችን ዋና መስሪያ ቤት አዲስ አበባ 4 ኪሎ፣ ብርሃንና ሰላም ማተሚያ ድርጅት።
2: ስልክ ቁጥሮ አካውንቶም እንደሆነ ብናበስረዎትስ?
3: ሄሎ፣
4: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
3: እንዴ አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ አገላበት።
4: ታዲያ በስልክ ቁጥሮ ይላክልኛ።
3: ዳሽን ላይ አይደል እንዴ ያልሽ?
4: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
2: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
5: ለምሳ 5500 ደርሶባችኋል። ላክላክ አርጓ
4: አካውንትን ስጠይ።
5: ስልኬን ተጠቀሙ።
3: አረ እንዴት
5: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
2: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
6: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምን። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት፣ ቅንጡ መዓዛ ለመቶ ሰዓታት።
7: ከክረምቱ ጭጋግ ወጥተን ወደ ብሩህ የአደይ አበባ ወራት የምንሸጋገርበት በአንድነት መንፈስና በፍቅር በጋራ የምናሳልፈው አዲስ ተስፋ በረከትና ጸጋ ወደ ቤታችን የሚገባበት ለምለሙን ሳር ይዘን በጋራ በሆራ ዳርቻ የምንሰባሰብበት እንደ ጥንት ባህልና ወጋችን ትውፊታችን ተጠብቆ በአባ ገዳዎቻችንና አባ መልካዎቻችን ምርቃት ባህደ ስንቄዎቻችን መልካም ምኞት የሚደምቀው ታላቁ በዓላችን ኢሬቻ መልካ እንኳን አደረሳችሁ። በዓሉ የምስጋና የፍቅርና የበረከት ይሁንልዎ። መልካም የኢሬቻ በዓል። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
8: በ18 ወራት

0: ሎትን የውጭ አገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ አገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያ ወደሚገኝ የሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንዝሩ፣ ተጨማሪ 10 ብር ጉርሻውን ያገኙ። ሲንቄ ባንክ በአንድነት ወደ ስኬት።
1: የየመን ጦር የቀይ ባህር መግቢያን ተቆጣጥሮ ያለው ሆለ የየመን መንግስት የሚደገፉና በሳውዲ አረቢያ ድጋፍ የሚያገኙ የየመን ጦር ኃይሎች በቀይ ባህር ደቡባዊ ጫፍ የሚገኘውን ባብል መንደብ ባህር መንገድ አስጠብቀናል ሲሉ አስተዋቁ። ይህ የተነገረው የየመን መንግስት በኢራን ድጋፍ የሚያገኙትን ሁቲዎች ከተቆጣጠሯቸው አካባቢዎች ለማስወጣት ትልቁ ወታደራዊ ዘመቻ መጀመሩን ተከትሎ ነው። የየመን ጦር መግለጫ መሰረት ናሽናል ሺልድ ጂያንት ብርጌድስና ቲሂማ የተባሉ ኃይሎች በሳዑዲ አየር ጥቃት ድጋፍ የቀይ ባህር ዳርቻዋ የሆነችውን ሞካ ከተማን ይዘዋል። ነገር ግን አንዳንድ የየመን መንግስትና ወታደራዊ ምንጮች ኃይሎቹ ከተማዋ ዳርቻ ብቻ እንደደረሱ እንጂ ሞካን ሙሉ በሙሉ እንዳልተቆጣጠሩ ገልጸዋል። በተጨማሪም የየመን ጦር ከሞካ በስተደቡብ 45 ኪሎ ሜትር ርቀት ላይ የሚገኘውን ዱባብ የጦር አየር ማረፊያ መቆጣጠሩንና ወደ ባብል መንደብ የሚወስደውን መንገድ መቁረጡን አስታውቋል። ሁቲዎች ግን የመንግስት ኃይሎች በዱባብ እየገፉ መሆናቸውን አስተባብለዋል። ከዚህ በተጨማሪ የመንግስት ኃይሎች የሁቲዎች ቁጥጥር ስር ያለችውን ሰንዓ ዋና ከተማን ጨምሮ በሌላዎች ግንባሮችም ዘመቻ መጀመራቸውን ተገልጿል። ሳዑዲ የምትመራው የጦር ጥምረት በበኩሉ ለመንግስት ኃይሎች 24 ሰዓት የአየር ድጋፍ እየሰጠ መሆኑን ገልጾ ዘመቻው ከጀመረ ጀምሮ 324 ከፍተኛ ዋጋ ያላቸው ኢላማዎችን እንዳጠቃ አስታውቋል። ዘገባው የኤድን ሽመልስ ነው። ክቡራትና ክቡራን በዚሁ የምናልፈው ወደ ክፍል ሁለት ስፖርታዊ መረጃዎቻችን ነው የሚሆነው። ክፍል ሁለት ስፖርታዊ መረጃዎችን ስሙልኝ እያላችሁ የሚገኘው የሰዓቱ የክብር አገራችን የሆነው ሲንቄ ባንክ ነው። ሁሉንም አቀፍ ለሁሉም ተደራሽ መሆኑና የብዙሀንን ህይወት ወደ ተሻለ ደረጃ ማሸጋገር ጽኑ ራዕይ አድርገው የሚሰራው ሲንቄ ባንክ አገልግሎቱን ይበልጥ በማዘመንና አቅሙን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርቧል። ሲንቄ ባንክ የዕለት ተዕለት ግብይት ክፍያችሁን በምቾት ከማከናወንና ገንዘብ ከማስተላለፍ በዘለ ጥቃቅንና መለስተኛ ፋይናንስ ፍላጎቶች ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ እያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተም በፈጣን እድገትና ታማኝነቱ ከሚታወቀው ሲንቄ ባንክ ጋር አብራችሁ በመስራት የሁለንተናዊ ለውጥና የነገ ስኬት ዋስትናችሁን ጨብጡ እያለ ይገኛል። ሲንቄ ባንክን ከልብ እናመሰግናለን። ክፍል ሁለት ስፖርታዊ መረጃዎችን ሊያደርሰን ባልደረባችን አቤል አሻግሬ በድጋሚ ስቱዲዮ ተገኝተዋል። አቤል በድጋሚ እንኳን እንዳመጣህ መቀጠል ትችላለህ።
2: አመሰግናለሁ ታዴ። በድጋሚው ዳርማጮቻችን በድጋሚ እንደምናድራችኋል። በአሰልጣኝ ቻሎ ለሜቻ የሚመራው አዲሱ የልሲዎቹ ስብስብ የመጀመሪያ ጨዋታውን ከሩዋንዳ ጋር ዛሬ ያደርጋል። ዘንድሮ በኢትዮጵያ እግር ኳስ አጋጣሚዎች በተመሳሳይ መንገድ መደጋገማቸውን ቀጥሏል። በመስከረም ወር የታየው ሁለተኛው ድንግግጥሞሽ በኪጋሊ ተከስቷል። የልሲዎቹ የኦሎምፒክ ህልምና የታዳጊዎቹ የድጋፍ ስሜት ውጤት ዛሬ ምን ያስመለክተናል የሚለው እየተጠበቀ ነው። በቅርቡ የኢትዮጵያ ወጣቶች ብሔራዊ ቡድን ለሴካፋ ከ20 ዓመት በታች ውድድር ወደ ታንዛኒያ ባመራበት ወቅት የቅዱስ ጊዮርጊስ ስፖርት ክለብ ቡድን በስፍራው ተገኝቶ ወጣቶችን ያበረታታበት አስገራሚ አጋጣሚ ይታወሳል። ዛሬ ደግሞ በብሔራዊ ቡድኖቻችን ላይ ተመሳሳይ አጋጣሚ ተደግሟል። ለ2028 የሎስ አንጀለስ ኦሎምፒክ ማጣሪያ ጨዋታ ኪጋሊ የገባውን የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹን ተከትሎ ለሴካፋ ውድድር የተጓዘው የኢትዮጵያ ታዳጊዎች ብሔራዊ ቡድን ትላንት ምሽት ላይ ኪጋሊ ገብቷል። ልክ እንደ ፈረሰኞቹ ሁሉ ታዳጊዎቹም ዛሬ በስቴዲየም ተገኝተው ለሉሲዎቹ ወሳኝ ድጋፍ የመስጠት አጋጣሚ ተፈጥሮላቸዋል። ፈረሰኞቹ ድጋፍ በሰጡበት ጨዋታ ምንም እንኳ ሽንፈት ቢመዘገብም የዛሬው ታዳጊዎቹ ድጋፍ ለሉሲዎቹ አዲስ መንፈስና ድሉን ይዞ እንደሚመጣ ተስፋ ተጥሎበታል። ሉሲዎቹ ዛሬ 2028 ኦሎምፒክ ማጣሪያ የመጀመሪያ ዙር ጨዋታውን በኪጋሊ ስቴዲየም ከሩዋንዳ አቻቸው ጋር ያደርጋሉ። ለዚህ ጨዋታ ትልቅ ትኩረት የሰጠው የኢትዮጵያ እግር ኳስ ፌዴሬሽን በባህር ማዶ የሚጫወተው ወሳኝ ተጫዋቾችን ጥሪ አድርጓል። በአሜሪካ ከምትገኘዋ ሎዛ አበራ በስተቀር የባህር ማዶ ተጫዋቾች ከክለቦቻቸው ፍቃድ በማግኘት ቡድኑን የተቀላቀሉ ሲሆን ይህም የቡድኑን ስነ ልቦናዊና ታክቲካዊ ጥንካሬ ከፍ አድርጎታል። ብሩኖ ትናንት በጨዋታ ሜዳ ላይ መጨረሻ ልምዱን ያጠናቀቀ ሲሆን ሁሉም ዋና ተጫዋቾቹ በጥሩ ጤንነትና ዝግጅት ላይ ይገኛሉ። በሌላ በኩል የሩዋንዳ ብሔራዊ ቡድንም በበኩሉ በወጣቶችና ልምድ ባላቸው ተጫዋቾች ተዋቅሮ ለጨዋታ ከፍተኛ ዝግጅት ሲያደርግ ሰንብቷል። የሩዋንዳ ዋና አሰልጣኝ አንድሬ ካሳምቦንጎ ቡድናቸው ከቅርብ ጊዜ ወዲያ ያሳየውን መሻሻል ተጠቅመው በሜዳቸው አዎንታዊ ውጤት ለማስመዝገብ መዘጋጀታቸውን ገልጿል። እንደ ኒው ታይምስ ያሉ የሩዋንዳ ጋዜጦች ግን የዛሬው ጨዋታ ለሀገራቸው ቡድን ከባድ ፈተና እንደሚሆን መሆናቸውን ዘግቧል። በፊፋ የሴቶች ሀገራት ደረጃ ኢትዮጵያ 138ኛ፣ ሩዋንዳ ደግሞ 167ኛ ደረጃ ላይ

0: ኛሉ ቢሆንም ግን የሜዳ ላይ ውጤት የሚወሰነው በእለቱ በሚያሳዩት ፐርፎርማንስ እንደሆነ ይታመናል። ወደ ተከታዩ ዙር ለማለፍ የዛሬ ውጤት እጅግ ወሳኝ ነው። የመልሱን ጨዋታ በአገሩ የሚያደርገው የኢትዮጵያ ብሔራዊ ቡድን ሉሲዎቹ ዛሬ በኪጋሊ አዎንታዊ ውጤት ማስመዝገብ ከቻለ ወደ ሶስተኛው ዙር የመሸጋገር ሰፊ እድል ይኖረዋል። ሉሲዎቹ በተለየ ጊዜ ለኦሎምፒክ ውድድር ለማለፍ እስከ መጨረሻው ምዕራፍ ቢደርሱም እስካሁን ማሳካት አልቻሉም። ዘንድሮ ያንን ታሪክ ለመቀየርና ወደ ኦሎምፒክ ለማቅነት ጉዟቸውን ዛሬ ከኪጋሊ ይጀምራሉ። ተወዳጁ ጣቢያችን ብስራት ኤፍኤምም ለሉሲዎቹ መልካም እድልን ይመኛል። ወደ አፍሪካ ምርጫችን ስናልፍ ኢብራሂማ ትራውሬ በቡርኪና ፋሶ የእግር ኳስ ኃላፊነት መውሰድ ይፈልጋሉ ተባለ። የቡርኪና ፋሶ ፕሬዚዳንት ኢብራሂማ ትራውሬ የፊፋ ማዕቀብ ሊጣል ቢችልም መንግስታቸው አሁን በአገሪቱ የእግር ኳስ ጉዳዮች ውስጥ ጣልቃ እንደሚገባ ተናግረዋል። ትራውሬ ጣልቃ ገብነቱ በተሻለ አደረጃጀት፣ መሰረተ ልማት፣ የተሻሉ የተጫዋቾች ድጋፍና እግር ኳስ እንዲብረር የተሻሉ ሁኔታዎችን በመፍጠር ላይ ያተኩራልም ተብሏል። ወደ ውጭ ምርጫዎቻችን ስናልፍ የስምንት ጊዜ ባላንዶር አሸናፊው አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ ትላንትና በአርጀንቲና ብሔራዊ ቡድን ማሊያ የመጨረሻ ጨዋታውን አድርጓል። ሌሊት 8 ሰዓት ላይ አርጀንቲና ከቤኒን ባደረጉት የወዳጅነት ጨዋታ ሊዮኔል አንድሬስ ሜሲ የመጨረሻ ጨዋታውን አድርጓል። ትላንትና 208ኛ ጨዋታውን ለአርጀንቲና ብሔራዊ ቡድን ያደረገው ይህ ኮከብ አንድ ግብ ሲያስቆጥር ሁለት ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። አርጀንቲናዎችም ትላንትና ንጉሳቸውን በሚገባ አክብረው መሸኘት ችሏል። ትላንትና በተደረገው ዝግጅት ላይ በ10ኛው ደቂቃ ጨዋታው ኮሞ ለሊዮኔል ሜሲ እጅግ በጣም አስደናቂ ክብርና ሽኝት ተደርጎለታል። ከጨዋታው መጀመር አስቀድሞ ሊዮኔል አንድሬስ ሜሲ ከቦነስ አይረስ ዩኒቨርሲቲ የክብር ዶክትሬት ማዕረግ የተበረከተለት ሲሆን ይህ የክብር ዶክትሬት ማዕረግም ሊዮኔል አንድሬስ ሜሲ ለእግር ኳሱ ዓለም ላበረከተው ትልቅ አስተዋጽኦ የተደረገለት ትልቅ ስጦታ እንደሆነም ነው የተነገረው። ትላንትና እንግዲህ ሊዮኔል አንድሬስ ሜሲ የመጨረሻ ጨዋታውን ማድረጉን ተከትሎ በስቴዲየሙ የተገኙ ደጋፊዎች ሊዮኔል አንድሬስ ሜሲ ጥለን አትሂድ እያሉ ሲያዜሙም ተስተውሏል። በቡድን ውስጥ የሚጫወቱ ተጫዋቾችም በእንባ የቡድኑ አምበላቸውንና ኮከባቸውን የተሰናበቱ ሲሆን አሰልጣኝ ሊዮኔል ስካሎኒ እንደ ሊዮኔል አንድሬስ ሜሲ አይነት ተጫዋች ዳግም አንመለከትም ሲሉ ተናግረዋል። ሊዮኔል ሜሲም ይህን ማሊያ ከማመስገን ውጭ የምሰራው ነገር የለም። ለ20 ዓመታት በጣም አስቸጋሪ በሆኑ ጊዜያትም ቢሆን መታገልን፣ መልፋትን፣ ሁሉ ቻይ መሆንና ሁልጊዜ እዚህ መሆንን አላቆምኩም። ከአሁን በኋላ ከአርጀንቲና ብሔራዊ ቡድን ጋር ወደዚህ አለመምጣት በጣም ከባድ ህመም ይሆናል። እውነቱን ለመናገር ህይወቴን በሙሉ እዚህ መሆን እፈልጋለሁ ሲል ተናግሯል። ሌላው የውጭ ምርጃችን ትናንትና የኔሽንስ ሊግ ጨዋታዎች የተከናወኑ ሲሆን ስፔን አሁንም በድል አድራጊነቱ አቀጥላለች። ትናንትና ከሜዳ ውጪ በክሮሻን የገጠመው የስፔን ብሔራዊ ቡድን 2-1 በሆነ ውጤት ማሸነፍ ችሏል። በጨዋታው ኢቫን ፔሪሲች ባስቆጠረው ግብ መሪ መሆን ቢችሉም ክሮሻዎች ሚኬል ሜሪኖ በሁለተኛው አጋማሽ አከታትሎ ባስቆጠራቸው ሁለት ግቦች 2-1 በሆነ ውጤት ተሸንፏል። በዚህ ጨዋታ ግብ አስቆጣሪ ኢቫን ፔሪሲች በ79ኛው ደቂቃ በተመለከተው ሁለተኛ ቢጫ ካርድ ከሜዳ መውጣት ችሏል። እንግሊዝ እንደዚሁ ቼክ ሪፐብሊክን አስተናግዳ 3-0 በሆነ ውጤት ድል ማድረግ ችላለች። በዚህ ጨዋታ እንግዲህ ሃሪኬን ሁለት ግቦችን ማስቆጠር ችሏል። የእንግሊዝ ብሔራዊ ቡድን የመጀመሪያውን ጨዋታ በስፔን ብሔራዊ ቡድን ከተሸነፈው በኋላ ያደረጉትን ሶስት ጨዋታዎች ማሸነፍ ችሏል። ትናንትናም እንግዲህ ቼክ ሪፐብሊክን በሜዳቸው አስተናግደው 3-0 በሆነ ውጤት ድል ማድረግ ችሏል። አሰልጣኝ ቶማስ ቱኸልም በቡድናቸው ደስተኛ መሆናቸውን ከጨዋታው በኋላ በሰጡት አስተያየት ተናግረዋል። ሃሪኬንም ትናንትና ሁለት ግቦች በማስቆጠሩ ደስተኛ መሆኑን እንደዚሁ ተናግሯል። ሌላኛዋን የእንግሊዝ ማሸነፊያ ግብ ኩፋል በራሱ መረብ ላይ አስቆጥሯል። ስሎቫኪያ ሞልዶቫን 4-0፣ ስሎቫኒያ ስኮትላንድን 2-1 በሆነ ውጤት፣ ስዊዘርላንድ ሰሜን መቄዶኒያን 3-0፣ ቡልጋሪያ እንደዚሁ ሉክዘምበርግን 2-0 ሲያሸንፉ አልባኒያ ሳንሜሮንን 2-1፣ ቤላሩስ ፊንላንድን 1-0 ማሸነፍ ችለዋል። ኤስቶኒያ ከአይስላንድ 0-0 በሆናቸው ውጤት ጨዋታቸውን ሲያጠናቀቁ ካዛኪስታን ከፋሮ አይስላንድ እንደዚሁ በተመሳሳይ ጨዋታቸውን 0-0 2-2 በሆነ አቻ ውጤት አጠናቋል። ታዴ ካለን ሰዓት አንጻር ለክፍለት ያስኳቸው ስፖርታዊ መረጃዎች እኝን ይመስላሉ። ስለነበረን ቆይታ አንተን አድማጮችንም እጅግ አድርጌ አመሰግናለሁ።
1: እኛም እናመሰግናለን አቤል። የክብር አገራችን የነበረው ስንቄ ባንክንም ክለብ እናመሰግናለን። ክብሯትና ክብሯን አድማጮቻችን የመስከረም 27 2019 ዕለተ ረቡዕ ብስራት ማለዳችን የተከታተላችሁትን ይመስል ነበር። በመስተንግዶ ታደለ መብርሃቶም፣ ቴክኒኩን የተቆጣጠረች ደግሞ ህይወት አሰፋ፣ አብረናችሁ ቆየን። አሁን የቢዝነስ ዘገባዎቻችን ይቀጥላሉ። የቢዝነስ ዘገባዎቻችን እንደተጠናቀቁ ደግሞ አውቶ ሴፍቲዎች ስቱዲዮን የሚረከቡ ይሆናሉ። ከእነርሱ ጋር ጥሩ ጊዜ እንዲሆንላችሁ ተመኘን። ሰላም፣ መልካም ቀን።

0: እንደምናደራችኋል ከብስራት ኤፍኤም 101.1 ወደ እናንተ የሚደርሰው የብስራት ቢዝነስ የመረጃ ሰዓታችን ተጀምሯል። ሚካኤል ጻሃዬ መረጃዎቹን ወደ እናንተ ያደረስኩ አብሬያችሁ ቆያለሁ። ቀዳሜ ምን አደርገው የውጭ ምንዛሬ ተመንን ነው። በዛሬው ዕለት በዳሽን ባንክ አንድ አሜሪካን ዶላር በ160 ብር ከ84 ሳንቲም ተገዝቶ በ164 ብር ከ06 ሳንቲም ይሸጣል። ፓውንድ ስተርሊንግ በ212 ብር ከ84 ሳንቲም ተገዝቶ በ217 ብር ከ10 ሳንቲም ይሸጣል። ዩናይትድ አረብ ኤምሬትስ ድርሃም በ46 ብር ከ19 ሳንቲም ተገዝቶ በ47 ብር ከ11 ሳንቲም ይሸጣል። ዩሮ በ187 ብር ከ20 ሳንቲም ተገዝቶ በ190 ብር ከ94 ሳንቲም ይሸጣል። አድማጮች አሁን ደግሞ ባልደረባችን በዛ ይታራጌ በዝርዝር ወዳዘጋጀችው የቢዝነስ መረጃ እናልፋለን። መረጃውን የሚጋብዛችሁ ሁልጊዜ አንድ እርምጃ ቀዳሚው ዳሽን ባንክ ነው። ሰበር ዜና ከዳሽን ሱፐር አፕ። በአዲሱ ዓመት ዳሽን ባንክ እስከዛሬ ተሰምቶ የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም። እርስዎ ዳሽን ባንክ ምርጫው ካደረጉ በስልኮ በዳሽን ሱፐር አፕ በቀን እስከ 5 ሚሊዮን ብር በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ፣ ህይወቶን ቀላልና ዘመናዊ ያድርጉ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር የሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለውትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የ10% ጉርሻን ያበረክትልዎታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
1: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
2: ሄሎ፣
3: ምን ወንድም ጥሎ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
2: እንዴ አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ አቀላበት።
3: ታዲያ በስልክ ቁጥሮ ይላክልኛ።
2: ዳሽን ላይ አይደል እንዴ ያልሽ?
3: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
1: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
4: ለምሳ 5500 ደርሶባችኋል። ላክላክ አርጓ።
3: አካውንትን ስጠይ።
4: ስልኬን ተጠቀሙ።
2: አረ እንዴት?
4: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
1: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
5: አንድ የስፔን ልብስ ሰሪ እስከ ዓለም አቀፍ የፋሽን ኃይል፣ አንድ ልብስ ሰውን ሊያስደንቅ ይችላል። አንድ ቦርሳ ደግሞ የሚሸጥ ምርት ብቻ ሳይሆን የሀብት የዝናና የማህበራዊ ደረጃ ምልክትም ሊሆን ይችላል። ይህንን ከፋሽን ዓለም ይበልጥ የሚያሳየን ስም ካለ ከነዚህ መካከል አንዱ ባሌንሲያጋ ነው። ታሪኩ የጀመረው እንደ አውሮፓውያኖች አቆጣጠር በ1917 በስፔን ውስጥ ነበር። መስራቹ ክሪስቶባል ባሌንሲያጋ በልብስ አቆራረጥና በዲዛይን የተለየ ችሎታ ያለው ሰው ነበር። ከ20 ዓመታት በኋላ ወደ ፓሪስ በመሄድ የራሱን የኩቱር ቤት ከፈተ። የሚያዘጋጃቸው ልብሶችም በፍጹም አቆራረጥ፣ በልዩ ቅርጽና በከፍተኛ ጥራት የተለዩም ነበሩ። ይሁን እንጂ የዛሬው ባሌንሲያጋ የተገነባው በክሪስቶባል ባሌንሲያጋ ብቻም አልነበረም። ብራንዱ በ2001 ወደ የቅንጦት ኩባንያው ኬሪንግ ቤተሰብ ገባ። ከዚያም በተለያዩ ዲዛይነሮች እጅ እየተለወጠ ወደ ዓለም አቀፍ የፋሽን ብራንድነት ከፍ አለ። በተለይ ደግሞ ዲዛይነሩ ዴምና ባሌንሲያጋ ወደ ሌላ ደረጃ አሸጋገረው። ባሌንሲያጋ ከተለመደው የቅንጦት ፋሽን በመውጣት ትልልቅ ጫማዎች፣ ሰፋፊ ልብሶች፣ የመንገድ ፋሽንና አንዳንዴም ሆን ተብሎ አስገራሚ የሆኑ ዲዛይኖችን ወደ የቅንጦት ገበያው አስገባ። እስከ 2022 ድረስ ብራንዱ በጣም እየተነገረለት ከነበሩት የፋሽን ቤቶችም አንዱ ነበር። ታይም በ2022 የባሌንሲያጋ ገቢ ወደ 2 ቢሊዮን ዩሮ የሚጠጋ እንደነበርም ጠቅሶ ዘግቧል። ይህ ዝና ግን በታዋቂ ሰዎች ተጽዕኖ በጣም ተጠናከረ። ኪም ካርዳሽያን፣ ጀስቲን ቢበር፣ ካርዲ ቢ እና ሌሎችም ታዋቂ ሰዎች የብራንዱን ልብስ ለብሰዋል። ኪም ካርዳሽያን በተለይም ከባሌንሺያ ጋር በጣም ታይታለች። በ2022 ኪም ካርዳሽያን፣ ኒኮል ኪድመን፣ ዱዋሊፓ፣ ቤላ ሀዲድ እና ናኦሚ ካምበል በባሌንሺያ ጋር የኩቱር ስብሰባ ላይ በመድረክ ላይም ተገኝተዋል። ታዲያ ይህ ለቢዝነስ ምን ማለት ነው? ታዋቂ ሰው አንድን ቦርሳ ወይንም ጫማ ሲለብስ ምርቱ የሚያገኘው ዋጋ የምርቱ ዋጋ ብቻ አይደለም፣ የሚያገኘው የሰው ትኩረትም ነው። ሰዎች ያዩታል፣ በማህበራዊ ሚዲያ ይፈልጉታል፣ የት እንደሚገኝ ይጠይቃሉ። ከዚያም የግዢ ፍላጎት ይፈጠራል። ስለዚህ ለቅንጦት ብራንዶች ታዋቂ ሰዎች ለማስተዋወቂያ ብቻ ሳይሆን የብራንድን ዋጋ ለመገንባት እጅግ ወሳኝ ናቸው። ነገር ግን ይህ ተጽዕኖ ሁለት ጎን አለው። ታዋቂ ሰው ብራንዱን ሊያሳድግ እንደሚችል ሁሉ የብራንዱ ችግር ደግሞ በታዋቂ ሰዎች ላይ ሊመለስ ይችላል። ይህንን ባሌንሺያጋ በ2022 በግልጽ አሳይቷል። በዚህ ዓመት የብራንዱ ማስተዋወቂያ ዘመቻ ልጆችን ከአሻንጉሊት ድቦች ጋር የሚያሳይ ምስል አካቶ ከባድ ትችት ተነሳበት። ብዙ ሰዎችም የድቦቹ ልብስና የምስሉ አቀራረብ ከጾታዊ ይዘት ጋር የሚያያዝ መልእክት እንዳለው ተቃወሙ። ባሌንሺያጋ ማስተዋወቂያውን አስወገደው ይቅርታም ጠየቀ። በዚያን ጊዜ ከብራንዱ ጋር በቅርብ የታየችው ኪም ካርዳሽያን ግንኙነቷን እንደገና ያሰበችበት እንደነበረም ተናግራ ነበር። ይህም የብራንድ ስም በሚታወቅበት ደረጃ ላይ የተፈጠረ ቀውስ እንዴት ከፍተኛ የንግድ አደጋ ሊሆን እንደሚችል አመላከተ። የኬሪንግ ኃላፊዎችም በወቅቱ የተነሳውን ትችት በተለይ በአሜሪካ፣ በብሪታንያ እና በመካከለኛው ምስራቅ የባሌንሺያጋን ሽያጭ እንደጎዳ ገልጸዋል። ኩባንያው የብራንድ ደህንነትን የሚቆጣጠር አዲስ የሥራ መደብ ለመፍጠር ወሰነ። ከዚያ በኋላ ባሌንሺያጋ ራሱን እንደገና ለመገንባት ሞከረ። ትኩረቱን ከተለያዩ አስደንጋጭ የማስተዋወቂያ ሐሳቦች ወደ ቦርሳ፣ ጫማ፣ የቆዳ ምርቶችና በረጅም ጊዜ የሚቆዩ ምርቶች ላይ ማዞር ጀመረ። የሌሲቲ ቦርሳዎችም እንደገና በመመለሱም ብራንዱን ከማንኛውም አስደንጋጭ ነገር የሚያስተዋውቅን ብራንድ ወደ የረጅም ጊዜ ዋጋ ያለው የቅንጦት ምርት መመለስ ሞክሯል። ዛሬ ደግሞ ባሌንሺያጋ እንደገና በሌላ የለውጥ ወቅት ውስጥ ይገኛል። ዴምና ወደ ጉቺ ከሄደ በኋላ ዲየር ፓውሎ ፒቾሎ የብራንዱን የፈጠራ አመራር ወስዶታል። አዲሱ አቅጣጫም ከቀድሞ ጨለማ ከፍተኛ የመንገድ ፋሽን አቀራረብ ይልቅ በኩቱር ቅርስ፣ በልብስ ጥራት፣ በቀለምና በቀላል ውበት ላይ የበለጠ ትኩረትን ያደረገም ይገኛል። የባሌንሺያጋ የተናጠል አመታዊ ገቢ ኬሪንግ በይፋ አይለየውም። ግን ባሌንሺያጋ ከሚገኝበት አደር ሃውስ ክፍል የሚመጡ መረጃዎች የብራንዱን አቅጣጫ ያመላክታሉ። በ2025 የኬሪንግ አደር ሃውስ ገቢ 2.9 ቢሊዮን ዩሮ ነበረ። ከዚህ በፊት ካለው አመት በ6% ቀንሷል። ነገር ግን በ2025 የመጨረሻ ሩብ አመት የባሌንሺያጋ የቸርቻሮ ሽያጭ ወደ አወንታዊ እድገት ተመልሶም ነበር። በተለይም የቆዳ ምርቶቹ ጠንካራ ፈጻጸምን አሳይቷል። ዛሬም ባሌንሺያጋ የሚያደርገው ትልቁ ሙከራም ይህ ነው። ቀድሞ በአስደንጋጭና እጅግ በጣም በታየ የፋሽን ስም ያገኘውን ትኩረት ወደ ቋሚ ደንበኛ፣ ወደ የቆዳ ምርት ሽያጭና ወደ ዘላቂ የቢዝነስ እድገት መቀየር። ምክንያቱም በቅንጦት ፋሽን ዓለም ትልቁ ጥያቄ ምን ያህል ተነገረለት ሳይሆን ትልቁ ጥያቄ ከዚያ ትኩረት ምን ያህል ገቢ ማመንጨት ቻለ የሚለው ነው። እናም የባሌንሺያጋ የዛሬው ትልቁ ፈተናው ይህንን መመለስ ነው።
1: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
2: ሄሎ
3: ምን ነው እንደም ጥሎ ዘጋኝ እኮ ብሩ እንደምፈልገው ነገርኝ
2: እንዴ? አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ዋቀላበት።
3: ታዲያ በስልክ ቁጥሮ ይላክልኛ?
2: ዳሽን ላይ አይደል እንዴ ያልሽ?
3: እኮ ዳሽን ላይ። በዳሽን ሱፐር አፕ?
1: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
6: ለምሳ 5500 ደርሶባችኋል። ላክላክ አርጓ
7: አካውንትን ስጠይ።
6: ስልኬን ተጠቀሙ።
2: አረ እንዴት?
6: በዳሽን ሱፐር አፕ
1: ይኸው
6: የፈጠነ ገብቷል።
1: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜ ማንደር ምጃ ቀዳሚ።
0: ሰበር ዜና ከዳሽን ሱፐር አፕ። በአዲሱ ዓመት ዳሽን ባንክ እስከዛሬ ተሰምቶ የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም። እርስዎ ዳሽን ባንክ ምርጫው ካደረጉ በስልኮ በዳሽን ሱፐር አፕ በቀን እስከ 5 ቢሊዮን ብር፣ በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ። ህይወቶን ቀላልና ዘመናዊ ያድርጉ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር የሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለውትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የ10% ጉርሻን ያበረክትሎታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። የብስራት ቢዝነስ የመረጃ ሰዓታችን አበቃ። ሚኪያ ጸሐይ አብሬያችሁ ቆየው። መልካም ቀን።
1: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
2: ሄሎ
3: ምነው ወንድም ጥሎ ዘጋኝ እኮ ብሩ እንደምፈልገው ነገርኝ
2: እንዴ? አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ዋቀላበት።
3: ታዲያ በስልክ ቁጥሮ ይላክልኛ?
2: ዳሽን ላይ አይደል እንዴ አልሽ?
3: እኮ ዳሽን ላይ ዳሽን ሱፐር አፕ።
1: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
6: ለምሳ 5500 ደርሶባችኋል። ላክላክ አርጓ
3: አካውንትን ስጠይ።
6: ስልኬን ተጠቀሙ።
4: አረ እንዴት
6: በዳሽን ሱፐር አፕ
1: ይኸው
6: የፈጠነ ገብቷል።
1: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
7: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
8: እንግባይልኝማ አብየጋሺ
9: ተጠንቅቀህ ንዳ
8: ነፍስ እንዳታጠፋ
9: አካል እንዳትጎዳ
8: አጣውም ብዙ ነው አንተም ሳታስበው ትገባለህ።

0: መንገድ ስታቋርጭ ጠንቀቅ በይ በሞቴ ፍቅርዬ ሕይወቴ መንገድ ስታቋርጭ ጠንቀቅ
1: አውቶ ሴፍቲ
2: አብይ ጋሽ ተጠንቅቀን

0: እንዴት አረፈዳችሁልን የተከበራችሁ አድማጮቻችን። አውቶ ሴፍቲ ጀመረ። ተወዳጁ ብስራት ፌም 101.1 ላይ ኢንስፔክተር ናሽ ስቱዲዮ ገባን። ሂዊ ቴክኒኩ ላይ ያለ ዛሬ ረቡዕ ነው። የእናንተን ሀሳቦች እንቀበላለን። ትደውላላችሁ፣ እናወራለን። ምን አያችሁ? ምን ታዘባችሁ? ምን መሆን አለበት? በያላችሁበት ቦታ ሆናችሁ ታዘባችሁትን መሆን አለበት የምትሉትን ትነግሩናላችሁ። 0966845434 0966845434 እና 0912614817 0912614817 ላይ የደወላችሁ ሀሳብ አስተያየቶቻችሁን ከመልእክቶች በኋላ ነው የምትነግሩን። ከዛ ባሻገር በዩቲዩብ ቻናላችን አውቶ ሴፍቲ በአማርኛም በእንግሊዝኛም ከፍታችሁ ተከታተሉን። ሀሳብ አስተያየት፣ ቋማ ጥያቄዎቻችሁን እዛው ኮመንት ሴክሽን ላይም አስፍሩልን። ላይክ ሼር ማድረጉን የማትርሱት ቤተሰቡኑ። በቴሌግራም ቻናላችንም የሚመጡ ሀሳቦች አስተያየቶች አሉ። በአውቶ ሴፍቲ አፕሊኬሽን ሁሉን ነገር በያዘችው አውቶ ሴፍቲ አፕሊኬሽንም እንደዚሁ ሀሳብ መስጫ ሳጥን ውስጥ የሚቀመጡ ሀሳቦችን በቀጥታ መሀል መሀል ላይ አብረን እናነሳለን። አስቀድመን ግን የአጋሮቻችንን መልእክቶች መስማት ይኖርብናል። የኦሮሚያ ህብረት ስራ ባንክ በኮፕ ሪሚት ሴም ፕሮግራም ህብር ስፖንሰር አድርጎ እያስደመጣችሁ ነው። ከውጭ ሀገር የሚላክን ገንዘብ በኮፕ ሪሚት የምታስልኩ ከሆነ ላቅ ያለ የውጭ ምንዛሪ ታገኛላችሁ። ህያሌም ፕሮግራም በክብር ስፖንሰር አድርጓል። ዘንባባ ሁሌም ስለ ጤና ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላብራቶሪ ዘመናዊ ሕክምና መሳሪያዎችን ስፔሻሊስት ሐኪሞችን ይዞ 24 ሰዓት ሰባቱንም ቀን እናንተን እያገለገለ ነው። ወንጌላዊት ህንፃ ጀርባ ናይል ኢንሹራንስ አጠገብ ነው የምታገኙት። ማለዳ ፎም፣ በማለዳ ፎም ጎናችሁን አሳርፋችሁ ጤናማና በቂ እንቅልፍ አግኝታችሁ ጠዋት በማለዳ ተነስታችሁ በተነቃቃ መንፈስ በብርቱ ጉልበት ማሽከርከር ጀምሩ። ቀናችሁን ጀምሩ። የተባረከ ቀን ይሆንላችሁ። ያለም ፕሮግራም በክብር ስፖንሰር አድርጎ እያስደመጣችሁ ይገኛል። ዞሮ መግቢያዬ አያት ሪል ስቴት በአዲሱ ካሳንቺስ አያት ሳይት 15% ቅድመ ክፍያ በማስታወቂያ ዋጋ ኑ ቤቶችን ተረከቡን እያለን ነው። ጥሪት ያዙ፣ ገንዘባችሁን ትክክለኛ ቦታ ላይ አውሉት ይላል። አዲስ ባንክ ኮከብ 870 መሰላል ላይ ይደወል። አፕሊኬሽኑን ከፕሌይ ስቶር ከአፕ ስቶር ላይ አውርዱት። በአዲስ ባንክ ሞባይል ባንኪንግ ገንዘብ ወዳጅ ወደ ወዳጅ ዘመድ፣ ወደ ኤምፔሳ፣ ወደ ቴሌብር፣ ወደ ተለያዩ ባንኮች በቀላሉ ማስተላለፍ ትችላላችሁ። እያለን ፕሮግራም ስፖንሰር አድርጎ እያስደምጣችሁ ነው። ሶሲ በ15 ደቂቃ የሚደርስ በጾምም በፍስክም የሚበላ ከኬሚካል ከእጅ ንክኪ የጸዳ የአይኤስኦ የምስክር ወረቀት የያዘ ተመገቡልኝ እያለን ፕሮግራም ስፖንሰር አድርጎ እያስደምጣችሁ ነው። ዲማ ሆፕ ሪል ስቴት ወደ ሪል ስቴት ገበያ ከገባ 30 ወራት ብቻ ቢሆንም በፍጥነትና በጥራት 11 አክቲቭ ሳይቶችን በማስጀመርና 2 ፕሮጀክትን በማጠናቀቅ ለደንበኞቹ ማስረከብ ችሏል። ስፖንሰሮቻችንን እናመሰግናለን። መልእክቶቻቸውን ሰምተን ወደ እናንተን ሀሳቦች መቀበል እንጀምራለን። አውቶ ሴፍቲንም ተደምጦ ተወዳጁ ብስራት ኤፍኤም 101.1 ላይ
1: እንኳን ለእሬቻ በዓል በሰላም አደረሱ። መሬዎ ሰምሮ እንዲሁ ከዓመት ዓመት ያሸጋግሩ። ለበዓሉ ከውጭ ሀገር የሚላክሎ ገንዘብ ቢኖር በኮፕ ሪሚት ላኩልኝ ማለቶን ግን አይዘንጉ። የበዓል በረከቶ በሆነው የላቀ ምንዛሬ ልዩ ስጦታችን እቅፎን ሞልተው በተትረፈረፈ የበዓል ገበታ ክብረ በዓሉን ያድምቁ። በኮፕ ሪሚት የላቀ የምንዛሬ ዋጋ ያግኙ። በእሬቻው ምስጋናው ቅቡል፣ በዓሉም የደስታ ይሁንሉ። የኦሮሚያ ህብረት ሥራ ባንክ።
2: ናርቆ አሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል? ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ነግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎኗለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50000 በላይ ዕለታዊ ጎብኚ ሰራተኞችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደረራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977606060 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገር። አያት ዞሮ መግቢያዬ።
3: በምንም የማይተካ ውድ ጤናው አይበለውና እክል ቢያጋጥመው በመርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቡ መሻት ነው። ታዲያ የምኞቶ እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል ዘንባባ የህክምና ማዕከል። ዛሬም አንጋፋው የህክምና ማዕከላችን ዕውቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይንም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል።
4: አዲስ አመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም፣ የሚገባውት ምቾት።
5: በየቀኑ የቤት ዋጋ ሲጨምር እየተመለከቱ ገንዘቦን ባንክ ውስጥ አስቀምጠው እስከ መቼ ይቀመጣሉ? EW ሪል ስቴት ከዳይመንድ ፕሮፐርቲስ ጋር በመተባበር የታላቅ ዕድል ባለቤት ሊያደርጉ መጥቷል። በወረቀት ላይ ያሉ ሳይሆን ግንባታቸውን ከ85% በላይ የተጠናቀቁ አፓርትመንቶችን በመሃል ፒያሳ፣ በቦሌ 24 እና በሳር ቤት አዘጋጅተንልዎታል። በመሃል ፒያሳ ከአንደኛ እስከ ሶስተኛ ፎቅ ያሉ የንግድ ሱቆችን በ25% ቅድመ ክፍያ ብቻ፣ እንዲሁም ባለ 1፣ ባለ 2 እና ባለ 3 መኝታ አፓርትመንቶችን በ20% ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ። በቦሌ 24 በኤርፖርት በ5 ደቂቃ ርቀት ላይ ባለ 2 እና ባለ 3 መኝታ ቤቶችን በካሬ 100,000 ብር ብቻ በ20% ቅድመ ክፍያ ያገኙ። በሳር ቤት በከተማችን ከፍተኛ ተፈላጊነት ባለው አካባቢ የሚገኙ ዘመናዊ መኖሪያዎችን መርጠው ይግዙ። ከሌሎች የሚለየን የምንገነባቸው ህንፃዎች ለሰላሙ ሲባል በአንድ ወለል ላይ 3 አፓርትመንቶችን ብቻ የያዙ፣ በተጨማሪም ማራኪ ቴራስ፣ አስተማማኝ የደህንነት ካሜራዎች፣ የራሳቸው የከርሰ ምድር ውሃ፣ ሰፊ ቤዝመንት ፓርኪንግ እና ህጋዊ ካርታቸው ያለቀላቸው ናቸው። የቀሩን ቦታዎች ውስን በመሆናቸው አሁኑኑ በ0970-0277፣ በ0974677፣ በ0999222220 ወይም በ0999212223 ይደውሉልን። EW ሪል ስቴት እና ዳይመንድ ፕሮፐርቲስ የተሻለ ነገ ለትውልድ እንገነባለን።
6: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ሊሞላና በደስታችሁ ላይ ሐሴት ሊጨምር ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ ዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ያድርጓት። መልካም አዲስ ዓመት። አዲስ ባንክ ለስኬቶ የታመነ።
7: ሄሎ ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
8: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
9: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
8: አንቺ ከደወልሽልኝ በኋላ ነው የሰራሁት።
9: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
8: የምታዩ በሙሉ ሶስ ሶያ ነው። በቀዝቃዛ ውሃ ለ5 ደቂቃ ተዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
9: ጥብሱም ቀይ ወጡ ክትፎም ሶስ ሶያ ነው?
8: አዎ፣ ላበሳሰልም በጣም ቀላል ነው።
9: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
8: በዛ ላይ በፕሮቲን የበለጸገ ነው።
9: እሺ የት ነው የማገኘው?
8: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
9: ባለሱቅ
10: ሶሲ ሶያ ስጠኝ
11: አለ። በድቃቁ ባንኳሩ
9: ሁለቱንም አይነት ስጠኝ።
2: ስንደክም የሚያበረቱን፣ እንዳንወርቅ የሚጠብቁን፣ አዲስ ተስፋን የሚያሳዩን በራቸውን ከፍተዋል። አሁን ለሕክምና ባህር ማዶ መሻገር ቀረ። እዚሁ በሀገር ልጅ በሀገር እጅ መፍትሄ አለ። ምክንያቱም እውነተኛ የሕክምና አገልግሎት የሚጀምረው ከሰብአዊነት ነውና። ኒው ሊፍ ሜዲካል ኮምፕሌክስ፣ ከትክክለኛ ምርመራ እስከ ተገቢው ህክምና፣ ከሙያዊ እውቀት እስከ ሰውነትን በሰውነት የሚያንከባክብ ኒው ሊፍ ሜዲካል ኮምፕሌክስ ሰብ ስፔሻሊስት ሐኪሞችን ዓለማችን በደረሰችበት ቴክኖሎጂ ከተራቀቁ የህክምና መሳሪያዎች ጋር ይዞ ሁሉንም ዝግጁ አድርጎ እየጠበቃችሁ ነው። ኒው ሊፍ ሜዲካል ኮምፕሌክስን ለቡ ሙዚቃ ሰፈር ዋናው አስፋልት ላይ ያገኙታል። ለበለጠ መረጃ ወደ 8565 ይደውሉ። ኒው ሊፍ ሜዲካል ኮምፕሌክስ፣ እዚህ ተስፋ አለ።
12: በ18 ወራት ብቻ በቦሌ አዲስ አበባ ተአምር ሰርተናል። ባለ 21 ወለል ህንፃ በ18 ወራት ብቻ ገንብተን ከነካርታው ለደንበኞቻችን አስረክበናል። ይህን ተአምር አሁንም በአዲስ አበባ 2 ልንደግመው፣ እዛው በአዲስ አበባ 1 ሳይት ፊት ለፊት ሌላ አዲስ ምዕራፍ ጀምረናል። በተመሳሳይ ቦታ፣ በተመሳሳይ ጥራት፣ በአስደናቂ ግንባታ ፍጥነት ይህ አዲሱ ሳይት ግንባታው ተጀምሯል። በዚህም እንደተወደደ ተደገመ ልዩ የሽያጭና ጉብኝት ኤክስፖ ከመስከረም 29 እስከ ጥቅምት 2 ለ3 ቀናት ብቻ የሚቆይ ከልዩ ቅናሽ ጋር አዘጋጅተናል። ቦታውም እዛው ቦሌ አዲስ አበባ 1 ሳይት ሲሆን ለበለጠ መረጃ 0951 51 51 74 በመደወል ተጨማሪ መረጃ ማግኘት ትችላላችሁ። ዴሞ ሪል ስቴት ቅንጦት ይገባውታል።
13: የጠቅላላ ጉባኤ ጥሪ የንስር ማይክሮፋይናንስ አክሲዮን ማህበር ባለ አክሲዮኖች 13ኛ መደበኛ ጠቅላላ ጉባኤ 5ኛ አስቸኳይ ጠቅላላ ጉባኤ ቅዳሜ መስከረም 30/2019 ዓ.ም. ከጠዋት 2:30 በስካይላይት ሆቴል ይካሄዳል። ማሳሰቢያ፣ በስብሰባው ላይ ለመገኘት መታወቂያ፣ ብሔራዊ መታወቂያ ወይም ፓስፖርት ይዞ መቅረብ። በጉባኤው ላይ መገኘት የማይችሉ ባለ አክሲዮኖች ከሶስት ቀናት በፊት ቦሌ ሩዋንዳ በሚገኘው ዋናው መስሪያ ቤት ወይ ደግሞ አቅራቢያችሁ በሚገኙ ቅርንጫፎቻችን በመገኘት የውክልና ቅጽ መሙላት። በማህበሩ ጠቅላላ ጉባኤ መወከል የሚቻለው አንድ ሰው ብቻ ነው። ከጳጉሜን 1 እስከ መስከረም 10 የወጡ ካፒታል፣ ፎርቹን፣ ሪፖርተር፣ አዲስ ዘመን ጋዜጦች ላይ መመልከት ትችላላችሁ። በ0115622225 ወይም በ9404 ይደውሉ። የንስር ማይክሮ ፋይናንስ ኢንስቲትዩሽን የዳይሬክተሮች ቦርድ።

0: አውቶ ሴፍቲን እያደመጣችሁ ነው። ተወዳጁ ብስራት ኤፍኤም 101.1 ላይ
1: ጊዜ የፈጀንና አንድ አድማጭ ይግባለማን እኛ ኦፍ ሪከርድ እያወራት ስለነበረ ጤና ይስጥልን።
2: አብሮ ይስጥልኝ። ሰላም ናችሁ?
1: አለን ይመስገን። ማንም በል
2: ዮናታን ይባላለሁ።
1: ዮናታን አለን አለን። ከየት አካባቢ? ድምፅ ትንሽዬ እንትን ይላል። አዎ ርቋል። በስፒከር ነው የምታወራው መሰለኝ። እየነዳህም ነበር? አሁንማ በጣም አንደኛ። የት አካባቢ ሆነ ነው?
2: እኔ ከመሪ ወደ አያት እየሄድኩ ነው። ከመሪ ወደ ኮተቤ እየሄድኩ ነው።
1: መንገዱ ጥሩ ነው? እንቅስቃሴው
2: ሰላም ነው? ትንሽ ከጃም አለ።
1: የቱ ጋር
2: ነው? ከአያት አደባባይ እስከ ተባበሩት አደባባይ። አሁን ተባበሩት አደባባይ ደርሻለሁ።
1: ሰዓቱ ነው? በእርግጥ አሁን ሰዓቱ ነው የመጨናነቁ ሰዓት። ግን ያው እዛ መሪ አካባቢ ደግሞ ስኩል ኦፍ ቱሞሮ አለ፣ ተማሪ ማውረድ መነሳት ምናምን አለ። አለፍ ሲል እንግዲህ የተባበሩት ፀሐይ ሪል ስቴትም ጋር እንደዛው ይኖራል። ትራፊክ ፖሊሶቻችን ይሄ መረጃ የሚደርሳቸው እንግዲህ መንገዱን የማሳደጥ ስራ እንዲሰሩ ነው፣ እግረ መንገዳችንን። ስለዚህ ወደ አንተ እንመለስ ዮናታን።
2: እሺ፣ ወደ እኔ ትመጣ ማለት ነው። አሁን ትንሽ የታዘብኳቸው ነገሮች ስላሉ ነው ለመጠቆም ብዬ ነው።
1: እሺ።
2: አንደኛ እነዚህ ክሊክ ራይዶች፣ ክሊክ ዴሊቨሪ የሚሰሩ ልጆች አሉ አይደለ? በትንሿ ሞተር፣ በኤሌክትሪክ ሞተሯ
1: ዴሊቨሪ የሚሰሩ
2: እነሱ እንትን አላቸው፣ እንደ ፈረስ ወደፊት ብቻ ነው የሚያዩት። እና አሁን ባለፈው ሰኞ ዕለት ነው ምናምን ያጋጠመኝ ልንገር። እኔ ከቴድሮስ አደባባይ ወደ ቤተ መንግስት እየሄድኩ ነው። አሁን ልጁ ደግሞ ፉል ውሃ የምትመጣ መንገድ አለች አደለ? ወደ ኤንሪኮ የምታወጣ
1: ከታች ቁልቁለቷን፣ ከቁልቁለት ወደ ላይ
2: ከታች መጥቶ ወደ ላይ ቀጥታ ነው የተሻገረው ልጁ
1: ወደ ኤንሪኮ። ወደ
2: ግራ ቀኝም አላየም።
1: እንግዲህ ትልቁ መንገድ የእናንተ ነው። ከቴድሮስ አደባባይ ወደ ቤተ መንግስት የሚሄደው ነው ትልቅ መንገድ። ከዛ በኩል የሚመጣው ቆም ብሎ ማየት ያስፈልጋል። ግራና ቀኝ
2: ትንሽ ጋፕ ስለነበረን ነው እንጂ ትንሽ ጋፕ ባይኖረን ኖሮ እገጨው ነበር። እንደመጣ ቀጥታ ተሻግሮ ወጣ፣ ተሻግሮ ሄደው ወደ ኤንሪኮ። እንደመጣ ግራ ቀኝም አላየም፣ የእኔ መንገድም አላየም፣ ከቤተ መንግስት የሚመጣ መኪናም አላ የለም አላየም። ቀጥታ መቶ ነው የተሻገረው። አሁን ሌላው ደግሞ ባለፈው ሳምንት ልክ መጣና ስፒኩ ይገጨኝ። ከዛ ስፒኩ ገጭቶ ዞር ብሎ አየኛ ቀጥ ብሎ ሄደ። አሁን ብዙ ጊዜ እንደዚህ የእነሱ ላይ ትንሽ
1: ስልጠና ይፈልጋል፣ ማሰልጠን ይፈልጋል። አሁን ይሄን ዴሊቨሪ የሚሰሩ በጣም ጥሩ ነው። ወጣቶቹን ስራ እያስገኘ ነው። ሰውንም ችግሩን እያቃለለ ነው። ሰው ቤቱ ሆኖ የፈለገውን ነገር እያዘዘ ነው። ነገር ግን እነኚህ ልጆች ወደ ስራ ከማሰማራት በፊት በሙያተኛ ስልጠና ያስፈልጋቸዋል።
3: በሙያተኛ
1: ትንንሾቹ እነ እኮ መንጃ ፈቃድ የማይጠይቁ ዴሊቨሪ የሚሰሩ ኤሌክትሪክ እንደ ባይክም እንደ ሞተርም ያሉ ናቸው አይደለም? እነሱ ናቸው እና መንጃ ፈቃድ የሚጠይቁ አልመሰለኝ። መንጃ ፈቃድ የላቸውም፣ ግን ስልጠና ያስፈልጋቸው። ታርጋ የላቸው
2: የመንገድ ስርዓት ህግ ምናምን
3: እንዴት ታርጋ የሆነ አደጋ ቢደርስ አደጋ ማድረስ አይችሉ
2: ስብ ለማለት ነው። ሁለተኛ ደግሞ እዚህ ከጎላጎል ወደ ድንበሯ የምታስወጣ አዲሱ አስፋልት አለች አደለ? እሱ ላይ በቃ መንገዱ አሪፍ ሆኖ ሳለ በመስመር ግን በብጫ መስመር ማለት ነው ጠበዋል። አሁን ከመገናኛ መጥተው ወደ ድንበሯ ልትዞር ስትል ቀጥታ ወደ ብጫ መስመሩ ነው የምትገባው።
1: እንትን ነው አይ ወደ ውስጥ ገባ፣ ቢጫ ወደ ውስጥ ገባ፣ ወደ መስቀለኛው መንገድ ገባ መሰለኝ።
2: አይደለም አተለቁት፣ ትልቅ ሆነ። አሁን ከመገና ከ22 ስትመጣ
1: መንገዱ ጠባብ፣ እንደገና በዛ ላይም እንደገና ደግሞ ቢጫ ቀለሙን አስፍቶ ከሆነ ችግር ነው በጣም።
2: በጣም ትልቅ አድርጎታል ቢጫ መስመሩ። ከመገናኛ መተህ ቀጥታ ወደ ድንበሯ ልትዞር ስትል መሀል ቢጫ መስመሩ ላይ ነው የምትገባው።
1: እዛ 22 ጋር አደባባዩ ላይ
2: አደባባዩ ላይ
1: ልክ ነህ
2: ስታጠፍ ማለት ነው። አንደኛ ነገር ዳገት ስለሆነ አይታይም ብጫ መስመሩ። አሁን ልክ ትዙር ብጫ መስመሩ መሀሉ ላይ ትገባለህ።
1: አዎ ይሄ ብቻ መስመር ቀደም በተለይ መስቀለኛ መንገድ ላይ ኮሪደር የተሰራባቸው በሙሉ ማለት ይችላል እንደገና ማየት ይፈልጋል በጣም ብዙ ነገር ተሰርቶ ግን መስቀለኛ መንገድ ላይ መዞሪያዎች አካባቢ ላይ የተቀቡ ብቻ መስመሮች ልክ እንደ ስዕል ደብተር ላይ እንደተሳለው ስዕል አይነት ነገር ነው ያሰቡት መሬት ላይ ያለውን ተጨባጭ ሁኔታ በደንብ መረጋገጥ ማየት ያስፈልጋል
2: አዎ ምን ለማናገር ነው አመሰግናለሁ
1: በጣም እናመሰግናለን እናታ መልካም ቀን ይሁንልሽ
0: ሌላ እንዳድማጭ ተናስትልን ሬዲዮ ትዘጋ ሬዲዮ ትዘጋ
1: ሬዲዮ ትዘጋ
0: ተናስትልን ሰላም ነው
2: እግዚአብሔር
0: ይመስገን እንተውቅ
2: እንኳን አደረሳችሁ
1: እንኳን አብሮ አደረሰ
0: ለየትኛው በዓል
1: ለሁሉም
2: ለሬቻውም
1: ለመስቀሉ
0: እሺ ለሁሉም ሰብስበ ነው እሺ እናመሰግናለን እንኳን አብሮ አደረሰ አለናል መሳይ አማን ነው መሳይ
2: አለ እግዚአብሔር ይመስገን አለ
0: ስራ እንዴት ነው ላደዋለች
2: ያው ላደዋም አለች
1: አልሞቷ አይተጋዳይ ናት
2: ቆመናል እንግዲህ ያው
0: እ
2: ቆመናል ያው እኛ ብራችንን ሰጠን ነው በአዲስ አመት ሮሮ ይብቃ ነው እንግዲህ
0: ሮሮ ይብቃ ነው አ ብሩ ይመለስ ነው እያሳሰብክ ነው አ
2: አዎ ያው እናንተ ነው እንግዲህ
0: ምንም ግን እንትን የለም እስካሁን ድረስ ምንም ፍንጭ የለም
2: ያው ምንም ነገር የለም ዋና ዋና ኮሚቴዎቹ ተይዘዋል ያው እነሱ ነበሩ የሚጠይቁልን የሚሰበሰቡትም እነሱ ናቸው እነሱ ስላገኙ እኛ ነው ተተውናል በቃ
0: ቆይ አሁን ኮሚቴዎቹ ምንም እየተንቀሳቀሱ አይደሉም እንዴ ጸጥ ብለዋል
2: ምንም ስራቸውን እየሰሩ ነው እነሱ አዳዲስ መኪና ይዘው እየተሯሯጡ እየሰሩ ነው ወዳቸውን ለመክፈል
0: ሁሉም
2: በቃ አንዳንድ መኪና መጀመሪያ ወስደዋል ያለጣ ማለት ነው
0: አይ ማለት የኮሚቴው አውነቱ ነው የኮሚቴው እንትኖቹ እኮ ከኛ ጋር በጣም ነበር እየሰሩ የነበሩት ይደውሉ ነበር
2: እንዲጠይቁ ነበር ያለውን ኢንፎርሜሽን እየመጡ ይነግሩ ነበር አሁንም ዝም ብለዋል በቃ
0: አይ እኛ አሁን ቆይ አሁን እኛ ደግሞ አሁን የኮሚቴውን አባላት እኛ መጠየቅ አለብን ለምን ዝም አላችሁ ሁሉም ስለተዳረሰው ነው ወይ እየተከታተላችሁ ነው ወይ ምንድነው የት ነው ያልወሰዱት ምንድነው ይሆነላችሁ ያለው ብለን እኛ መጠየቅ አለብን
2: አው ኮኛ ኮ ምንም መፍትሄ በቃ ከሌለ እንኳን ሳንቲም ይሰጠንና እኛ ጎማም ቦሎም የሚጎለን ነገር እናሟላ በቃ እኛ ኮ ግራ ገባን ኮ
0: አይ ልክ ነው
2: አሁን በግለሰብም ብትሄድ በጅምላም ይሄድ ህዝቡ አንድ አይሆንም ስለዚህ ያለን አማራጭ በቃ ወደ እናንተ መጮ ነው
0: እውነት ነው ማሳሰቡ ትክክል ነው እስኪ እኛም እስኪ እንጠይቃቸዋለን የኮሚቴው አባላት ከዚህ በፊት ከኛ ጋር ኮንታክት ያደርጉ የነበሩት ልጆች ምንድን ነው ምን
2: እነዛም ዋና ዋናዎቹ ለሰውየው የሚቀርቡ ሰዎችም በጥቅማጥቅም ተይዘው ሁለት መኪና ሶስት መኪና አውጥተው እንትን እያሉ ነው ወስደው ዝም ብለዋል በቃ ያለውን ኢንፎርሜሽን እንዳለ አቋርጠውታል ለዚህ ህዝብ አሁን
0: እየተንገላታ
2: ነው ገንዘባችን
0: ተይዞ ማለት ነው እንደው ያልወሰዱ አሁን ምን ያህል ይሆናል
2: አረ በጣም ብዙ ነው እኮ ፖስትሽ እንኳን አልወሰደም
0: ማጆሪቲው አልወሰደም
2: ስለዚህ እኛ ዋናችን እኔ አሁን እኔ የምጠይቀው እኔ ዋና የሚስጠኝ ነው በቃ ባለው አሁን ባለው አቅም እንኳን ገንዘቡ ይወሰዱ እንኳን ቢባል ምንም ከየትም አምጥተን አንከፍልም
0: ስለዚህ ያችኑ ያስገባናት እንደው የድሯን ወለድን ባትኖሩ ያችሁ ትሰጠን ነው
2: ስልካችን አለ አድራሻለን ደውሎ በቃ አካውንት ጠይቆ ያስገባልን በቃ
0: እስኪ እንጠይቃለን እውነት እንጠይቃለን ይሄንን ቢያንስ የኮሚቴው እንትኖችም ጠይቀው መልስ መስጠት አለባቸው ዞሮ ዝም ማለቱም አንንም አይጠቅም ዝም የሚባለው እስከ መቼ ነው ችግሩ ኮሱ ነው
2: ሺ ምን አንብር ገቢ ስላለባቸው ማለት ነው ተቀማጭ የመኪናው ዞር ብሎ የሚያየልም በቃ ስራውን ነው እያተሯራጠ የሚሰራው
0: በቃ እንጠይቃቸዋለን መሳይ
2: እሺ
0: ወንድሜ እሺ ማንሳቱ ጥሩ ነው እንኳን አሳስብከን እሺ መሳይ እሺ ወንድሜ ሰላም
4: ሰላም አውቶ ሴፍቲ እንዴት ናችሁ
1: አለን ይመስገን ሰላም ነው
4: አለን ብስራት እባላለሁ ገርጂ አካባቢ
1: ሁሉም ያለ ድምጽ ብስራት
0: ፌም አይደለማ
1: ሰላም ነው
4: ሰላም እንዴት ናችሁ
1: ገርጂ አካባቢ እንዴት ነው አሁን ያለው
4: ፍሰቱ አሪፍ ነው ምንም አይልም ከመብራት ኃይል ወደ መገናኛ ሚሄደው ተጨናንቋል ትንሽ
1: ሰዓቱ ነው ነገሩ።
4: ሰዓቱ ነው ልክ ነው።
1: ያው መረጋጋት ነው ቀስ ብሎ መሄድ። በነገራችን ላይ አሽከርካሪዎች እንድትረዱ አሁን ትምህርት ቤት ስለተከፈተ በተቻለ መጠን ጠዋት መነሳትን ልምድ እናድርግ። እንደኔ ማለት ነው ጠዋት መነሳትን ልምድ እናድርግ። አለበለዚያ ሁሉም ያቺ ሰዓት ጠብቆ የሚወጣ ከሆነ ሳንደርስ እንቀራለን። መጨናነቁ ደግሞ ጭንቀቱ ደረሰ ልጆች ሳረፈደባቸው ማለት ትንሽ ያስቸግራልና በጠዋት መነሳት ጥሩ ነው። በእርግጥ አሁን ከአምናው ዘንድሮ መንገድ አይዘጋጋም። እውነት ለመናገር ብዙ ቦታ መንገዱ ጥሩ ብዙ መንገዶች ተሰርተዋል።
4: ያው ትምህርት ቤትም ስለተከፈተ ይመስለኛል።
1: እንደሱ ነው። ምን ሀሳብ አለ ብስራት?
4: ሮብ ዕለት ባለፈው ሳምንት በሀያ መስከረም ሀያ ላይ ከፔፕሲ ከሰሚ ፔፕሲ ወደ ጎሮ እየሄድኩ ነበርና ካምብሪጅን አልፌ እዚህ ፍሊንትስቶን ሆምስ ጋር ስደርስ ይህ መንገዱ ከባለ ሶስት ሌን ወደ ባለ ሁለት ሌን ይቀየራል። ድልድዩ ጋር ከመግባቱ
1: ቴክስትን እያነበብኩ ነበር።
4: አዎ በቃ እሱን የላኩል እሱን ነው። አንዱ አይሱዙ እንግዲህ ከየት መጣ ሳልል ከኋላዬ ነው አጠቦ።
1: እንደው ለእንትኑ በደንብ ለመግለጽ አንተ ከየት ወዴት ነው የምትሄደው? ከፔፕሲ ወደ ጎሮ ነው የምትሄደው። ልክ ወደ መስቀለኛው አካባቢ ከመድረስ በፊት ሶስት ሌን የነበረው ወደ ሁለት ሌን እየተቀየረ ሄዳል። ተቀየረ ድልድዩ ላይ ከመድረስ በፊት
3: ፍሊንትስቶን ወረድ ብሎ ማለት ነው
1: ወደ ሁለት ይቀየራል። አንተ ስትመጣ የቀኙን ነው የመሀከሉን ነው የግራውን ነው መንገድ ይዘህ የምትመጣ የነበረው?
4: እኔ መሀለኛውን ነበረ።
1: ስለዚህ የቀኙ ነው ወይስ የግራው ነው ወደ መሀለኛው የሚቀየረው የነበረው? የቀኙ ነው።

0: መፍትሄም የለውም። በቃ ዝግት ያለ ነገር ነው።
1: ኩዝምዝም ሆነ እኮ እኔ የሚያስፈራው ኩስ ነው።
0: ያላችኋቸው ጥሩ የሆነ
1: አይ ጀገጀቁ ከገንዘብ ሚኒስተር ጋር ከዛ በኋላ ደግሞ ከባንክ ጋር ከዛ በኋላ እንደዚህ እንደዚህ እየተባለ አንዱ ወደ አንዱ ሲያማኝ አንዱ ወደ አንዱ ሲያማኝ ነው ነገሩ እንትን ያለው። በእርግጥ ችግሮች ይላሉ፣ እዚህም እዛም ችግሮች ይኖራሉ። ግን ለችግሮቹ መፍትሄ መስጠት በጣም ተገቢ ነው። እኔ አሁን የስራ ኃላፊዎችም ከፍ ያሉትም እንደው የትራንስፖርት ቢሮም ቢሆን የከተማ አስተዳደሩም ቢሆን እንደው ጣልቃ ገብተው ችግሮችን መፍትሄ ለመስጠት ቢሞከር ማንጋ ነው ችግሩ ያለው መፍትሄ ለመስጠት አስመጪው ጋ ነው፣ ገንዘብ ሚኒስተር ጋ ነው፣ ባንክ ጋ ነው፣ ከጉምሩክ ጋር የተያያዘ ነገር ነው። ምንድን ነው ችግሩ ያለው? ይህን ነገር መፍታት በጣም ተገቢ ነገር ይሆናል። እና ያው እኛም ጩኸታችን ከእናንተ ጋር እኩል ነው የሚሰማው። እውነት ለመናገር መፍትሄ በ2019 ይሰጥ ባካችሁ።
0: እናንተ ጋር እንደዚህ ምንተረስሳትን ያክል እዛ ሂደን ቢሯቸው እንኳ ለማናገር
1: አይ ሁሉንም ሰው ተነስቶ ሄዶ ማነጋገር 10,000 ምናምን ሰዎችን ማነጋገር ከባድ ነው። ግን ማህበራት አሉ። ማህበራቱ ዝም ብሎ ዘጭ ብሎ መተኛት አሁን ቅድም እንደተባለው የራሳቸውን ፍላጎት ካማሉ በኋላ ሌላውን ምን አገባኝ የሚሉ ከሆነ ተገቢ አይደለም። ተገቢ አይደለም። ማህበራቱ ተወክለው ሄዶ በየቀኑ መጨቅጨቅ ነው። አስመጪውም የተቸገረው ነገር ሊኖር ይችላል። አብሮ ሆኖ መፍትሄ ለመፈለግ መሄድ፣ ማንኳኳት የሚገባቸው መስሪያ ቤቶችን ማንኳኳት የሚገባው ይሄ ነው። እናመሰግናለን። ይሄው ነው እንግዲህ እኛ ምን ነው።
2: እሺ ወንድሜ ጤና ይስጥልኝ። አለናለን። ማንም በል
3: ታምራት እባላለሁ ከጌጃ ሰፈር።
2: ወሽ ታምራት እ
1: ታምራት ከጌጃ ሰፈር።
2: አ ሞተረኛ ነህ ታሚ? እሺ ጌጃ ሰፈር ነው ያለው። እዚህ ልደታ
3: ጌጃ ሰፈር ወደ
2: አብነት ጋር ልደታ አብነት። እሺ ምንድን ነው የምትነግረን? ስራ አቁመሃል አንተም? የለም አሁን ሌላ ነው ተለዋጭ ስራ የለም ነው ተፍ ተፍ ትላለህ። እዛ አካባቢ እንኳ ስፔር ፓርት ምናምን ምናምን
1: በምን ተፍ
2: መደለል ምናምን አለ። ያለ ሙያ ዝም ብሎ አይገባ መቼም፣ ዘው ተብሎ አይገባ ሰው ቤት። እውነት ነው እውነት ነው እውነት ነው። ታሚ ምንድን ነው የምትነግረን አንተ?
3: አዎ በሞተረኝ የተነሳ ያው እኔ ድርጅት ስራ ነው የምሰራው።
2: አንተ ድርጅት ማለት?
3: አዎ በድርጅት ውስጥ ነው የምሰራው። ድርጅት ውስጥ ያለ ሞተር ነው የምሰራው።
2: ኦ ተቀጥረህ በደሞዝ ነው የምትሰራው?
3: አዎ በደሞዝ ነው የምንሰራው። ግን ባለፈው ሚካኤል ጋር ተይዘን ሁላችንም ሞተር አስገቡ ተብለን ስንወጣ ተቀጠን ይወጣ ነው ሬታ ማለት ነው።
1: አይ አሁን አይደለም አሁን ነው። መቼ ወጣ?
2: በአሁኑ?
3: ባለፈው
1: አሁን አለ
3: አልሟላ ምናምን አይደለም የተባለ።
2: ቆይ ቆይ ባለፈው ማለት መቼ ነው?
3: የዛሬ 15 ቀን ምናምን ጀሞ ሚካኤል ጋር ተሰብስቦ ሞተር ያለፈው እንዳልተሰብስበ የተገባ ጣቢያ ገባ።
2: ኩኩ ሳይን ነገር እንደዚ የተደረገ ጊዜ
1: አደለ? የአሁኑ አሁን እስካሁን ያልወጣችሁበት ማለት ነው።
3: ስብሰባ ብትጠሩ አትሰበሰቡም። ስለዚህ ለዛ ነው ያሰር ነው ተባለ።
2: ስብሰባ ስትጠሩ አትሰበሰቡም።
1: ይሄ ሌላ ነው
3: አልወጡም። ግን ሁሉም እየተቀጣ ነው ያለ ጥፋቱ እየተቀጣ ነው።
2: ምን በሚል ተቀጣ? ምን በሚል ስብሰባ በመቅረት
3: ምንም ሪዝን የለም። ስታወጣ ው ስታወጣ በቃ ተቀጠ ነው የምትወጣው። የትኛውም ፖሊስ የሚያዘ ምንም ጣቢያ ከገባብህ ተቀጠ ነው የምትወጣው። የቅጣት ወረቀት ፓዲ ጻፍላል። ተቀጠ ነው የምትወጣው።
2: ስንት ብር ትቀጣለህ?
3: 1,000 ብር 1,500
2: ትቀጣለህ። ታይትል አለው የቅጣቱ ርዕስ አለ።
3: ምንም በቃ ምንም ሪዝን አንተ ምን ብለህ ትጠይቃለህ? አሁን እኮ ሞተረኛ
2: አይ እንዲያው ሲሰጧችሁ የቅጣት ወረቀቱ ላይ ሪዝን አለው እኮ ምክንያት አይደል?
3: ምን ምን አንተ ሪዝኑን እንደዚህ ብለህ አክሴፕት አታደርገውም፣ አትቀበልም። አሁን እኮ አሁን እኔ ሲየነደው መንገድ ላይ በቃ ከስራ ነው ያስገባኛል ጣቢያ። እኔ ሞተር ማስወጣትና መስራት ነው የምፈልገው እንጂ አሁን ሀሳብህን ምናምን እንደዚህ ነው
2: እንጂ ምድር በምድር የቀጣኸኝ ለምን ይህን አላጠፋሁም?
3: ምን ያለ ለማ ከጥቼ ቶሎ ብዬ ሞተር ይኖጥቼ ወደ ስራ መግባት ነው የምፈልገው። ልጅ አለኝ፣ ልጅ ማስተዳደር ስለምፈልግ ቤት አለኝ፣ ተከራይቼ ነው የምኖረው። እና በየመንገዱ አሁን ሲቪል ለብሰው ኖርማል ልብስ መጠው ትራፊኮች አሉ። አሁን አብደላ ጋር ምናምን ህንፃ ጋር ብታይ ጧጧት ይመጣና ትራፊክ ነው አታቁም፣ ቁልፍ ነቅሎ ይመጣባል፣ ይቀጣል።
2: ምን ብሎ ምን አርገ
3: ምንም በቃ ምንም እንትሳትል ሄልሜት አምጣ ይላል። ካልሆነ ፍሬቻ ዞሮ ያይባል። አንድ አምፖል ከተቃጠለ 200 ብር ከሆነ 1,000 ብር ይጽፍባል።
2: አይደለማ አይደለማ አይደለማ አይደለማ
1: እችችን እንኳን ተዋት። አሁን
2: እንዴት ማለት የሞተር ሳይክል
1: እንኳን
2: አንድ አምፖል ተቃጠለ ፍሬቻ ተቃጠለ ብሎ ዞሯል።
1: ሰው እኮ ወደ ራሱ አይም ወደ ራሱ እችችን ተዋት።
3: ማብራት የሚጠሳው እያንዳንድ ቦታ የማይቆመው

0: ለምሳሌ አንድ ቦታ ላይ ረስተው ፍሪቻ ስቶፕ ላይት ሊጠፋብ ይችላል፣ የሆነ ነገር ሊቃጠልብ ይችላል። በዛ ግን አንተ ትራፊክ ከመንጃ ፈቃድ ተቀብሎ ሪዝነክ እንትና ይለህ ሰፖፓድ ከሰጠ ተቀበለን የምትሄደው
1: ወደ ራስህም እያየህ ግን አሁን ይኸው ለምን መሰለህ ወደ ራስህም እያየህ ማለት እኔስ ምን አረኩኝ? ህግ አከብራለሁ
2: ነው ኮሚያራው ሷ
1: አረ ለምን መሰለህ
2: ኮሮና አውራ መጀመሪያ
1: አይ እንትን ሲሆነ
2: አንተ ከዛ ጥያቄ ካለ ጠይቀው። ችግርን ነው ያወራ ያለው እኮ ትክክል ነው እኮ ኖ መሆን የለበትም ነው እኮ እያለ ያለው። እኔ ሲጀመር ሞተር ሳይክል አሁን አንድ ፍሪቻው ተቃጥሏል፣ ስቶፕ ደብዝዟል ምናምን ተብሎስ ይቀጣሉ ወይ ነው? ምን ማለት ነው?
1: ስለዚህ ይሄንን
2: ትርጉም የሌለው ነገር እኮ ነው እየተደረገ ከሆነ ትክክል አይደለም ነው። ዞሮ ዞሮ ገባህ አይደል? እምልህ
0: እና ደግሞ ፖሊስ ምንድን ነው ስራው? ሞተረኛ ለምሳሌ ሞተረኛ አስቆሞ መንቀሳቀስ ይችላል እንትን አይቶ ምናምን የሚለቀው
2: የትራፊክ ፖሊስ ነው ስራ መስራት ያለበት። አክቹሊ ከተሽከርካሪ ጋር የተያያዘውን ደንብ አክብሯል አላከበረም የትራፊክ ፖሊስ ስራ ነው። አለቀ።
0: መንገድ ትራንስፖርትና ትራፊክ ስራ ይሄ ስራ ሞተረኛና የአሽከርካሪ ስራ የምንድን ነው? ፖሊስ አሁን እኔ መንቀሳቀሻ ፈቃድ ያሳየችው ምኑን ነው የሚያይልኝ? ስራ መንጃ ፈቃድ የምሳሳይት ምኑን ነው የሚያይልኝ? ይሄ ነገር የተጠና ነው ወይ? አራት
2: አምስት ይዞ በዱላ እየሰነዘረብህ የጣለቅ ዱላው ሲጀመር አላስፈላጊ ብቻ ሳይሆን ማለት የሆነ ህገ ወጥነት ነው። በዱላ በፍጹም ማሳረፍም ተገቢም አይደለም፣ ማሳየትም ተገቢ አይደለም። ሰላማዊ የሆነ የሚሰራን ሰው በዱላ ምን ማለት ነው? ሰላማዊ የሆነ ሀገር ውስጥ እንደዚህ አይነት ስራ ካለ ትክክል አይደለም። እንሰማለን፣ አልፎ አልፎ አለ። እንዲያውም ዱላውን ወርሮ ሁሉ ከሞተር ሳይክል ጣለው ምናምን እየተባለ ባለፈው ወደዚህ ወደ እንትን ጋር ሰምተናል። ዊች ኢዝ ሮንግ፣ በጣም ትክክል ያልሆነ ነገር ነው። ትክክል አይደለም።
0: አትሳሳት። በቃ ጥፋት ሆኖ ከተያዘ መቀጣት አለበት። እነዚህ ሰዎች ደግሞ እኛም ተሰብስበን ባለበት ነገር ላይ ተሰብስበን ልንገስጸውና ልናስተምረው።
2: አዎ፣ እናንተ እርስ በርስ መቆጣጠር፣ እርስ በርስ መገሳጸጽ መቻል አለባችሁ ነው። ዞሮ ዞሮ በህጋዊ በሆነ መልኩ አድራሻ አላችሁ። ህጋዊ በሆነ መልኩ እኮ ፖሊስም ካስፈለገ ቤታችሁ ድረስ መጥቶ ህጋዊ በሆነ መልኩ ሞተሩን ይዞ መሄድ ነው አይደል? መንገድ ላይ ሌላ ነገር ከማድረግ እንደዛ ነው።
0: የተለያዩ ነገሮች አሉ። በዛ እንደውም ሲስተማውን በደንብ የተመቻቸ ነው። የትኛውን ሞተር በየትኛውን ቦታ ላይ ማግኘት ነው
2: ማግኘት በማህበሩ አማካኝነትም ማግኘት ይቻላል። ስለዚህ በዛ መልኩ ትሪት አድርጉን ነው። ሰዓታችን ስላለቀ ነው ታሜ፣ ሰዓታችን ስላለቀ ነው የምሰናበት። ሰላም ዋልልኝ። እሺ ወንድሜ፣ እሺ።
1: እቺን ብቻ ላንብብ። እንዴት ናችሁ አሹና ኢንስፔክተር? ከሰኞ ጀምሮ እስካሁን ድረስ ያለው ሰላም በምንነዳበት ሰዓት ያለው የመንገድ ጸጥታ፣ እውነቴን ነው የምላችሁ፣ ለእኛ ለሾፌሮች መንገዱ ረሃ ሆኗል። በዚሁ ይቀጥል። ትራፊኮቻችን በቂ ናቸው።
2: ትራፊክ ማኔጅመንቶች የሉም ነው
1: እኔ አላልኩም።
2: አዎ ነው እንግዲህ አንብቦ ያልከው እሱን ለማስተጋባት ነው። አዎ ብዙ ሰው ደስታውን እየገለጸ ነው። በእርግጥ ሰው
1: ግን አንብቡ ባካችሁ፣ የሚመለከታችሁ ቴሌግራሙንና ዩቱቡ ላይ ያለውን ቴክስቶች አንብቡ። ብሉም አንብበ ስለማንጨርስ ነው። አንብቡት፣
2: አንብቡት። ሰው ምን አይነት ስሜት ውስጥ ነው ያለው? አሁንም ስጋቶች አሉ። በነገራችን ላይ ስጋቱ እኮ አሁንም አለ። አርብ እንመለስበታለን። ሂዊ የአጋሮቻችን መልእክቶች ታስደምጠናለች። በዛውን የምንሰናበተው በትራንስፖርት አየር ሰዓቱ ይረከባል። ፈጣሪ ህዝባችንን ከዚህ አደጋ ይጠብቅልን። በሰላም ወጥታችሁ በሰላም ግቡልን።
3: እንኳን ለእሬቻ በዓል በሰላም አደረሱ። መሬዎ ሰምሮ እንዲሁ ከዓመት ዓመት ያሸጋግሩ። ለበዓሉ ከውጭ ሀገር የሚላክለው ገንዘብ ቢኖር በኮፕሬሚት ላኩልኝ ማለቶን ግን አይዘንጉ። የበዓል በረከቶ በሆነው የላቀ ምንዛሬ ልዩ ስጦታችን እቅፎን ሞልተው በተትረፈረፈ የበዓል ገበታ ክብረ በዓሉን ያድምቁ። በኮፕሬሚት የላቀ የምንዛሬ ዋጋ ያግኙ። በእሬቻው ምስጋናው ቅቡል፣ በዓሉም የደስታ ይሁንሉ። የኦሮሚያ ህብረት ሥራ ባንክ።
4: ናርቆ ሐሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖርም ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ንግዶ የሚያተርፉበት አስተማማኝ የገበያ ማዕከል እንደሆ አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሲኤምሲ ሚካኤል አካባቢ ከ3000 በላይ ሱቆች ያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደረራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977606060 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ።
5: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቡ መሻት ነው። ታዲያ የምኞቶ እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል ዘንባባ የህክምና ማዕከል። ዛሬም አንጋፋው የህክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል።
6: በ18 ወራት ብቻ በቦሌ አዲስ አበባ ተአምር ሰርተናል። ባለ 21 ወለል ህንጻ በ18 ወራት ብቻ ገንብተን ከነካርታው ለደንበኞቻችን አስረክበናል። ይህን ተአምር አሁንም በአዲስ አበባ 2 ልንደግመው፣ እዛው በአዲስ አበባ 1 ሳይት ፊት ለፊት ሌላ አዲስ ምዕራፍ ጀምረናል። በተመሳሳይ ቦታ፣ በተመሳሳይ ጥራት፣ በአስደናቂ ግንባታ ፍጥነት ይህ አዲሱ ሳይት ግንባታው ተጀምሯል። በዚህም እንደተወደደ ተደገመ ልዩ የሽያጭና ጉብኝት ኤክስፖ ከመስከረም 29 እስከ ጥቅምት 2 ለ3 ቀናት ብቻ የሚቆይ ከልዩ ቅናሽ ጋር አዘጋጅተናል። ቦታውም እዛው ቦሌ አዲስ አበባ 1 ሳይት ሲሆን ለበለጠ መረጃ 0951 51 51 74 በመደወል ተጨማሪ መረጃ ማግኘት ይችላሉ። ዴሞ ፕሪል ሴት ቅንጦት ይገባውታል።
7: አዲስ አመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
8: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
9: አዲስ

0: ፍሌክስ ግራኖላ ፍሌክስ በተለያየ ጣዕም ለልጆችም ለአዋቂም ለመላው ቤተሰብ ከኢነርጂ አግሮ ኢንዱስትሪ አውቶሴፍ
1: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ለንገላግለው ታይም ጂፕሰምን ይዘንሎት መጥተናል። ለግንባታው በትስራ ስለ ታይም ጂፕሰም ሳይውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጂፕሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርቲፊኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በንጣቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጂፕሰም የሚያመርታቸው ምርቶች ጭም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታው ለቀለም ዝግጁ ስለሚያደርግ አላስፈላጊ ሲሚንቶ ያሽዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ። ለበለጠ መረጃ በ0943575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጂፕሰም የግንባታው
0: ክፍል ላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላት በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍል ላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
2: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
3: ሄሎ
4: እድግ በልልኝ የኔ ልጅ።
3: አንተ የት ጠፍተህ ነው ግን?
4: አሁን ገባሁ፣ በጣም ነው የናፈቅከኝ።
2: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም።
0: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት FM 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
5: ብስራት ስፖርት። ብስራት ስፖርት። ብስራት FM 101.1 ከመንሱር አብዱልቀኒ ጋር በመተባበር
6: የዕለተ ረቡዕ የብስራት ስፖርት ፕሮግራማችን ተጀምሯል። ጤና ይስጥልን፣ እንደምን አረፈዳችሁ የተወደዳችሁና የተከበራችሁ አድማጮቻችን። የብስራት ስፖርትን ለመከታተል ከአምስት ሰዓት ጀምሮ ፕሮግራማችን ማድመጥ ትችላላችሁ። እስከ አምስት ሰዓት ድረስ እንቆያለን። የብስራት ስፖርት ዋና አዘጋጅ መንሱር አብዱልቀኒ ነው። የፕሮግራም መሪ ደግሞ እኔም ዘላለም ሙላቱ።
7: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ርሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ የሁሉም ምርጫ። በሀገራችን ስፖርት ውስጥ ዋናው ስፖርት በታማኝነትና በጥራት ይታወቃል። ይህንን ጥራት አሁን ይበልጥ ወደ እርሱ አቅርበነዋል። በከተማችን ቁልፍ ቦታዎች ቦሌና 22 ላይ ተከስተናል። በአካል መጥተው ትዕዛዝ ለሚሰጡ ጤና ቡድኖች የምናደርገው የ5% ቅናሽ ደግሞ የጉዟችን አካል ነው። ከዋናው ማዘዝ ቀላል ነው። ዋናው ወደፊት አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15% ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለ3 አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለስራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25% የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ህንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቤንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያዬ። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ ሶሲ ሶያ።
8: ስማርት ስልክ በጥቅል ዋጋ አስበው ያውቃሉ?

0: ባር ኮምፕሌክስ ለቡ ሙዚቃ ሰፈር ለተጨማሪ መረጃ ይደውሉ 85 65 ወይም 0990 46 66 66 ላይ New Leaf Medical Complex.
1: የእድሜ አሻራ በዘመን ሰሌዳ ላይ ይነደፋል። ዘመን በተፈጥሮ ዑደት በዘመን ይታደሳል። የጨለመው አዲስ የተስፋ ብርሃን ይፈካል። ተሰናብቶ የሚሄደው አዲስ በሚመጣው ይተካል። በወቅት የደበዘዘው በወቅት ዳግም ያበራል። በወቅት የደፈረሰው ዳግም በወቅት ይጠራል። በጊዜ የጠወለገው በጊዜ ይለመልማል። አብቦ አሽቶ ያፈራው ፍሬው ለዘር ተበትኖ ቡቃያው ዳግም ያብባል። አዎ አሮጌው ዘመን ክረምት አልፎ በመስከረም አዲስ ዘመን ይጠባል። እንኳን ለአዲሱ ዘመን አደረሳችሁ። አቢሲኒያ የሁሉም ምርጫ።
2: አዲስ ዓመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው ዓመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን ተስፋ አትቁረጥ፣ ምክንያቱም ዛሬም እድሉ በእጅህ ነው። ህልምህን እንደገና ያዝ፣ ተነሳ፣ ሞክር፣ ጠንክረህ ሥራ። ምክንያቱም ዋና መሆን ሌሎችን መከተል አይደለም፣ ራስህን ማመን ነው፣ የራስህን መንገድ መከተል ነው። 2019 ምን ይሆን? የህልምህ ዓመት፣ የጥረትህ ዓመት፣ የድልህ ዓመት ይሆናል። 2019 ይሄ ነው ዋናው፣ የሚመጣውን ዋናው። በአፍሪካውያን ለአፍሪካ የተሠራ ሜድ ኦፍ አፍሪካ። ዋናው የስፖርት አልባሳት ብራንድ መልካም አዲስ ዓመት ይመኝላችኋል።

ሰላምና ጤና ይሄንን ፕሮግራም ለሚያዳምጥ ይሁን ብያለሁኝ። ረቡ መስከረም 27 ቀን 2019 በስራት ስፖርት በትላንትና በሌሊቱ አብይ የዓለማችን እግር ኳስ ቀዳሚ ርዕስ ዛሬ በፕሮግራም ይዤ መጥቻለሁ። ስንብቱ የሊዮኔል ሜሲ የአርጀንቲና ብሔራዊ ቡድን የወርቃማው ጉዞ ፍጻሜን በተመለከተ ዛሬ ሰፊ ሽፋን እንሰጣለን። ሜሲና አልቢ ሴሌስቴስ በእንባና በአክብሮት ተለያይተዋል። የታላቁ ሊዮኔል ሜሲ ወርቃማ ብሔራዊ ቡድን ጉዞ ማብቃቱ የአንድ ታላቅ ዘመን ፍጻሜ ሆኗል። እንዴት ነበረ? ዛሬ እስቲ ሽኝቱን እንመለከታለን፣ ሌጋሲውን እናያለን። የአርጀንቲና ፌዴሬሽን በራሱ ልክ ትላንት ለሮናልዶ ስል እንደነበረው በሜሲ በኩልም የሚያጣው ብዙ ነገር አለና ከፊት ለፊቱ የተደቀነውን ፈተና ሁሉ እንመለከታለን። ሜሲ እንግዲህ ከእግር ኳስ ጨዋታ በአጠቃላይ ጫማውን አልሰቀለም፣ ግን ከብሔራዊ ቡድን አሁን ሽኝት ተደርጎለታል። አስደናቂ ታሪክ ነው። ግን አርጀንቲና በቀላሉ አልነበረም ሜሲን የወደደችው። ሜሲም አርጀንቲና እንድትወደው የማራዶናን ያህል እንድታከብረው ብዙ ለፍቶ ተሳክቶለታል። አሁን እሱ እንዳለውም ምንም የሚቀረው ነገር የለም፣ የሚጸጽተው ነገር አንዳችም ነገር አልቀረም። ለሀገሩ የዓለም ዋንጫን አምጥቷል። ለሀገሩ በተጨማሪ ሁለት ጊዜ የዓለም ዋንጫ ፍጻሜ ተጋጣሚ አድርጓል። ለራሱም 8 ባሎንዶር አሸንፏል። በአጠቃላዩን ካየን ግን ርዕሳችን ዛሬ አውዱ ከብሔራዊ ቡድኑ አንጻር ብቻ ስለሆነ እዛ ላይ ማተኮር ያስፈልጋል። እና ብዙ የአርጀንቲና ብቻ ሳይሆን በዓለም ላይ ደግሞ ሊዮኔል ሜሲን ብለው አርጀንቲናን የሚደግፉ ሁሉ ዛሬ ሌሊት አይናቸውን ሁሉ ወደ ሞኒሜንታል ሪቨር ፕሌት ስቴዲየም አዙረው ነበረ። ቤኒንን 3-0 ባሸነፉበት ጨዋታ ሊዮኔል አንድሬስ ሜሲ ከብሔራዊ ቡድኑ ተሸኝቷል። ትኩረታችን እዚህ ርዕስ ላይ ይሆናል። የፕሮግራሙ አዘጋጅ እኔ መንሱር አብዱልቀኒ ነኝ ከቴክኒሻናችን ህይወት አሰፋ ጋር እስከ ረፋዱ 5 ሰዓት ድረስ በብስራት ኤፍኤም 101.1 ሬዲዮ በኩል በቀጥታ እያደመጣችሁን ትገኛላችሁ። በመላው ዓለም ደግሞ በዩቲዩብ ቻነላችን መንሱር አብዱልቀኒ ኦፊሻል

0: በኩል በቀጥታ ይተላለፋል ከ613000 በላይ ተከታዮች ባሉት ቻናላችን ለምታደምጡ አዲስ ሆናችሁ እንደሆን ሰብስክራይብ እንድታደርጉ በትህትና ተጠይቃችኋል። ቤተሰብ ሆናችሁም ላይክ ሼር ያደርጋችሁ ተደራሽነቱን ታሰፉልን ዘንድ እንደወትሮ ከአክብሮት ጋር ጥያቄያችን። የወርቃማው ጉዞ ፍጻሜ እንዴት ነበር? ለሊቱ እንዴት ነበር? ጨዋታው እንዴት ነበር? ዝግጅቱ በሽኝቱ ዙሪያስ ያሉ መነሳት ያለባቸው ነጥቦች ሳሉ ወይ እነርሱ እንመልከት እስቲ። ታውቃላችሁ አርጀንቲና ሊዮኔል ሜሲን አምጣ ወልዳ አምጣ ነው የወለደችውም በምጥ ነው። በመጀመሪያ ሊዮኔል ሜሲ የተባለውን ተጫዋች መፍጠር ለቤተሰቡ ቀላል ጉዞ አልነበረም። ምጥ ነበረው። ቁመቱ አያድግም ተብሎ አካሉ ለእግር ኳስ ተጫዋችነት አይሆንም አንድ ነገር ካልተደረገ ተብሎ እንደምታውቁት በተፈጥሯዊ ችግር በሆርሞን መዛባት ሜሲ ልዩ ህክምና ያስፈልገዋል ተብሎ ያውም ውድ ህክምና ዛሬ በህይወት የሌሉት አባቱ ብዙ አመጣዋል የዛሬውን ሜሲን እዚህ ደረጃ ለማድረስ። ነዛን ያህልም ደግሞ አርጀንቲና ወርቃማ ልጇን በቀላሉ በቶሎ አልወደደች። እዛ ላይ ምጥ ነበሩ እና ስኬት አልጋ ባልጋ አይሆንም ሁልጊዜ። በተለይ እግር ኳሱ ዓለም ልፋትን ትጋትን ቀጣይነትን አይታክቴነትን ይጠይቃል። ሜሲ በዚህ ውስጥ ሁሉ ከቤተሰቡ ጋር አልፎ ያንን በተፈጥሮ የተቸረውን የእግር ኳስ ክህሎት በልምምድና በፕሮፌሽናሊዝም አጎልብቶ በመጨረሻ አርጀንቲናን በእግር ኳሱ ክብር ከፍታ ጫፍ ላይ አድርሶ ገፍቶ ወደ ላይ እላይ ጫፍ ላይ አስቀምጧት ነው ዛሬ ሰማያዊና ነጩን ማሊያ በክብር ያወለቀው። እና አርጀንቲና ዲየጎ አርማንዶ ማራዶናን ወዳለች። የማራዶና ፍቅር ከአርጀንቲና ህዝብ ልብ ውስጥ በቀላሉ የሚወጣ አልነበር። የሜሲ ግን ኢንፋቹዌሽን አልነበር። እንደ አይን ፍቅር መጀመሪያ ሳያት ወደድኳት ሳይወደድኩት እንደሚባለው እፍ የምትልበት አይነት ፍቅር አልነበረም በአርጀንቲናና በሜሲ መካከል ሲጀምር። ቀስ ብሎ ግን የገባ ፍቅር። ምክንያቱም ልጁ ራሱን ማለካካት የነበረበት ከታሪክ ትልቁ ሰው በአርጀንቲናውያን ማህበረሰብ ስነ ልቦና ውስጥ ልዩ ስፍራ ካለው ከዲየጎ ማራዶና ጋር ነበር። በጣም ከባድ ነበር ለራሱ። ና የአርጀንቲና ህዝብ የአስር ቁጥሩን ማራዶና ፒፔ ዲ ኦሮ የወርቃማው ልጅ ፍቅር እንዲሁ በቀላሉ ከሌላ ጋር ሊያስተካክለው የሚችል አልነበረም። ሌላ አስር ቁጥር ለባሽ ደግሞ ዘግይቶም ቢሆን ማሊያውን ተረከበ። ዘግይቶም ቢሆን በአርጀንቲና ማህበረሰብ የባህልና የስፖርት ምልክት ሆኖ ቀረ። ትልቅ ካልቸራል አይከን ነው ሊዮኔል ሜሲ አሁን በአርጀንቲና። ስፖርታዊ አይከን ብቻ አይደለም፣ የምንም ስኬት ተምሳሌት ነው በአርጀንቲና አሁን። ለዚህኛው ትውልድ ብቻ ሳይሆን ለመጪው ትውልድም ይሄ እንደሆነ ይቀጥላል። አርጀንቲና የማራዶናን ውለታ እንዳረሳች ሁሉ የሜሲንም መቼም ማትረሳ ውለታ የምትረሳ ሀገር አይደለችማ። በፉትቦል ባበደው ሀገር በፉትቦል ክብርን እንደዚህ በወርቃማ ታሪክ የጻፈላት ልጅ አርጀንቲና አትረሳም። ግን አንድ እውነት አለ ከተባለ ከሜሲ ጋር ግን በቀላሉ በፍቅር አልወደቁ። ምጥ ነበሩ። ቤተሰቡ አምጦ ሊዮኔል ሜሲ የተባለውን እግር ኳስ ተጫዋች እንደፈጠረ ሁሉ አርጀንቲናም አምጣን የወለደችው በቀላሉ አይደለም የወደደችው። ናስር ቁጥር ማሊያውን የማራዶናም ሪታየር አልተደረገም የሜሲም አይደረግም ለምን መሰላችሁ በክለብ እግር ኳስ ላይ ብቻ ነው የሚሰራው በብሔራዊ ቡድን ፊፋ አይቀበልም አርጀንቲናዎች ከዚህ በፊት የማራዶናን 10 ቁጥር ከዚህ በኋላ ማንንም እንዳይለብሰው አድርገናል ብለው ለፊፋ ማመልከቻ አስገብተው ነበር ፊፋ ግን አይ ህግን አልቃወምም አልጣረስም አለ ይሄ በክለብ እግር ኳስ ነው የሚሆነው ያው እንደምታውቁት ሊቨርፑል የዲጎ ጆታን በመኪና አደጋ የሞተውን ተጫዋች 20 ቁጥር ማሊያ ከዚህ በኋላ ማንንም አይለብስም ብሎ አውጇል ዮሐን ክራይፍ በአያክስ 14 ቁጥር ማሊያው እንዲሁ ወደ ኤሲ ሚላን ብትሄዱ ፓውሎ ማልዲኒ የአንዱ ክለብ ያ ተጫዋች ያ ድንቅ ተከላካይ 3 ቁጥር ማሊያውን ማንንም አይለብስም ፍራንኮ ባሬዚ በዚሁ ክለብ በ6 ቁጥር ማሊያ ይታወሳል አሁን በህይወት የለም 6 ቁጥር ማሊያው መቼም ማንንም አይለብሰው በኤሲ ሚላን በበርሚንግሃም ሲቲም ጁድ ቤሊንግሃም 22 ቁጥር ማሊያው እንዲሁ ሌላም ሌላም ሊጠቀስ ይችላል በብሔራዊ ቡድን ግን ይሄ አይሰራም ፊፋ ይሄንን አያደርግም ምክንያቱም ተከታታይ ቁጥሮችን ነው በውድድሮቹ ላይ መመዝገብ የሚፈልገው ለምሳሌ በአለም ዋንጫ ከአንድ እስከ 26 ግብ ጠባቂ ተብሎ አንድ ከለበሰ 2 3 4 ሁሉም ለባሻላቸው ስኳድ የእለቱ የምንድነው የውድድሩ ስብስብ ውስጥ ያሉት 26 ተጫዋች አንድ አንድ ቁጥር ነው የሚይዙት 27 28 29 99 66 የለም ስለዚህ 10 ቁጥር ለባሻሉ ግድ ነው ይሄ በፖርቱጋል ውስጥም ይሆናል 7 ቁጥር ማሊያ ሪታየር ሊደረግ አይችልም በክለብ እግር ኳስ ላይ ግን ያ ሊሆን ይችላል ፊፋ ይሄንን ክብር ሳይቀርቶ አይደለም ግን የራሱ ቁጥር እንዳይዛባ ድንግርግር እንዳይፈጠር ሆን ብሎ ስራ ላይ ያለው ህግ ነው የ196 ህዝቦች የ196 ሀገራት ህዝቦች የ18 አመቱ ሊዮኔል ሜሲ ገና ለብሔራዊ ቡድን መጫወት በጀመረበት ወቅት በስጦታ መልክ ቢያገኙት ምን ያደርጉ ነበር ብሎ ይጀምራል አትሌቲክ ዛሬ አስነበበው አንድ አስገራሚ ዘገባ ያለ ጥርጥር ለአምልኮ በቀረበ አድናቆትና ክብር ይወዱት ነበር ይሄን ክብር ይሰጡት ነበር ይደግፉት ነበር 196 ሀገራት ኩራትም በተሰማቸው ግን ይሄንን ገጸ በረከት በእውን የተቀበለችው አርጀንቲና ግን ምንድን ያደረገችው የ18 አመቱ ሊዮኔል ሜሲ ለመጀመሪያ ጊዜ ሰማያዊና ነጩን ሰረሰረዝ ማሊያ አልብሳ የብሔራዊ ቡድን አርጀንቲና የተጫዋች ሆኖ ስትመለከተው ግን ወዲያው አልወደደችው ነቀፈችው አናናቀችው ገፋችው አገለለችው የበለጠ የሜሲን ቀጣይ የብሔራዊ ቡድን ህይወት ከባድ የሚያደርገው አጀማመሩ እንዲህ መሆኑ ነው በስታዲየም ውስጥ በጩኸት አሳቀቀችው ሁሉም አርጀንቲናውያን ባይሆኑም ብዙዎች በእግር ኳስ ባበደችው ሀገር የእግር ኳሱን ነብይ አልተቀበሉትም አንድ ቀን ግን አርጀንቲና እንደ ሀገር ከገባችበት የስህተት ሰመመን ስትነቃ ከሜሲ ጋር የወደቀችበት ፍቅር ይኸው እስከ ወዲያኛው ሆነ ሌላው ፒፔ ዲኦሮ የነርሱ እንደሆነ አዩ አርጀንቲናውያን የማራዶና ታሪክ ፈጽሞ የማይደገም እንዳልሆነ ተረዱ እንደ ሀገር እብደት ላይ መሆናቸውን ያወቁት ነብይ በሀገሩ አይነት ነገር ነው በቃ የሆነ ያመለካከት አዚም እንደተጫናቸው ነው የተረዱት የፉትቦል ሊቃና አልፍሬዶ ዲ ስቴፋኖ እና ዲጎ ማራዶና መገኛ ምድር በመሆኗ በምትኮራው ሀገር በእጇ ላይ ያለውን አልማዝ በስህተት እንደ መዳብ እንደቆጠረችው አረጋገጠች። አርጀንቲና ለብዙሃኑ ዓለም ግሬተስት ኦፍ ኦል ታይም ጎት የተባለውን ከትውልዶች አንድ የሚገኘውን ኮከብ ለመውደድ ጊዜ ፈጀባት ይላል ዘጋቢው። አንዴ ግን በእውነተኛ ፍቅር ከወደደችው በኋላ ወደ ኋላ አልተመለከተችም። አሁን ኦልሞስት አንድም ነቃፊ ዜጋ በአርጀንቲና ምድር ያለ አይመስልም ሜሲን በተመለከተ። አርጀንቲናውያን ከሊቅ እስከ ደቂቅ ንጉስ ሆይ ሺህ ዓመት ንጉስ ይያሉ አንግሰውታል። የሀገራቸው ትልቁ ዓለም አቀፍ አምባሳደር መሆኑን ያየማያቀል የደስታቸውም የስፖርታዊ ደስታቸው ምንጭ ሆኗል። 2022 የዓለም ዋንጫ ይመስክር። ናዛሬ ለሊት በእኛ አቆጣጠር በሪቨር ፕሌት ስታዲዮ ሞኒመንታል ቡዌነስ አይረስ ሊዮ 208ኛውን እና የመጨረሻውን ጨዋታውን ለሽኝት ተጫወተ። የዚህ ታሪካዊ ጨዋታ የአርጀንቲና ተጋጣሚ ታዲያ እድለኛ ቤኒን ናት። በአፍሪካ በፊፋ ራንኪንግ 93ኛ ደረጃ ላይ ተቀመጠችው አፍሪካዊቷ ሀገር። በሜሲ አምበልነት አርጀንቲና 3-0 ስታሸንፍ ሊዮ አንድ ጎል አስቆጥሯል፣ አንድ አሲስት አስመዝግቧል። ወቃሽ የነበሩት አርጀንቲናውያን በእግር ኳስ ሜዳ በክብር ከፍታ ላይ ያስቀመጣቸው ልጅ ሲሸኙ ከታላቅ ፍቅርና ጸጸት ጋር መሆኑ ጥርጥር የለው። እርሱም በስንብቱ ለሰራው ታሪክ ምንም የሚጸጽተው ነገር የለም፣ የቀረ ነገር የለም። የመጀመሪያዎቹን አስቸጋሪዎቹን አመታት እነዚያን የፈተና መሰናክሎች ሁሉ ተወጥቷል። መቼም ትልቅ እንዲህ ያለ ተሰጥኦ እኮ መያዝ በራሱ ያለው ኃላፊነት ቀላል አይደለም። እንደው ሜሲ ዓለም ስለሚወደው ካዝና ሁሉ ሙሉ ስለሆነ የገንዘብ ችግር ስለሌለበት ጅግ ባለጸጋ ስለሆነ የሰመረ ትዳር ቤተሰብ ስላለው ሁልጊዜ ተኝቶ የሚያድር ይመስላችኋል? የአርጀንቲና ከባባር ጨዋታዎች ባሉ ጊዜ ሁሉ እሱም እኮ ይህን ያህል ልምድ እንኳን ኖሮት በጭንቀት እኮ መገላበጡ አይቀርም። ከሁሉ በላይ ደግሞ የአርጀንቲናን ኃላፊነት፣ እቺ ሀገር በብዙ ኢኮኖሚያዊና ማህበራዊ ቀውስ ውስጥ ያለፈች ሀገር ናት። አሁንም በላቲን አሜሪካ ውስጥ ያን ያህል የተሳካለት ኢኮኖሚ የላት። ዓለም አርጀንቲና ሲባል የሚያውቃት በእግር ኳስና በሊዮኔል ሜሲ ነው። ኃላፊነቱ በጣም ከባድ ነው፣ እንቅልፍ የሚነሳ ነው። እና እርሱ በባርሰሎና ደልቃቃ ህይወት መኖሩ በመጀመሪያዎቹ ዓመታት በአርጀንቲና ግን ልዩ ክብር አላስገኘለትም ነበር። ባርሰሎና ሌላ፣ አርጀንቲና ሌላ፣ ሁለቱ ለየቅል ይሉ ነበር አርጀንቲናውያን። እርሱ ምን አለበት እሱማ ገና በ12 በ13 ዓመቱ ወደ ካታሎኒያ ስፔን ተሻግሮ በልዩ እንክብካቤና ምቾት እየኖረ የሆርሞን ህክምና ሁሉ እየተደረገለት ምንም ሳይጎልበት እየኖረ ነው። በኋላም እርሱ ስፔናዊ እንጂ እሱ ካታላን እንጂ አርጀንቲና አይደለም የሚሉ ድምጾች ሁሉ ነበሩ። ለምን? በአርጀንቲና ብሔራዊ ቡድን በመጀመሪያዎቹ ዓመታት የሚጠበቅበትም ስላላሳካ። ግን በመጨረሻ ይህንን አደረገው። የተለየ አድናቆት የሚቸረው ይህንን ከባድ የሆነ በሀገር ተቀባይነት የማጣት ሀገርን ለህዝብ ሁሉ ለሚፈልገው ቦታ የማድረስን ኃላፊነት በማሳካት ረገድ ያጋጠሙትን ፈተናዎች እንደው ለመወጣት ግብ ግብ ውስጥ መቆየቱ እና በመጨረሻ ማሸነፉ እነሆ አሁን ሊዮኔል ሜሲ የብሔራዊ ቡድኑን ሩጫ ጨርሷል። ዛሬ ሌሊት 208 ጨዋታዎችን ተጫወቱ፣ 126 ጎሎች አስቆጥሮ 69 አሲስት አድርጎ ከአርጀንቲና ታሪካዊ ጎል አስቆጣሪዎች ረድፍ ከሁለተኛው በ69 ጎል በልጦ ከ2021 እስከ 2024 በብቃቱ መቀዛቀዣ ዘመን እድሜው በጨመረበት ሰዓት የዓለም ዋንጫን ጨምሮ 4 ታላላቅ ዋንጫዎችን ለአርጀንቲና ያመጣ 34 የዓለም ዋንጫ ጨዋታዎች ላይ ውሃ ሰማያዊና ነጩን ማሊያ የለበሰ በ6 ዓለም ዋንጫዎች ላይ ተሳትፎ 21 ጎሎች አስቆጥሮ 12 አሲስት አስመዝግቦ አንድ ጊዜ ደግሞ የዓለም ሻምፒዮን ያስባለ ሀገሩ ሻምፒዮን በሆነችበት በ2022 የዓለም ዋንጫ 7 ጎሎች አስቆጥሮ 3 አሲስት በድምሩ 10 ጎሎች ላይ አርጀንቲና ለሻምፒዮንነት ባበቃው መስመር ላይ የተቆጠሩ 10 ጎሎች ላይ አሻራውን አሳርፎ ሜሲ ይሄን ወርቃማ ታሪክ ለሀገሩ በኩራት አበርክቷል። በኮፓ አሜሪካም ቢሆን 39 ጨዋታዎች ላይ ተሳትፏል። በእነዚያ ውድድሮች 14 ጎሎችና 18 አሲስት አለ። የላቲን አሜሪካ ሻምፒዮን የተባለባቸው ተደጋጋሚ ውድድሮችም ያሉትን እንዳሉት ሁሉ ሁለት ጊዜ በ2024 እና በ2022 የዓለም ዋንጫ ኮከብ ተጫዋች ተብሎ የወርቅ ኳሶቹን ተሸልሟል። ለሊቱኑ ባወለቀው የአርጀንቲና ማሊያ 11 ሃትሪክ ሰርቷል። ከ2005 ጀምሮ ማሊያውን ለበሰ። በ2006 በመጀመሪያ ዓለም ዋንጫ ላይ ተሳተፈ። በ2007 የኮፓ አሜሪካ ፍጻሜ ላይ ደረሰ። በ2009 ሊዮኔል የአርጀንቲናን 10 ቁጥር ማሊያን የማራዶናን ያንን ማሊያ ተረከበ። በ2010 አምበልነቱን በክንዱ ላይ አሰረ። በ2011 ለመጀመሪያ ጊዜ የቶርናመንት ውድቀት ገጠመው። በ2014 በዓለም ዋንጫ ፍጻሜ ሽንፈት የመንፈስ ብራት አገኘው። በ2016 ብሔራዊ ቡድኑ አሁንስ ይበቃኛል ብሎ ከእንባ ጋር ሪታየርመንቱን አወጀ። በዚያ ዓመት ግን ከብዙ ትወታና ጥሞና በኋላ ውሳኔውን ከልሶ ወደ ብሔራዊ ቡድን ተመለሰ። በ2019 ከአርጀንቲና ጋር ተከታታይ የአሸናፊነት ሂደትን ማጣጣም ጀመረ። በ2021 በመጨረሻ ከብሔራዊ ቡድኑ ጋር ዋንጫ አነሳ፣ ኮፓ አሜሪካ። በ2022 የዓለም ዋንጫ የሻምፒዮንነትን አክሊል ጫነ። በ2023 መቶኛውን ጨዋታ ለአርጀንቲና ተጫወተ። በ2024 እንደገና ሌላ ክብር አገኘ። በኮፓ አሜሪካውን ባክ ቱ ባክ ክብሮችን አሸነፈ። በ2026 የዓለም ዋንጫ እንደ እሳት የተንቀለቀለ ጅማሮ አሳይቶ ዓለምን አስደነቀ። ግን በፍጻሜው በስፔን ተሸንፎ በቁጭት ሲያነባየ በ2026 እነሆ በ39 ዓመቱ የብሔራዊ ቡድኑን ማሊያ እስከ ወዲያኛው ድረስ አውልቆ ሰቀለ። እንደዚህ በወርቅ የተንቆጠቆጠ የእግር ኳስ ተጫዋችነት ታሪክ ለ21 ዓመት በብሔራዊ ቡድን ማሊያ እና ፍጻሜው በክብር መሆን ስለነበረበት የአርጀንቲና እግር ኳስ ፌዴሬሽን የስንብት የሽኝት ጨዋታ ይዘጋጅለት ዘንድ አፍሪካዊቷን ቤኒን ጋበዘ። ኤስታዲዮ ሞኒመንታል በአስተናጋጅነት ተመረጠ። ኦክቶበር 6 ደግሞ በቀጠሮነት ተያዘ። ዛሬ ለሊት ማለት ነው። ለምን ግን ቤኒን እንደው ከመስመር ልውጣ? ለምን ብራዚል? ለምን ፈረንሳይ? ለምን ጀርመን? ለምን እንግሊዝ? ለምን በተለይ ስፔን? በወቅቱ እነዚህ ብሔራዊ ቡድኖችን አርጀንቲናን ገጥመው ሜሲን መሸኘት አይቻልም ነበር እንዴ? ለምን ቤኒን? 93ኛ ደረጃ ላይ የምትገኝ አፍሪካዊት ሀገር። የአርጀንቲና ሚዲያዎች የሚሉት ነገር ለምን መሰላችሁ? ቤኒን የተመረጠችው የሜሲ የመጨረሻ ጨዋታ እንዲበላሽ አልፈለጉም። ከውጤት ረገድም አርጀንቲናውያን በአውሮፓ በላቲን አሜሪካ የተመረጠናን ትልቅ ቡድን በተጋጣሚነት መጋበዝ ይችሉ ነበር። ግን ቤኒን አነስ ያለ ተጋጣሚ የተፈለገ ሆን ተብሎ እንደሆነ ነው አንዳንድ የአርጀንቲና ፕሬስ አካላት የሚናገሩት። ሜሲም ያነሰ ፊዚካል ትግል እንዲገጥመው ይሄ ከባባር ሸርተቴዎች እንደ ግጭት እንዳይኖር፣ ጨዋታው ፍሬንድሊ ነው፣ የወዳጅነት ነው፣ ጨዋታው መሸኛ ነው እንጂ አሁን በፊፋ ህግ 10ኛው ደቂቃ ላይ አቋርጠህ 10 ቁጥሩን ተጫዋች ለማክበር አንድ ደቂቃ ሙሉ 85,000 ህዝብ እንዲያጨበጭብ አትፈቅድም። ይሄ ፊፋ ህግ አይደለም። አርቢትሩ አቋርጠውታል ጨዋታውን ትላንት 10ኛው ደቂቃ ትላንት ለበለው ለሊት ስለሆነ። በክለብ እግር ኳስ ላይ አንድ ለምሳሌ ሊቨርፑል ዲጎ ጆታን ለማስተዋስ በአንፊልድ 20ኛው ደቂቃ ላይ ጨበጨባል ግን ጨዋታው አይቋረጥ ስቴዲየም አንድ ደቂቃ ሙሉ ያጨበጭባል 20 ቁጥር ለባሹ ለማስተዋስ ለማክበር እዚህ ጋር ግን ይሄ ፍሬንድሊ የተለየ ተደርጎ ነው የተወሰደው 10ኛው ደቂቃ ላይ ፊሽካ ተነፍቶ ቆሞ ጨዋታው አንድ ደቂቃ ስታንዲንግ ኦቬሽን ነበር ሞኒመንታል ሁሉም የተሳተፈ ሁሉ ሲያጨበጭብ ነበር የታደመ ሁሉ እና እዚህ ጋር ተጋጣሚው በቀላሉ እንዲሸነፍ እንደተፈለገ ግልጽ በእለቱም ሜሲ ጎል ካስቆጠረ አሲስት ካደረገ አርጀንቲና ማሸነፋ እለቱን ለማድመቅም የታሰበ ይመስላል እኔ አይደለም እኔ ያልኩት እንግዲህ የአርጀንቲና ፕሬስ ነው ይሄ አንዱ ምክንያት ይሄ ነው ነገር ግን አብሮ ደግሞ መነሳት ያለበት ጥያቄ አለ አዲስ ነገር ነው ወይ የአፍሪካ ብሔራዊ ቡድኖችን አርጀንቲና ለወዳጅነት መምረጧ ያላችሁ እንደሆነ ልክ ናችሁ አዲስ ነገር አይደለም ለምሳሌ ሰሞኑን ቡርኪና ፋሶን 7-0 አሸንፋለች የአርጀንቲና እግር ኳስ ፌዴሬሽን ሌላ ስትራቴጂ ግብ አለው አፍሪካውያን ብሔራዊ ቡድኖችን የመጋበዝ ከነርሱ ጋር ለመጫወት ጥያቄ ማቅረብ ነገር ከቅርብ ጊዜ ወዲህ ልማድ ሆኗል ምክንያቱም የአፍሪካ ብሔራዊ ቡድኖች ሲጋበዙ ብዙ ውድ ክፍያ ይጠይቁ በተለይ እንደ ቤኒን ያሉት ትራንስፖርት እና ሆቴል ከቻልካቸው መተው ሊጫወቱ ይችላሉ ለነርሱ በጣም ትልቅ እድል በሜሲ ሽኝት ላይ መገኘት ነገር ግን የአርጀንቲና እግር ኳስ ፌዴሬሽን በጨዋታው የሚገኘውን ገቢ ሁሉ ጠቅልሎ ይወስዳል ምክንያቱም ይሄ ኦኬዥን የተለየ ኦኬዥን በነገራችን ላይ ሊዮኔል ሜሲ በ2005 ለመጀመሪያ ጊዜ ከ20 ዓመት በታች ብሔራዊ ቡድን የዓለም ዋንጫ ፍጻሜ ላይ ያሸነፈው ቡድን አርጀንቲና ማን ነው ናይጄሪያ አፍሪካዊ ቡድን በአፍሪካዊ ቡድን ዝናው ጀመረ ከአፍሪካዊ ቡድን ጋር ደግሞ የብሔራዊ ቡድኑን ምዕራፍ ዘጋ ያኔ አንደር 20 ነው ያልኳችሁ ከናይጄሪያ ጋር ከ20 ዓመት በታች የዓለም ዋንጫ ላይ አርጀንቲና ሻምፒዮን ስትሆን ሜሲ በአርጀንቲና ወገን ነበር በጣም የተደነቀበት በቃ በደንብ ብቅ ያለበት ጊዜ ነበር ተመልከቱ ከዛ ጊዜ አንስቶ እንግዲህ ለ21 ዓመት ሀገሩን አገልግሏል እና ቤኒን ተመረጠች ለዚህ ሐሜቶች አሉ በዚህ ረገድ የሐሜት ዘገባዎች ነበሩ ተነቅፈዋል የአርጀንቲና እግር ኳስ ፌዴሬሽን አንዳንድ ዘገባዎች ምን ይላሉ መሰላችሁ ለቤኒን ብሔራዊ ቡድን አባላት የተላከው ቲኬት በሙሉ በኢኮኖሚ ክላስ እንዲመጡ ከሌሎች ተሳፋሪዎች ጋር ቲኬት ቆርጠው ከሚሳፈሩ ተጓዦች ጋር አርጀንቲና ነው የላከው ይሄን በተጨማሪ በቡኖስ አይረስ ያሳረፏቸው ሆቴል ደረጃውን የጠበቀ አይደለም እንደውም ሆቴሉ ሙቅ ውሃ ሁሉ የለውም ተብሎ ፌዴሬሽኑ በኦርጋናይዝድ አይደለም በሚል ታምቷል ይሄ ነገር ለቤኒን ብቻ አይደለም ለሌሊቱ ጨዋታ ብቻ ሳይሆን በቡርኪና ፋሶ ግጥሚያ ላይም እንዲሁ የአርጀንቲና ፌዴሬሽን አፍሪካውያንን ያላከበሩ ነው የሚመስሉ እንዲህ ኦርጋናይዝድ የመሆን ጉዳይ የተስተናጋጁም ደረጃ እኮ ይወስናል ውድ አድማጮች መቼም ልዩ እንግዳ ጋብዘ ጥበቃ የሚፈልገው እንግዳ ጋብዘ አሁን ቤትህን እንደው ዝም ብላ አታዝረክርክ የእንግዳውም ደረጃ ይወስናል እላችሁ እንደዛ ነው የሚመስለው ሐሜተኛ ትብሉ ምክንያቱም በቡርኪና ፋሶ ተመልከቱ 7-0 አርጀንቲና አሸነፈች ምንድነው ውርደት ያስከተለው ውጤት ነው ነገር ግን የአርጀንቲና ፌዴሬሽን እዚህ ጋር እሱ ነው ጋባዥ የነበረውና ኦርጋናይዝ አይደለም የቡርኪና ፋሶ ብሔራዊ ቡድን አባላት አውሮፕላን እንደ ከደረሰ በ6 ሰዓት ውስጥ ነው ጨዋታው የተደረገ። ተጫዋቾች ከነድካማቸው ማለት እና ሊዮኔል ሜሲ ጨዋታውን ራሱ ላለማከናወን ፈልጎ ነበር። በነገራችሁ ላይ ዝም ያለ ሽኝት ነበር የፈለገው። የሽኝት ጨዋታ የሚለው ሐሳብ የመጣው ከርሱ አይደለም። በዝምታ ብቻ በመግለጫ በፕሬስ ሪሊዝ ብቻ ነበር መለየት የፈለገው። ግን የአርጀንቲና እግር ኳስ ፌዴሬሽን ይሄ አይሆንም አለ። በአጋጣሚውም በገቢም ለመጠቀም ለሜሲም ክብር ደግሞ ጨዋታው ልዩ ትኩረት ያገኝ ዘንድ በዚህኛው ኢንተርናሽናል ብሬክ ፕሮግራም ያዘ እና ሜሲን አግባባው። በመጨረሻ ሊዮኔል ተስማማ። ቁንጫው ያባቱ ሀዘን አልወጣለት። አባቱ በቅርብ ጊዜ ከዚህ ዓለም በሞት መለየታቸው ይታወቃል። መቼም በቤተሰቡ በቅድሚያ እንደ አባቱ የለፋ ማንም የለም ሜሲን እዚህ ለማድረስ። የልጅነት ታሪኩን ሁሉ በዚህ ፕሮግራም ባለፉት 13 ዓመታት ስንት ይሰርተናል በደንብ እናውቀዋለን። የተለያዩ መጽሐፎችን ተንተርስ ስለ እርሱ የተጻፉ እሱም ከተናገራቸው የአባቱ ሆርጌ ውለታ በጣም ትልቅ። ለሜሲ ደግሞ ትልቁ ሀዘን አባት ሆርጌ ሽኝቱን አለማየታቸው። በቅርብ ጊዜ ከዚህ ዓለም በሞት የተለዩት የአርጀንቲና ሽኝት ሊደረግለት በተቃረበበት ሰዓት ማለት ነው። ና በመሸኛ ንግግሩ ላይም ይህንን ሲያነሳ ነበር። ሀዘን ላይ ነኝ። የሆርጌ ውለታ ለራሱ ለልጃቸው ለሜሲ ብቻ አይደለም። የሆርጌ ውለታ ለአርጀንቲና፣ የሆርጌ ውለታ ለመላው ዓለምም። በሜሲ ችሎታ እንደው ስንደመም አልኖርንም ወይ? ስንት ምሽታችንን ነው በቃ እግር ኳስን ይበልጥ እንድንወድ ሲያረገን የነበረው? እነዚያን የቻምፒየንስ ሊግ ምሽቶችን እንረሳለን ወይ? ከባርሰሎና ጋር እነዚያን አንዴ ሬሞንታዳ እያልን አንዴ ምን የሜሲ ቅጣት ምቶችን፣ የሜሲ ሶሎ ጎሎችን፣ የሜሲ አሲስቶችን ስንት በስንት ቅኔ ነበር ስንገልጻቸው የነበረ። ስለ ችሎታው ለመናገር እኮ መዝገበ ቃላት ማገላበጥ ይጠይቃል እንደ ጋዜጠኛ። ቆይ እንዴት አድርጌ ልግለጸው ይሄን እያላችሁ፣ ምክንያቱም ያው ሌሎች ተጫዋቾችም ጎል ያስቆጥራሉ። ያ ማጂክ ሞመንት ለብዙሃን ተጫዋቾች ከስንት አንዴ ሊመጣ የሚችል ሊሆን ይችላል። ለሜሲ ግን ሁልጊዜ ነበር፣ በተለይ ችሎታው ጣሪያ ላይ በነበረበት ጊዜ። እና ከመጀመሪያው ጎል አንስቶ ይኸው እስከ ዛሬ እስከ ሪታይርመንቱ፣ ልክ የሮናልዶን ትላንት የጠቀስኩትን ልጥቀስ እዚህ ጋር። እድለኛ ነኝ ስለ ሊዮኔል ሜሲ በሚዲያ እንዳወራ መቻሌ። ከመጀመሪያው ጎሉን አስቆጥሮ በዛች ቅዳሜ ማታ የተቀመጥኩበትን ሶፋ እንኳን አስታውሳለሁ። ተቀይሮ ገብቶ ጎል አስቆጥሮ ሮናልዲኖ ጀርባ ላይ ተፈናጦ አዝሎት ደስታቸውን ሲገልጹ፣ ይሄ ጸጉራም ልጅ እንዲህ ምን አይነት ጎል ነው? ችሎታው እንደተለ ልዩ እንደሆነ ያስታውቅ ነበር። እና ልክ ትላንት እንዳልኳችሁ በንጋታው እሁድ ጠዋት ከፍስሐ ተገኝና ከአቢ ተክለ ማርያም ጋር 97.1 ላይ የእሁድ ጠዋት ቶክሾ ነበረን፣ ፉትቦል ቶክ ፉትቦል። እዛ ላይ ማውራታችን አስታውሳል። ይኸው ከጅምሩ እንግዲህ ይኸው አሁን እንግዲህ አጠቃላይ ፍጻሜው ላይ አይደለም ያለው፣ ግን ኦልሞስት ደርሷል። በቃ ምን ቀር ግን ምን ቀረን እንላለን እኛስ፣ እንደ ዓለም አቀፍ እግር ኳስ ተመልካች፣ እግር ኳስ አፍቃሪ። ሜሲ ያልሰጠን ምን ነገር አለ በፉትቦል? ኡህ ብላችሁ ለሜሲ ሲል እንደው ይሄንን ዓለም ዋንጫ እንደው ባሸነፈ አርጀንቲና ስትሉኮ ሀዘንም ደስታም እኮ ነው የሰጣችሁ። ለፍጻሜ ደርሶ ሲሸነፍ አላዘናችሁም? 2022 ላይ ክብሩን ሲያሳካ ሳልተደሰታችሁም? እኔ የፈረንሳይ ብሔራዊ ቡድን ደጋፊ ሆኜ 2022 ዓለም ዋንጫ ላይ ያኔ መሰለ አስደናቂ ጨዋታ በፍጻሜው አሳዩንና ቁጭ ብድግ ይያልን የተመለከተው ነበር። ስቱዲዮ ሆነን እንኳን ረጅም ረጅም ደቂቃዎች ዝም ያልኩበት ጨዋታ ተንታኝ ተብዬ ገብቼ ማለት ነው። እንግዲህ አስቡ እግር ኳስን በሬዲዮ ተመለከቱ። ምክንያቱም የፈረንሳይ ደጋፊነት ስሜት ይዞኝ ዝም ማለት ይሻላል እዚያ በስሜት ከመውራት። ለመጀመሪያ ጊዜ እንዲህ አይነት ነገር የገጠመኝ እዛ ላይ ነው። ጨዋታው ራሱ በጣም ስሜታዊ ያደርጋል። እና ፈረንሳይን ከደገፋችሁ የፍጻሜው ጨዋታ ውጤቱ የሚያሳዝን በቃ ይሆነ የስሜትን ስብር የሚያደር ነገር ግን በዛ ፍጻሜ ግን አንድ መጽናኛ ነበር። ወይ ሜሲ እንኳን ያገኘ ሱስ በቃ ብላችሁ ተጽናናላችሁ። ማስተዛዘኛም ለማይደግፉት እንኳን ማለት ተቃራኒ ቡድኖችን ለሚደግፉ እንኳን እና ደስታውም ሀዘኑም ጭፈራውም ቁዘመውም ሜሲን ለሚያደንቁ ሁሉ ተሰጥቷቸዋል። እሱ በተጫወተባቸው ግጥሚያዎችና ቶርናመንቶች ላይ ስለዚህ ነው ሜሲ በፉትቦሉ ያልሰጠው ነገር የለም የምል። እና አትላንታና ሞኒመንታል የሪቨር ፕሌት ስቴዲየም ታዲያ ይሄንን ተጫዋች ያውም አስቡ ብሔራዊ ኩራትን የመለሰላቸው ብሔራዊ ጀግናቸው ሲሸኝ እንዴት ጓክተው ይመለከቱት? እንዴት አዝነው ሲሸኙት? 22 ተጫዋቾች እሱን ቀንሱ እሺ፣ 21 ተጫዋቾች ግብ ጠባቂዎቹን ጨምሩ 10ኛው ደቂቃ ላይ ጨዋታውን አቋርጠው ትኩረታቸው ሁሉ ለሜሲ ሆኖ 85000 ተመልካች ደግሞ ስቴዲየም ውስጥ ሲያጨበጭብለት ሽኝቱ ልዩ ነበር። ስሜት ቀስቃሽ የድሮን ትዕይንቶች ነበሩ፣ ርችቶች ነበሩ፣ ኮንሰርቶች ተደርገዋል። በመጨረሻም የሜሲ ንግግር ደግሞ ሁሉም ጸጥ ብሎ በጥሞና ያደመጠው ነበር። ሞኒመንታል ታዲያ 85000 ቲኬቶችን የሸጠው በ90 ደቂቃ ውስጥ ነበር። ለቲኬቱ ሽያጭ ተጀመረ ተብሎ አንድ ሰዓት ተኩል ውስጥ ሁሉም ተጠናቋል ተሽጦ። ከ$60 እስከ $300 ዋጋ አላቸው እንደየመቀመጫው። በጥቁር ገበያው ላይ አንድ ቲኬት እስከ $2,500 ተሽጧል። የጣሊያኑ ጋዜጣ ዴሎ ስፖርት መረጃ ትክክል ከሆነ 100% የአርጀንቲና እግር ኳስ ፌዴሬሽን የብሮድካስቲንግ ገቢውን ሁሉ ወደ ካዝናው ከቷል። የስቴዲየሙ ስፖንሰርሺፕ ገቢዎች ሁሉ እንዲሁ። በአንድ በኩል የአርጀንቲና እግር ኳስ ፌዴሬሽን ኦኬዥኑን በልዩ ሁኔታ ሊጠቀምበት ፈልጎ ነው በሚል በአንዳንድ ወገኖች ዘንድ ጥያቄዎች ነበሩ፣ ሐሜቶች ነበሩ። ቅድም እንዳልኳችሁ የሆነ የውስጥ ቴንሽን ነበረ ከገንዘብ ጋር ከገቢ ጋር በተያያዘ። እንደዚህ አይነት ኦኬዥኖች ብዙ ጊዜ ገቢያቸው ለበጎ አድራጎት ይውላል። ለምሳሌ ሜሲ ፋውንዴሽን ለዛ ሊውል ይችላል። ግን አርጀንቲና እግር ኳስ ፌዴሬሽን ይሄን አላደረገም። ግን አግባብተውት እሺ አለሱ። መጀመሪያ አቅማምቶ ነበር አልፈልግም ብሎ። ግን የአርጀንቲና እግር ኳስ ፌዴሬሽን እነሱ አሁን ዘ ላስት ታንጎ አሉት አይደል? ላስት ዳንስ እንደማለት የመጨረሻው የሜሲ ዳንስ ሆኖ የትላንትናው ጨዋታ ፕሮግራም ተያዘለት። ለአርጀንቲና እግር ኳስ ፌዴሬሽን ደግሞ አትፈርዱበትም፣ በሜሲ ሰበብ ከፍተኛ ገቢ የሚያገኝበት የመጨረሻው እድል ነው ይመስል የመጨረሻውን በቃ እንጥፍጣፊዋ ናት። ኢኮኖሚያዊ ጉዳዮችን እስቲ ልንገራችሁ ቆይ። ስፖርታዊ ጀግና በመላው ሀገሪቱ በልዩ ክብር ሁልጊዜም የሚታወስ ሆኖ በቃ መሬት አይንካ የሚሉት ናሽናል ትሬዥር ለብሔራዊ ፌዴሬሽን ውስጥ እንደው ምን ያህል የገቢ ማግኛ ምንጭ ይሆን ታውቃላችሁ? ሜሲ አሁን ከብሔራዊ ቡድኑ በቃኝ ብሎ በመለየቱ የአርጀንቲና እግር ኳስ ፌዴሬሽን እስከ 65 ሚሊዮን ዶላር ድረስ ያጣል። ገቢ ያጣል። ከፌዴሬሽኑ አጠቃላይ ገቢ 40% አሁን ዘጭ ነው የሚልበት። የሜሲ የስፖንሰርሺፕ መስህብነት ይሄ ብራንድ ኢምፓክት አርጀንቲና እግር ኳስ ፌዴሬሽን የሚያሳጣው ብዙ ነው። አዲዳስ እንኳን የሜሲ ዋንደኛው አጋር 2038 ድረስ ከአርጀንቲና እግር ኳስ ፌዴሬሽን ጋር ኮንትራክት አለ። በዋንደኛነት አዲዳስ ያለ ጥርጥር ይሄን ያህል ጥብቅ ባለ ግንኙነት ከአርጀንቲና ጋር የቆየው ላለፉት 20 አመታት በሜሲ ምክንያት እንደሆነ አትጠራጠሩ። ሜሲ ስካለ ድረስ አርጀንቲና መኖሩ ግልጽ ነው። ሜሲ የአዲዳስ ሞዴል ነው። ማራዶና እስከለተሞቱ ድረስ ከፑማ ጋር ይሰራው በነገራችሁ ላይ። እዚህ ጋር ግን አርጀንቲናና ሜሲ ተገጣጥመውለታል ለአዲዳስ። ስለዚህ ለትላንትናው ጨዋታ እንኳን የተለየ ማሊያን ያዘጋጁ። ቁጥሮቹ ሁሉ ከበስተጀርባ የተጫዋቾች ስም ሁሉ በወርቃማ ቀለም የተጻፈ። በደረት ላይ በአንድ ወገን ያለው የአዲዳስ አርማ በሊዮኔል ሜሲ ኤም በልዩ ዲዛይን ተተክቶ ለሽኝት የተለየ ማሊያን ያዘጋጁለት። አርጀንቲናና አዲዳስ እንኳን እስከ 2038 ቢያንስ አይለያዩ። ነገር ግን የአርጀንቲና እግር ኳስ ፌዴሬሽን ሜሲን ብለው የመጡ ስፖንሰሮቹን ብዙዎቹን ግን ያጣል። አሁን ሊዮ የለም። ከዚህ በኋላ የአርጀንቲና እግር ኳስ ፌዴሬሽን ከስፖንሰሮቹ ጋር የኮንትራት ማራዘሚያ ስምምነት ሲፈራረም በነበረው ዋጋ አይደለም። ይሄ ቲየር 1 ብራንድ ቫሉዌሽን የሚሉት በከፍተኛ መጠን ነው የሚያሽቆለቁልበት። ዋናው አናዎቹ ስፖንሰሮች አይ አሁንማ ሜሲ የለም በቃ እንዴ ይሄን ያህል ማንከፍልም ትንሽ ቀንሱ እንጂ ማለት ይጀምራል። ምክንያቱም ከአጠቃላይ የአርጀንቲና ብሔራዊ ቡድን የብራንድ ዋጋ አንጻር ነው የማስተዋቂያ ተመኖች ሁሉ ዋጋም ይወጣላቸው። ቆይ ልንገራችሁ፣ ይሄን ነገር አብራራዋለሁ። የስለ አርጀንቲና ብሔራዊ ቡድን ብራንድ ጉዳይ ታውቃላችሁ። አሁን የአርጀንቲና እግር ኳስ ፌዴሬሽን ገቢ የሚያገኝበት ሌላ አንድ ብዙ ማናቀው መንገድ ነበረ። ከሚታወቁት የኮሜርሻል ብሮድካስቲንግ ምናምን ገቢዎች በተጨማሪ ከእናንተ ጋር እንጫወት ብለው ለሚጠይቁ ብሔራዊ ቡድኖች ማንም ይሁን በየትኛውም ደረጃ፣ ለምን የኛ 144ኛ ደረጃ ላይ ያለችው የኢትዮጵያ ብሔራዊ ቡድን ለምን አይሆን? ማንም ይሁን ከዛም ያነሰ 12 ሚሊዮን ዶላር ከከፈልክ ከአርጀንቲና ጋር ትጫወታለህ። ይሄ ለአርጀንቲና እግር ኳስ ፌዴሬሽን ገቢ ነው። ለምሳሌ በ2025 አንጎላ 12 ሚሊዮን ዶላር ከፍላ ነው ሜሲ ያለበትን አርጀንቲናን የገጠመችው። እና ከዚህ በኋላ ግን የአርጀንቲና እግር ኳስ ፌዴሬሽን ለተጋባዥ ተጋጣሚዎች እንጫወት ለሚሉ ማመልከቻ ለሚያስገቡ ብሔራዊ ፌዴሬሽኖች 12 ሚሊዮን ዶላር ክፈሉ ላይል ይችላል። ሜሲ የለማ ዋጋው ከዛ ይወርዳል። በብሔራዊ ቡድን ጨዋታዎች ላይ የቲኬት ሽያጭ፣ በብሔራዊ ቡድኑ ምልክት ደግሞ የተመረቱ መርቸንዳይስ ቁሳቁስ ሽያጭ እንዲሁ በጣም ይወርዳል። ከዚህ በፊት ሜሲ በጉዳት ምክንያት ባልተጫወተባቸው የወዳጅነት ጨዋታዎች ላይ የስቴዲየም ተመልካች 1/3 ያህል ብቻ ነው የተገኘው። አይ ሜሲ የለም በቃ አርጀንቲና ምን ይሰራልኛል? ለምሳሌ እኔ ጓደኞች አሉኝ ሜሲን ብለው በጣም ረጅም ርቀት ተጉዞ ልትቀሰው እንዲሁም በሚዲያ ታቁታላችሁ፣ ዮናስ አጉስ ኢትዮፒካሊንግ በአራዳ ኤፍኤም ላይ ይሰራ። እሱ አሁን ለሜሲ ያለው ፍቅር የተለየ ነው። በርከት ያሉ ሜሲ አፍቃሪ ጓደኞች አሉኝ። አንድ ወቅት ጃፓን ድረስ ሄዶ ሜሲ በጉዳት ምክንያት በዛ ጨዋታ ሳይሰለፍ ቀር እና ሁሉ ጊዜ እንቀልድ ነበር። አይ ቲንክ ኢንተርኮንቲኔንታል ካፕ ነው ዘነጋውት ብቻ አንድ አጋጣሚ ላይ በቃና እሱ ከሌለ ምን ይሰራል እዛ ድረስ ምትሄዱ እሱን ለማየት ነው ناسبوت وجع اوتتاچو بجت يزاچو اسول ليبلاچو يداچو سيغود نا جواتاو لا يلم سيبال ستاديوم تگينتاچو كون اسلالفون تيالاچو تطاقي اونبر لا اسوم كليلا بقى جواتاو ميسرال طلاچو توطالاچو انا اندزيت اغاطاميوچ يا ارجنتينا اغير كواس فيريشن كزي بفيت گطموتال ببزات اهون بعالم اقف درجه ሰሚያዊና ነጩ ማሊያ ገበያው በጣም ይወርዳል ተብሎ ይተበቃል በተለይ ሜሲ 10 የሚለው ማሊያ በአጠቃላይ የአርጀንቲና ብሔራዊ ቡድን ብራንድ ቫልዩ አደጋ ላይ ወድቋል ዘጭ አይልም 0 ሆኖ ግን በጣም ይወርዳል ዋጋው ለምሳሌ ኤልሙንዶ ዴፖርቲቮ ያወጣውን የስፔኑ ካታላን ጋዜጣ ያወጣውን እዚህ ጋር በአስረጅነት ላቀርብ በሜሲ ምክንያት የአርጀንቲና ብሔራዊ ቡድን the most valuable brand ተብሎ the most valuable national team brand ልክ እንደ ክለብ ሁሉ ብሔራዊ ቡድኖችም የbrand ደረጃ ዋጋ አላቸው እና ይሄ your brand value sport የሚባል አንድ ድርጅታል ኢንዴክስ ያወጣልና የ2022ቱ የዓለም ሻምፒዮን እና የ2026ቱ የዓለም ዋንጫ ፍጻሜ ተጋጣሚ አርጀንቲና ከሜሲ ጋር አጠቃላይ ብራንድ ዋጋውን 4.2 ቢሊዮን ዶላር ያደርሷል ሜሲ ስላለ ነው ስሙ ገጽታው ምኑ በዋጋ ረገድ በጣም ከፍ ያለው የአርጀንቲና ብሔራዊ ቡድን ሜሲ ስላለ ወይ ሜሲ ስለነበር አሁን ሜሲም ይያለ በስፔን ብሔራዊ ቡድን ለፍጻሜው ከተሸነፈ በኋላ መጠነኛ የዋጋ መውረድ አሳይቷል ግን ብዙ አይደለም 4.2 ቢሊዮን የነበረው ወደ 4.1 ቢሊዮን ዝቅ ብሏል በዚህ ኢንዴክስ መሰረት ዩር ብራንድ ቫልዩ ስፖርት ይሄን ነገር ያብራራል በአርጀንቲና ብሔራዊ ቡድን ውስጥ ሊዮኔል ሜሲ ትልቁን ኢንዲቪጁዋል ኢምፓክት ወይም ከፍተኛውን የግል ተጽዕኖ በብራንድ ዋጋ አንጻር የሚያበረክት ወርሱ ነው እና ለእያንዳንዱ ተጫዋች ነጥብ ይሰጣሉ ለሜሲ ከ196 ነው የሰጡት በርሱ ምክንያት 42 ሚሊዮን ዶላር አካባቢ አርጀንቲና ብሔራዊ ቡድን በማስተዋቂያዎች ምናምን ገቢ ማግኘት ይችላል ማለት ነው በተጠቀሰ ጊዜ ሁለተኛው ላውታሮ ማርቲኔዝ ነው የእርሱ 12 ሚሊዮን ዶላር ነው ዝቅ ይላል ይቅርታ ዩሊያን አልቫሬዝ በ8 ሚሊዮን ዶላር በሶስተኝነት ተቀምጧልና በብራንድ ዋጋ ካያችሁ የሜሲ ብራንድ የአርጀንቲናን አጠቃላይ የብሔራዊ ቡድኑን ብራንድ ዋጋ ከዓለማችን ብሔራዊ ቡድኖች ሁሉ አንደኛ ደረጃ ላይ አስቀምጦታል እና አሁን የአርጀንቲና እግር ኳስ ፌዴሬሽን ለቀጣዮቹ አመታት ሌላ ሜሲ እስኪፈጠር ድረስ እንግዲህ ይሄ ተመልሶ አይመጣም እንደዚህ አይነቱ አጋጣሚ እና የመጨረሻውን አትላንት ነው የሽኝቱን መጠቀማል ነበረበት እና በዚህ ምክንያት ሀዘኑ የመላው አርጀንቲናውያን ቢሆንም ለአርጀንቲና እግር ኳስ ፌዴሬሽን ግን ነገሩ ያሳደረው ተጽዕኖ ከቁጥርም በላይ ነው ትላንት 90 ደቂቃ ተጫውቷል ሜሲ 3-0 አሸንፏል ቡድኑ ጎልም አስቆጥሯል ሶስተኛውን በፍጹም ቅጣት ምት አሲስትም አድርጓል አጨራረሱ ጥሩ ሆኖለታል የተበላሸ አይደለም የአርጀንቲና እግር ኳስ ፌዴሬሽን እንደተጠበቀውም ጎሎች የተቆጠሩበት ድባቡን ሞቅ ያለበት ሜሲም ማስቆጥሮ ጎል እንዲቆጠር ይረዳበት ብዙም ገንዘብ የተገኘበት ነው ይሄ ነው እንግዲህ ዘ ላስት ታንጎ ያሉት የሜሲ የመጨረሻው የስታዲዮ ሞኒመንታል occasion ደጋፊዎች ስቴዲየሙ ሞልተው ሜሲ ሜሲ ያሉ ሲዘምሩለት ያለማቋረጥ ሲያጨበጭቡለትና ትኩረታቸውን ሳይነፍጉት እስከመጨረሻው ድረስ ባይናቸውም ጭምር ሸኝተውታል እና ድባቡንም አሙቀውታል ያለም እግር ኳስ ታዲያ ይሄን ተመለከተ ምናልባት ሌላ ላስት ታንጎ ሊኖር ይችላል ይሄ በአርጀንቲና ብሔራዊ ቡድን ነው ከነጭራሹ ደግሞ ሜሲ ከእግር ኳስ ተጫዋችነት ዓለም ሲሰናበት ያኔ ደግሞ እንዴት ይሆን አርጀንቲና አክብሯለች በዚህ መልኩ ሸኝቷለች ግን ስትጀምር እንደዚህ ወደው አይደለም በብዙ ሀዘን በብዙ ፈተና ውስጥ አልፎ በመጨረሻ አሳምኗታል አሁን ነው በብሔራዊ ቡድን ዝማሪያቸው ላይ ሁሉ ሳይቀር የሜሲ ስም አለ ማራዶና እንዳልተረሳ ሁሉ እንዲያውም በይፋ ነው አንኦፊሻል የሆነ የብሔራዊ ቡድን መዝሙር ሁሉ ነበራቸው አይደል ማራዶና ከሰማይ ያያል ያየናል ይያሉ ለ2022 የዓለም ዋንጫ ለዛ ክብር ያወጡት ለዛ ውድድር ላይ ያወጡት መዝሙር ላይ ደጋፊዎች 2026 ላይም ሲዘምሩ ነበር እዛው ውስጥም ሜሲ በልዩ ሁኔታ ተከብሯል እና አጨራረሳቸው ይሄን በመሰለ ውለታን ባረሳ ሁኔታ ነበረት ለሊቱ እና ምን ትላላችሁ እናንተስ እስቲ በዩቲዩብ ለምታደምጡ ኮሜንት ሴክሽኑ ስር ስለ ሜሲ እንደው ተቀኙ ብትባሉ ስለ ችሎታው የሱ አድናቂ ከሆናችሁ ደግሞ ስለሰጣችሁ ስፖርታዊ ደስታ ስላዘናችሁበት የሊዮኔል ሜሲ ቀን እጅግ ስለተደሰታችሁበት እስቲ ጻፉ እናነባለን
1: የድሜ አሻራ በዘመን ሰሌዳ ላይ ይነደፋል ዘመን በተፈጥሮ ውደት በዘመን ይታደሳል የጨለመው አዲስ የተስፋ ብርሃን ይፈካል ተሰናብቶ የሚሄደው አዲስ በሚመጣው ይተካል በወቅት የደበዘዘው በወቅት ዳግም ያበራል በወቅት የደፈረሰው ዳግም በወቅት ይጠራል በጊዜ የጠወለገው በጊዜ ይለመልማል አብቦ አሽቶ ያፈራው ፍሬው ለዘር ተበትኖ ቡቃያው ዳግም ያብባል አዎ አሮጌው ዘመን ክረምት አልፎ በመስከረም አዲስ ዘመን ይጠባል እንኳን ለአዲሱ ዘመን አደረሳችሁ አቢሲኒያ የሁሉም ምርጫ
2: አበባዬ አዲስ ዓመት መጣ እንደገና ለመጀመር እንደገና ለመሞከር እንደገና ለማሸነፍ ምናልባት ያለፈው ዓመት ቀላል አልነበር ይሆናል ምናልባት ያሰብከው ሁሉ አልተሳካም ይሆናል ግን ተስፋ አትቁረጥ ምክንያቱም ዛሬም እድሉ በእጅህ ነው አልመህን እንደገና ያዝ ተነሳ ሞክር ጠንክረህ ሥራ ምክንያቱም ዋና መሆን ሌሎችን መከተል አይደለም ራስህን ማመን ነው የራስህን መንገድ መከተል ነው 2019 ምን ይሆን የህልምህ ዓመት የጥረትህ ዓመት የድልህ ዓመት ይሆናል 2019 ይሄ ነው ዋናው የሚመጣው ዋናው በአፍሪካውያን ለአፍሪካ የተሰራ ሜድ ኦፍ አፍሪካ ዋናው የስፖርት አልባሳት ብራንድ መልካም አዲስ ዓመት ይመኝላችኋል
3: ናርቆ ሐሳቢ ለተሻለ ነገ ዛሬን ይተጋል ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖርም ብለው አስበዋል ንግዶስ አስተማማኝ ቦታ ላይ ነው ሰርቶ የሚኮሩበት ንግዱ የሚያተርፉበት አስተማማኝ የገበያ ማዕከል እንደሆ አያቶሽነን ለጠንካራ የንግድ ትስስር ሁሌም ከጎናለን 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሲኤምሲ ሚካኤል አካባቢ ከ3000 በላይ ሱቆች ያዘ ከ50000 በላይ እለታዊ ጎብኚዎችን የሚያስተናግድ በሀገራችን ጥልቁን የንግድ ማዕከል ገንብተናል በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደረራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ ለተጨማሪ መረጃ በ7760 ወይንም በ0977606060 ይደውሉ የሽያጭ ቢሮዎቻችንን ይጎብኙ አያት ለተሻለ ነገ አያት